0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ማአዲም ለሲምካ እለቱ እንደ አፍራን ዘመን አቆጣጥር ዮም ረቢዒ ዩርቴት በትሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጥር ሴፕቴምበር 30 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ መስከረም 20 ቀን 2019 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ ሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ናታንያሁ ከምርጫ በፊት ጠላት እስራኤልን ሊያጠቃ እንደሚችል የሚታዩ ምልክቶች አሉ ማለታቸውን ተከትሎ ባሳለፍነው ሌሊት ከተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጋር ተገናኝተው ተወያዩ ተባለ። በኢየሩሳሌም ከተማ ትናንት ምሽት ፔሌግ ኢየሩሳሌም አባላትና የተለያዩ ሐራዲ ማህበረሰብ አባላት የተውጣጡ በሺዎች የሚቆጠሩ የሐረዲ ማህበረሰብ አባላት የተቃውሞ ሰልፍ ማካሄዳቸው ተገለጸ። መከላከያ ሚኒስትር እስራኤል ካስ በውጭ ሀገራት የሚገኙ የሐማስ መሪዎች የጥቃታችን ኢላማ ናቸው ማለታቸው ተገለጸ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከምርጫ በፊት ጠላት እስራኤልን ሊያጠቃ እንደሚችል የሚታዩ ምልክቶች አሉ ማለታቸውን ተከትሎ ባሳለፍነው ሌሊት ከተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጋር ተገናኝተው ተወያዩ ተባለ። በውይይታቸው ከምርጫ በፊት በእስራኤል ላይ ሊደርስ ይችላል ስለተባለው ጥቃት ያሉ ማስጠንቀቂያዎችን በሚመለከት በዝርዝር መወያየታቸውን ከጠቅላይ ሚኒስትሩ ቢሮ በወጣው መልእክት የተገለጸ ሲሆን ያኢር ላፒድ በደህንነት ላይ የሚቃጡ ዛቻዎች በባለሙያና ኃላፊነት ባላቸው ሰዎች ክትትል የሚደረግበት ጉዳይ እንጂ በመከላከያ ሰራዊቱ ካምፖች እየተገኙ ለምርጫ ቅስቀሳ የሚሆኑ መልእክት ማስተላለፊያ ሊሆን አይገባም በማለት ጠቅላይ ሚኒስትሩን መተቸታቸው ተገልጿል። ላፒድ በተጨማሪም ህዝቡ ላይ ድንጋጤ መፍጠር እንደማይገባና ናታንያሁ በርግጥም የደህንነቱ ሁኔታ ካሳሰባቸው 15,000 የሚሆኑ የሐረዲ ወጣቶችን በመከላከያ ሰራዊት ውስጥ እንዲያገለግሉ ማዝመት አለባቸው ብለዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ባስተላለፉት መልእክት በቅርብ የሚካሄደውን ብሔራዊ የክነሴት ምርጫ ተከትሎ ጠላቶቻችን በእስራኤል ላይ ጥቃት ሊያደርሱ ይችላሉ የሚል ማስጠንቀቂያ ማስተላለፋቸው ይታወቃል። ናታንያሁ በቴልኖፍ በሚገኘው የአየር ኃይሉ ካምፕ በጎበኙ ጊዜ ባስተላለፉት መልእክት የምርጫውን ወቅት ተከትሎ ጠላቶቻችን ጥቃት ሊያደርሱብን እንደሚፈልጉ የሚያሳዩ ምልክቶች አሉ በማለት ከአየር ኃይላችን ካምፖችና ከእስራኤል ረጅም ክንዶች ላይ ሆኜ መልእክት አስተላልፍላችኋለሁ። መልእክቴም አሁንም ሆነ ሌላ ጊዜ እንደውም ከነጭራሹ ከኛ ጋር አትግጠሙ አትንኩን፣ በማንኛውም ጊዜና በማንኛውም ቦታ የእስራኤል ረጅም ክንዶች ካላችሁበት ይደርሳል የሚል ነው ማለታቸው ታውቋል። በኢየሩሳሌም ከተማ ትናንት ምሽት ፔሌግ ኢየሩሳሌም የተባለው ተንቀሳቃሽ አካላትና ከተለያዩ ሐረዲ ማህበረሰብ የተወጣጡ በሺዎች የሚቆጠሩ በመከላከያ ሰራዊት ውስጥ ለመዝመት ፈቃደኛ ያልሆኑ ወጣቶችን በመደገፍ ሰልፍ ማካሄዳቸው ተገለጸ። ሰልፍ ወይም የእግር ጉዞ የተካሄደው በመከላከያ ሰራዊት ውስጥ ለመዝመት ፈቃደኛ ባለመሆናቸው በቁጥጥር ስር ውለው የነበሩ የሐረዲ ወጣቶች ከእስራት መለቀቃቸውን ምክንያት በማድረግና እነሱን በመደገፍ ሲሆን በጉዞው መጨረሻ ላይ እያንዳንዱ ከእስራት የተለቀቁ ወጣቶች 1,000 ሸቅል የተቀበሉ መሆናቸው ተገልጿል። የእስራኤል ቤተኑ ፓርቲ ሊቀመንበር አቪግዶር ሊቨርማን ከተከፋፈለው ገንዘብ ጀርባ ያለው ማን እንደሆነ ለማወቅ ምርመራ ማካሄድ እንደሚያስፈልግና ጠቅላይ ሚኒስትሩና የመከላከያ ሚኒስትሩ ሁኔታውን እንዲያወግዙና እንዲከታተሉ በመጠየቅ በኤክስ ገጻቸው ላይ ባስተላለፉት መልእክት ጽፈዋል። የመከላከያ ሚኒስትር እስራኤል ካስ በውጭ ሀገራት የሚገኙ ሐማስ መሪዎች የጥቃታችን ኢላማ መሆናቸውን ማወቅ አለባቸው በማለት ተናገሩ። የመከላከያ ሰራዊቱ የመከላከያ ሚኒስትሩ በአስተላለፉት መልእክት ትናንት ሌሊት በጋዛ ሰርጥ ሰሜናዊ ክፍል የሐማስን ወታደራዊ አዛዥ መከላከያ ሰራዊቱ ያስወገደ መሆኑን ገልጸው ጥቃቱ አሸባሪው የሐማስ ድርጅት በእስራኤል ኃይል ላይ ጥቃት ለመፈጸም ያለውን ኃይል ለማዳከም ታስቦ ተግባራዊ የሆነ ያለው እርምጃ አካል መሆኑን ተናግረዋል። ካጽ በተጨማሪም ውጭ ሀገራት የሚገኙ ሐማስ መሪዎች የጥቃቱ ኢላማ መሆናቸውን ገልጸው እንደ ህዝብና እንደ ሀገር የጥቅምት 7ቱን ጥቃት ዋና አቀናባሪ የነበሩ ጨካኝ ገዳዮች አልጋቸው ላይ ሆነው የሰላም ሞት መሞት የለባቸውም ማለታቸው ታውቋል። በነዳጅ ዋጋ ላይ የተፈጠረውን አለመረጋጋት ተከትሎ የገንዘብ ሚኒስትር በጸሬል ስሞትሪች ለቤንዚን የሚደረገውን የገንዘብ ድጋፍ እንዲራዘም ለማድረግ ሁኔታውን ለማረጋጋት እየተሞከሩ ነው ተባለም። ይህ እርምጃ እንዲወሰድ የታሰበው ዛሬ ሌሊት ላይ የሚጨምረውን ከፍተኛ የነዳጅ ዋጋ ለማስቀረት ታስቦ እንደሆነ ተገልጿል። የኃይል ምንጭና የመሰረተ ልማቶች ቢሮ ትናንት ባወጣው መልእክት ዛሬ እኩለ ሌሊት ላይ ራሳቸው ነዳጅ ለሚሞሉ ሾፌሮች የአንድ ሊትር ቤንዚን 95 ዋጋ 8 ሸቀል ከ27 አጎሮት እንደሚደርስና ይሄም በእስራኤል ታሪክ እስካሁን ከነበረው ከፍተኛ ነዳጅ ዋጋ መሆኑ ተገልጿል። የገንዘብ ሚኒስትር ጽፈት ቤት ባለስልጣናት በቤንዚን ላይ የሚደረገውን የገንዘብ ድጋፍ መቃወማቸው ታወቀ ሲሆን ሚኒስተር ስሞትሪሽ ግን በአንድ ሊትር ቤንዚን ላይ 50 ሳንቲም ግብር እንዲቀንስ ለተከታታይ 2 ወራት እንዲቀጥልና ከምርጫው በኋላም ሁኔታው እንዲራዘም መፈረማቸው ተገልጿል። በቅርብ ዓመታት ውስጥ በፍልስጤማውያን ላይ የተፈጸመው የጥቃት ድርጊትና የ9 አሜሪካውያን ዜጎች ግድያን ተከትሎ መንግስት በዮርዳንና ሰማሪያ ስላለው የሰብአዊ መብት ሁኔታ ለኮንግረሱ ሪፖርት እንዲያቀርብ ይደረገ የሚለውን ጥያቄ ሴናቱ ዛሬ ሌሊት ባካሄደው ጉባኤ ውድቅ ማድረጉ ተገለጸ። 51 የሴናተር አባላት 51 ሴናተሮች ወይም የኮንግረስ አባላት ለውሳኔው የተቃውሞ ድምጽ ሲሰጡ 47 የሚሆኑ ሴናተሮች ደግሞ ድጋፋቸው ተገልጿል። ውሳኔው ግን በአብዛኛው ድምጽ ውድቅ መሆኑ ታውቋል። የአየር ንብረት ትንበያ ዛሬና ነገ ሐሙስ ቀዝቃዛማ ይሆናል። በተለይ በሰሜን እስራኤልና በባህር ዳርቻዎች አካባቢ በአንዳንድ ቦታዎች ዝናብ እንደሚኖርና አርብ በመካከለኛውና በደቡብ እስራኤል ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴላቪቭ 28፣ በሃይፋ 27፣ በቤትሻን 32፣ በብኤርሸባ 29፣ በኢላትና አካባቢዋ 34 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መተላለፊያ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በድጋሚ ሙአዲም ለሲምካ እንግዲህ ሱኮትን በአል ያከበርን ነው ያለ ነው። የመጀመሪያውን በአል ወናውን ከተቀበልን በኋላ ቀጣዩን በዳስ በመቀመጥ በውጭ ቦታ ብሎ በመዝናናት የተለያዩ ቦታዎችን በመጎብኘት በአሉ በሰላም እየተከበረ ነው። እስካሁን ድረስ እንግዲህ መልካም በአል። ስርጭታችን እንደቀጠለ ነው። አሁን ጋዜጦችን እንመለከታለን። አራት ዕለታዊ ጋዜጦች ደርሰውናል። የዲዮት አሮኖት፣ እስራኤላዮም፣ ማሪብና ሀሬጽ አራቱን በመጀመሪያ ገጻቸው ላይ ለአንባቢያን ያቀረቧቸውን ዋና ዋና አርዕሰ ጉዳዮች እንመለከታለን። የዲዮት አሮኖትን ስንመለከት በመጀመሪያ ገጹ ላይ ትናንት ጠቅላይ ሚኒስትር ቢንያሚን ናታንያሁ ከምርጫው በፊት ጠላት እስራኤልን ሊያጠቃ እንደሚችል የሚያሳዩ ምልክቶች አሉ ማለታቸው ይታወሳል። በአየር ካምፑ ቴልኖፍ በሚገኘው የአየር ኃይሉ ካምፕ ጉብኝት ባካሄዱ ጊዜ ነው ይህ ንግግር እዛው በካምፑ ያደረጉት። እንግዲህ ይህ ንግግር ይህን መልእክት ካስተላለፉ በኋላ ብዙ ነገሮች እየተፈጠሩ ነው። ይህን መልእክት ማስተላለፋቸውን ተከትሎ ሌሊቱን የተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ ጋር ተገናኝቶ ተወያይተዋል። ያለውን ወቅታዊ ደህንነት ሁኔታ እንግዲህ ወቅታዊ ተጨባጭ ሁኔታ ለማሳወቅ ከያኢር ላፒድ ጋር ተገናኝቶ ተወያይተዋል። ያኢር ላፒድ የሻባክ ኃላፊ ሻባክ ድርጅት ኃላፊና የምርጫው ማዕከላዊ ቦርድ ኮሚቴ ኃላፊ በተገኙበት ስብሰባ ያው ፈልጋለሁ እነሱ በተገኙበት ያለውን ወቅታዊ ተጨባጭ ሁኔታ እንዲያሳውቅኝ ፈልጋለሁ እነሱ ነው የሚያሳተፈ ስብሰባ መሆን አለበት ማለታቸው ተገልጿል። ለማንኛውም ባሳለፍነው ሌሊት ሁለቱ ባካሄዱት ውይይት ያለውን ተጨባጭ ሁኔታ ለያኢር ላፒድ ጠቅላይ ሚኒስትር ቢንያሚን ናታንያሁ ያስታወቁ መሆናቸውንና ያኢር ላፒድም ያው ሀሳባቸውን ሰንዝረዋል። 15,000 የሚሆኑ የሀረሪ ማህበረሰብ መዝመት አለባቸው ወደ መከላከያ ሰራዊቱ። እውነት ጠቅላይ ሚኒስትሩ የሀገር ደህንነት የሚያሳስባቸው ከሆነ ሌላም ሌላም ብለዋል። እንግዲህ ሌሎች ጋዜጦች ላይ በሰፊው ተዘርዝሯል፣ ስንደርስ እናየዋለን። ሌላው በይሁዳና ሰማሪያ አካባቢ ያለው ሁኔታ በጣም አስቸጋሪ እንደሆነና ከቁጥጥር ውጭ የሆነ በአካባቢው ባሉ ይሁዳውያን ሁሉንም አይደለም፣ በጣም የአካባቢውን ሰላም ለማረጋጋትና ሁለቱ ህዝብ በሰላም እንዲኖር ጥረት የሚያደርጉ በአርያነት የሚጠቀሱ ይሁዳውያን እንዳሉ ይነገራል። ግን ደግሞ የእነሱን ተግባር የሚያጎድፍ ሌሎች ደግሞ በአንጻሩ እንዳሉና ከፍልስጤማውያን ጋር በሚፈጠሩ ግጭቶች እንግዲህ ከባድ ጉዳት እየደረሰና ግጭቱም ከጊዜ ጊዜ እየተባባሰ እንደመጣ ይነገራል። ትናንት ሌሊት የሆነው እንግዲህ 100 የሚሆኑ ይሁዳውያን በአካባቢው ሁከት እንደፈጠሩና ከወራት በፊት ከቤታቸው ያው በሁከት ምክንያት የተባረሩ ቶባሲ የተባለ ቤተሰብ አባላት ከፍተኛው ፍርድ ቤት ወደ ቤታቸው እንዲመለሱ ከፈቀደላቸው በኋላ በመከላከያ ሰራዊቱ ታጅበው ወደ ቤታቸው ሲመለሱ ነው እንግዲህ ጥቃት የደረሰው። 100 የሚሆኑ በአካባቢው የሚኖሩ ይሁዳውያን ተጠራርተው ጥቃት እንዳደረሱ ከጥቃት ለመከላከል በዙሪያቸው የነበሩ የጸጥታ ጥበቃ አካላት ላይም ጉዳት እንደደረሰ 3 የወሰን ጠባቂ ፖሊስ አባላት እንደቆሰሉ በዚህ ግጭት እና እንግዲህ በአካባቢው የነበሩ ቤቶችም ተሽከርካሪዎችም በእሳት የጋዩ መሆናቸው ያው ሁከት የፈጠሩት አካላት ያቃጠሏቸው መሆኑ ተገልጿል። እና ይህ ሁኔታ እስራኤልን በጥብቅ እያስተቻት እንደሆነ በዓለም አቀፉ ማህበረሰብ ዘንድ ለእስራኤል የሚጎዳ መሆኑን የጠቅላይ ሚኒስትሩን ጨምሮ የተለያዩ የመንግስት ባለስልጣናት ተችተዋል ድርጊቱን። ጠቅላይ ሚኒስትር ቢንያሚን ናታንያሁ፣ የመከላከያ ሚኒስትር እስራኤል ካጽ፣ ፕሬዚዳንት ይስሐቅ ሄርጾግ እና ሌሎችም ሁኔታውን መተቸታቸው ተገልጿል። ፕሬዚዳንት ይስሐቅ ሄርጾግ ምንድን ነው ያሉት? በእስራኤል ማንነት ላይ በአጠቃላይ በእስራኤል ላይ መጥፎ ነጥብ የሚጥል ነው፣ የሚያደበዝዝ የእስራኤልን መልካም ገጽ የሚያደበዝዝ መጥፎ ነጥብ የሚጥል ጉዳይ ነው። እንግዲህ ኬቴም ሙሳሪ ማለት ያው ጥቁር የደበዘዘ ምልክት የሚጥል ነው እና ጥሩ እንዳልሆነ ተችተዋል። ለማንኛውም ይህ ርዕሰ ጉዳይ በጋዜጦች ሁሉም ጋዜጦች ሰፊ ቦታ ሰጥተው ለአንባቢያን አቅርበውታል። ሌላው
داويد رامات داويد يتسينيو سفر ويوم كيبوز إيقارا منوريا سفر كاتكو أقو أما متو أمت مولاو يميل رساقو دايلا إنجديه بزيه كيبوز الناس سنجديه ميلوت كيبوز أو كاتكو أقو أما جمرو هلونم يالون هيدات ناوك ألن هو تاچن بامورو زاون يسالفن إلا اللوغن بزت أنا أمت يدميك اللي يمي قينيو أزاون توش እንግዲህ ባሉበት የድሜ ሁኔታ ሆነው አብዛኞቹ እንግዲህ በፎቶግራፍ እንደሚታየው ተሽከርካሪ ወንበር ኪሴ ጋልጋል ላይ ተቀምጠው ነው በድሜ ገፉ ናቸው ቆመው ደግሞ መደገፊያ መርኩዝ ይዘው የቆሙ አሉ አዛውንቶች ናቸው ለማንኛውም ደስ የሚሉ የኪቡጹን ሂደት ነው ቀልን ህይወታቸው ሁሉ ያሳለፈ ነው እዛው ነው በማለት ሐሳብ ሰጥቷል ለማንኛውም መቶኛ መቶ ሞልቷል እና ስለዚህ ኪቡጽ ስለ ራማት ዳቪድ ኪቡጽ ሰፊ ዘገባ ጋዜጣው በውስጥ ገጹ አቀርቧል እንግዲህ ሪና የምትባል በ90 አመት እድሜ ክልል የምትገኝ የኪቡጹን ህይወት አውቃለሁ እዛው ነው ህይወቴ ሁሉ ያሳለፉት የምትል ኗሪ የአውሮፕላኑ ድምጽ እንኳን አይረብሸኝም ደስ ይለኛል እንደውምና በማለት ያው የመኖሪያ ሰፈሩ ነው የኪቡጹን ህይወት በሰፊው ተናገራለች በጋዜጣው ውስጥ ገጽ ወደ እስራኤል አይውም ስናልፍ እስራኤላዊውም በጠቅላይ ሚኒስትር ቢንያሚን ናታንያሁና በተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ መካከል ባሳለፍነው ሌሊት የነበረውን ውይይት በሚመለከት በሰፊው አቅርቧል ያው እንግዲህ ያለው ወቅታዊ ተጨባጭ ሁኔታ ለላፒድ ያሳውቃቸው መሆኑንና ዋናው ምክንያት እንግዲህ ምናልባት ጠላት እስራኤል ሊያጠቃ ይችል ይሆናል በቅርቡ የሚካሄደውን ብሔራዊ ምርጫ ተከትሎ ከምርጫው በፊት በእስራኤል ላይ ጥቃት ለማድረስ ጠላት ያሰበ መሆኑንና ምልክት የሚታዩ ምልክቶች መኖራቸውን ጠቅላይ ሚኒስትሩ ትናንት ማስተዋወቃቸውን ተከትሎ ከሚመለከታቸው ከተወሰኑ በጣም ቁጥራቸው አናሳ ከሆነ የካቢኔ ሚኒስትሮች ጋርም ከላፒድ በፊት ጠቅላይ ሚኒስትሩ ውይይት ለማድረግ ቀጠሮ ይዘው እንደነበር ትናንት ያው ተገልጿል ጋዜጦች ትኩረት ሰጥተውበታል በይበልጥ ማለት ይቻላል እንግዲህ ሁሉም ጋዜጦች በመጀመሪያ ገጻቸው ላይ ይሄን ሐሳብ ዋና ርዕሰ ጉዳይ አድርገው አቅርበውታል በአንጻሩ ያሻር የተባለው ፓርቲ ሊቀመንበር አይዘንኩት ጋዴ አይዘንኩት የቀድሞው ኢታማጆር ሹም የለም ይላሉ በእስራኤል ላይ ጥቃት ሊደርስ እንደሚችል የሚታዩ ምልክቶች የሉም ይሄ ሆን ተብሎ ለፖለቲካ ጥቅም የተሰነዘረ ሐሳብ እንጂ በእስራኤል ላይ ጥቃት ሊደርስ የሚችሉ ምልክቶች የለም ማለታቸው ተገልጿል ከሌላ ወርሰ ጉዳይ እዚህ ጋር ተያይዞ የሻባክ ድርጅት ሐላፊ እንግሊዝ ሰሞኑን እንደሚታወቀው ለተለያዩ ፖለቲካ ፓርቲ መሪዎች የግል ጥበቃ እንዲደረግላቸው በተለይ ሻባክ ጥበቃ እንዲያደርግላቸው ጥያቄ እየቀረበ ነው የሻባኩ ሐላፊ ለጋዲ አይዘንኩት ጥበቃ አናደርግም ማለታቸው ታውቋል አሁን ባለው ሁኔታ የሚል ወርሰ ጉዳይም አለ ወደ ሌላው ርዕሰ ጉዳይ ስናልፍ የነዳጅ ዋጋ ጉዳይ ነው የነዳጅ እንግዲህ ዛሬ ሌሊት እኩለ ሌሊት ላይ ዋጋ ይጨምራል ተብሎ ይጠበቃል 52 ሳንቲም መሰለኛውን ካለው ላይ የሚጨምረው ግን በአጠቃላይ የነዳጅ ዋጋ 8 ሸቀል ከ27 አጎሮት ይሆናል ራሳቸው ለሚሞሉ ማለት ነው እንግዲህ ለራሳቸው ነዳጅ ለሚሞሉ ሾፌሮች አገልግሎት ደግሞ በታህና ደሌ ኮይም በነዳጅ ጣቢያው ሰራተኞች አማካኝነት ለሚያስሞሉ ደግሞ እዛ በላይ ነው የሚሆነው ዋጋውና ለማንኛውም ኦክታን ቤንዚን 95 የተሰኘው ነዳጅ አይነት 8 ሸቀል ከ27 አጎሮት ይደርሳል ይሄ በስካሁን ባለው የነዳጅ ዋጋ ታሪክ በጣም ከፍተኛው ዋጋ ነው ይላል ምክንያቶቹ እንግዲህ ከኢራን ጋር ያለው ጦርነትና ሌላም ሊሆን ይችላል ተብሎ ተገልጿል ይሄን ችግር ለማስቀረት አስቀድሞ እንግዲህ የነዳጅ ላይ የሚደረገውን የዋጋ ጭማሬ ለማስቀረትና ችግሩን መቆጣጠር እንዲቻል የገንዘብ ሚኒስተር በጸሬል ስሞትሪች ጥረት ያደረጉ እንደሆነ በነዳጅ ላይ የሚጣለው ግብር እንዲቀንስና ለቤንዚን የሚደረገው የገንዘብ ሚኒስትር የሚያደርገው የገንዘብ ድጎማ ጊዜው እንዲቀጥል ድጎማው ጊዜ የሚሉ ሐሳቦች ቀርበዋል አወዛጋቢ ነው በመስራ ቤታቸው ባለሙያዎች በኩል ሐሳቡ የሚቃወሙ እንዳሉና ዞሮ ዞሮ ግን የገንዘብ ሚኒስትሩ ስሞትሪች መፈረማቸው ተገልጿል ከዚህ በፊት ይሄ ርዕሰ ጉዳይም እንግዲህ በእስራኤል ላይ የቀረበ ርዕሰ ጉዳይ ነው ያው የኖረው
ውድነት ከለት ለት እየተባባሰ ነው። አንደኛው እንግዲህ ሁኔታ በየጊዜው ከሚወደዱ ነገሮች ነዳጅ ነው እስራኤል ውስጥ። ሌላው ኢሻ የተባለው የአስተዳደር ሸንጎ አስተዳደር አካባቢ በይሁዳና ሰማርያ ልክ በቴል አቪቭ እንደሚከበረው በይሁዳና ሰማርያ አካባቢ ህጎች መከበር አለባቸው ይላል። የሚወጡ ህጎች ተግባራዊ መሆን አለባቸው። ልክ እንደ ቴል አቪቭ ሁሉ በቴል አቪቭ እንዳለው የስነ ስርዓት የህግ አከባበር ስርዓት በይሁዳና ሰማርያ አካባቢም በዚህ መልኩ ተግባራዊ መሆን አለበት የህጉ አፈጻጸም የሚል ሐሳብ መስጠታቸው ተገልጿል። እንግዲህ በይሁዳና ሰማርያ እንደሚታወቀው የተቃጠሉ ህንጻዎችና የተቃጠለ ህንጻና የተቃጠለ መኪና ፎቶግራፍ በማስደገፍ ነው ይህ ሐሳብ የቀረበው። ያለው ሁከት ጋስ ቸጋሪ እንደሆነና ጉዳት እየደረሰ መሆኑን ተከትሎ ይሄ ሐሳብ የቀረበ መሆኑ ተገልጿል። ሌላው እንደምናስተውሰው እንግዲህ ባለፈው ሳምንት በቢኒያሚን በተባለው አካባቢ በተለይ በጎዳና ቁጥር 433 የታወቀ አውራ ጎዳና ነው በእስራኤል 40 ሻሎሽ ወይም 433 ጎዳና ቁጥር በደረሰ በመኪና በመግጨት በደረሰ ሽብር ጥቃት ኒሪያ ላይተር በአሜሪካ የሚያገለግሉት የእስራኤል አምባሳደር ልጃቸው ነው ይታወቃል ቆስሏል። በከባድ ሁኔታ ቆስሎ የህክምና እርዳታ እየተደረገለት ነው የሚገኘው። ያው የጤንነቱ ሁኔታ አንዳንድ ትንንሽ ምልክቶች ታይተዋል ሲባል ብንሰማም ግን ደግሞ እየተባባሰ መሆኑን ይገለጻል። እንግዲህ ህይወቱን ለማትረፍ ሐኪሞች ከፍተኛ ጥረት እያደረጉ ይገኛሉ። እናቱ በእስራኤል አዩን በተደረገላቸው ቃለ መጠይቅ 8 ልጆች አሉኝ፣ አንዱ በሰማይ ነው፣ አንደኛው ደግሞ በመሬትና በሰማይ መካከል ይገኛል፣ እሱም ኒሪያ ነው። እንግዲህ አስቸጋሪ ነው ያለበት ሁኔታ ይላሉ። አንደኛው ልጃቸው ደግሞ በጋዛ ሰርጥ በተካሄደው ጦርነት የህይወት መስዋዕትነት ከፍሏል፣ እሱ ነው እንግዲህ አንዱ በሰማይ ነው የሚገኘው ያሉት። ኒሪያ ደግሞ በሰማይና በምድር መካከል ይገኛል በሚሉ የሚያሳዝን ሁኔታ ያለበትን ከባድ የጤንነት ሁኔታ ገልጸዋል። ወደሚቀጥለው ጋዜጣ ስናልፍ ማሪብ ነው። ወደ ማሪብ ስናልፍ በይሁዳና ሰማርያ አካባቢ እየተፈጠረ ያለውን ሁከት ለመቆጣጠር በጣም አስቸጋሪ ነው፣ ከቁጥጥር ውጪ የሆነ ነው በይሁዳና ሰማርያ አካባቢ ያለው ብጥብጥና ሁከት በሚደርሰው ጉዳይ። እንዲሁ በይሁዳና ሰማርያ 100 የሚሆኑ ይሁዳውያን ትናንት ሌሊት የፈጠሩትን ሁከት በሚመለከት ሌሎች ጋዜጦች ላይ እንደተመለከት ነው አቅርቦታል በሰፊው። ሌላው ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት እንግዲህ በእስራኤል ላይ ጠላቶቻችን ጥቃት ለማድረስ እንቅስቃሴ ያደርጋሉ ምልክቶች እየታዩ ነው ማለታቸውን እሳቸውን ፎቶግራፍ በማስደገፍ ያቀረበው ዘገባ አለ። ያው ባሳለፍ ነው ሌሊትም የኢር ላፒድን ማስታወቃቸው ባለው ተጨባጭ የደህንነት ሁኔታ ቀርቧል። የነዳጅ ዋጋ ጭማሬ ጉዳይም እንደዚሁ ቀርቧል። ያው እንግዲህ ዛሬ ሌሊት 8 ሸቀል ከ27 አጎሮት ይሆናል የአንድ ሊትር ኦክታን ቤንዚን 95 ቤንዚን 95 ኦክታን ዋጋ ይላል። እንግዲህ ችግሩን ማስቀረት ካልተቻለ ዛሬ ማስቆም ካልተቻለ ቀደም ብሎ የገንዘብ ሚኒስትር በሚያደርገው ጥረት ዛሬ እኩለ ሌሊት ጀምሮ የአንድ ነዳጅ ቤንዚን 95 ዋጋ 8 ሸቀል ከ27 አጎሮት ይሆናል ማለት ነው። ሌላው ወደ ሀሬጽ ነው የቀረን። ወደ ሀሬጽ ስናልፍ ጠቅላይ ሚኒስትር ቢንያሚን ናታንያሁ ህዝቡን የሚያደናግጥ መልእክት እያስተላለፉ ነው፣ ከምርጫ በፊት ጠላት ሊያጠቃን ይችላል የሚል መልእክት ማስተላለፋቸው በህዝቡ ላይ ስጋትን ይፈጥራልና ህዝቡን የሚያደናግጥ መልእክት ነው ይላል። ከተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ ጋር ባደረጉት ውይይትም እንደዚሁ የሁኔታው እንዳስታወቋቸውና ላፒድ ቢንያሚን ናታንያሁ ከእውነት ካሳሰባቸው የሀገራችን ብሔራዊ ደህንነት የሀረዲ ማህበረሰብ አባላትን 15,000 የሚሆኑ የሀረዲ ማህበረሰብ ወጣቶችን ወደ መከላከያ ሰራዊቱ እንዲዘምቱ ማድረግ አለባቸው፣ ይሄ የምርጫ ቅስቀሳ ሊሆን አይገባም፣ እንደዚህ አይነት መልእክት የሚል ዘገባ አቅርበዋል። ሀረጽም ያው እንደ ሌሎች ጋዜጦች ሁሉ በራሱ መልክ ዘግቦታል። ይህ ርዕሰ ጉዳይ ሁሉም ጋዜጦች ላይ ትኩረት የተሰጠበት ርዕሰ ጉዳይ ነው። ሌላው 100 የሚሆኑ በይሁዳና ሰማርያ አካባቢ የሚገኙ ሰፈራዎች የሚኖሩ ይሁዳውያን ትናንት ሌሊት የፈጠሩትን ሁከት በይሁዳና ሰማርያ ይህንም እንደዚሁ ሀረጽ ተመልክቶታል።
ሌላው ጠቅላይ ሚኒስትር ቢንያሚን ናታንያሁ እንግዲህ ያስተላለፉትን መልእክት ተከትሎ ጥቃት ሊደርስ ይችላል በእስራኤል ላይ የሚለውን መልእክት በመንግስት እንግዲህ በአሁን ባለው ስልጣን ላይ ባለው መንግስት ያሉ አባላትም ሁኔታውን ይጠራጠራሉ። ይሄ ነገር ለፖለቲካ ጥቅም ወይም ደግሞ ያለውን የቀኑን እንቅስቃሴ ርዕስ ለመሆን ትኩረት ለመሳብ መነጋገሪያ መወያያ ርዕሰ ጉዳይ ለመሆን ተብሎ የቀረበ ሐሳብ ለመሆኑ የጥምር መንግስቱ አካላትም እርግጠኞች ናቸው በዚህ ጉዳይ በሚል ርዕስ አቅርቦታል ይህን ዘገባ ሐረጽና የመንግስቱ አባላትም ይሄ ነገር ትኩረት ለመሳብ የቀረበ ሐሳብ እንደሆነ እነሱም ያውቃሉ ይገባቸዋል ይላል። ሌላው ርዕሰ ጉዳይ በጥቅምት ሰባቱ ጥቃት እንግዲህ ቤተሰቦቻቸው የተገደሉባቸው እዚህ ጥቃት ሰለባ የሆኑ ቤተሰቦች ራኢም በተባለው አካባቢ የሲምካ ቶራ በዓል እንዲከበር አይፈልጉም ይላል። እንግዲህ ያው የሲምካ ቶራ በዓል የጥቃቱ የደረሰበት ዕለት ነው። ሲምካ ቶራ የሱኮት መጨረሻ በዓል ያው ህዝብ እስራኤል የቶራ የበዓል እንግዲህ መጀመሪያ ንባብ እንግዲህ መጀመሪያው የሚጀመርበት ታላቅ በዓል ነው እንደምናውቀው። ጥቃቱ የደረሰው በዚህ ዕለት ነው እና በራኢም በተባለው አካባቢ በተለይ በኖቫ በተባለው የፌስቲቫል የሙዚቃ ዝግጅት ላይ ነው በዛ አካባቢ በተዘጋጀው በርካቶች በዚህ ጥቃት ሰለባ የሆኑት የተጨፈጨፉትና ቤተሰቦቻቸው እንዲታሰብ አይፈልጉም ይሄ በዓል በዛ አካባቢ ይላል። ሌላው ኦኢሲዲ እንግዲህ አውሮፓ በትምህርት ያደጉ የአውሮፓ ሀገራት ማህበር ነው። በእስራኤል ላይ በተለያየ ጊዜ ሪፖርት ያወጣል ግን በሪፖርቱ ያው እስራኤል የዚህ ድርጅት አባል ናት ትገለጻለች። በክፍል ውስጥ ከፍተኛ ተማሪዎች ያሉባት ሀገር ናት እስራኤል በማለት ትናንት ባወጣው ሪፖርትም ይህን ዘገባ አቅርቧል። እስራኤል ውስጥ በአንድ ክፍል ውስጥ እንግዲህ በርካታ ተማሪዎች ተጨናንቀው የሚማሩባት ሀገር ሁለተኛ ይመስለኛል ሁለት ቁጥር ላይ እንግዲህ እስራኤል ያው ከፍተኛ ቁጥር ያላቸው ተማሪዎች አንድ ክፍል ውስጥ ተጨናንቀው የሚማሩባት ሀገር መሆኗን ባወጣው ሪፖርት ገልጿል። ሌላው ኢትዮጵያዊቷ አትሌት ትግስት አሰፋ በበርሊን በተካሄደ የማራቶን ውድድር የደረሰባትን አደጋ የሚመለከት ዘገባ ቀርቧል። አደጋ ደረሰባት እንግዲህ የማራቶን ሪከርድ ከዚህ በፊት ያላትን ሪከርድ ለመስበር በዚህ ውድድር ተሳትፋ ነበር። ትግስት አሰፋ ግን እግሯ ላይ በጣም ከባድ አደጋ ደረሰባት። ሪከርዱን የበለጠ በሷ ለመያዝ መስበር ይህን ሪከርድ ነው በዚህ ውድድር ደግሞ አደርገዋለሁ ብላ ከውድድሩ በፊት እንኳን ቀደም ብሎ ባለፈው ቅዳሜ በተደረገላት ቃለ መጠይቅ በእርግጥም ሪከርዱ በኔ እጅ ይሆናል ብላ በእርግጠኝነት ተናግራ ነበር። ግን ውድድሩ ላይ በደረሰባት አደጋ እግሯ ላይ ከባድ አደጋ እንደደረሰ እና ሁኔታው በጣም ባሳዛኝ ሁኔታ ባላሰበችው ሁኔታ ተጠናቀቀ ይላል። እንግዲህ ሁሉ ደግፏት አንዱ ከደግፏት መካከል ኃይሌ ገብረስላሴ ነው እንግዲህ በዓለም የሚታወቀው በአትሌት እሱና ሌላ ሁለቱ ነው ደግፏት ያሳያል። ለማንኛውም ስለ ትግስት አሰፋ ኢትዮጵያዊቷ አትሌት የቀረበ ዘገባ አለ። ባለፈው አፕሪል ሚያዝያ ወር ላይ በለንደን እንደዚሁ ተሳትፋ በሪከርድ አላት። ግን ያንም ለማሻሻል ና የበለጠ በእሷ ቁጥጅ ሆኖ እንዲቆይ ሪከርዱ በበርሊን ለመሳተፍ ያው ተገንታ ነበር። ግን ያው ሩጫው ላይ አደጋ ደረሰ፣ እግሯ ላይ ከባድ ጉዳት ደርሷል ይላል። ምህረት ያወርድላት። እንግዲህ ጋዜጦች ከሞላ ጎደል ዛሬ ለአንባቢያን ያቀረባቸው ዘገባዎች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ቀደም ሲል የተመለከትነው ርዕሰ ጉዳይ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምናልባት ከምርጫ በፊት እስራኤል ላይ ጥቃት ሊሰነዘር ይችላል በማለት ትናንት ጀምሮ ያው ምልክቶች አሉ ነው ያሉት። ያነሱት ሐሳብ አወዛጋቢ የሆነ ነው። ባሳለፍነው ሌሊት ከያይር ላፒድ ጋር ባደረጉት ውይይት ላፒድ ኃይላችን አሁን ለሌላ ሐሳብ ሳይሆን ለምርጫ ዝግጁ ነው፣ የጸጥታ ጥበቃ ኃይላችን ፖሊስም መከላከያ ሰራዊቱም ሻባክም ለምርጫ እንጂ ለሌላን ነገር ለመመከት አልነበረም ዝግጅቱ። ስለሆነም ምናልባት ተረጋግቶ ሁኔታዎችን ማስኬድ ያስፈልጋል፣ ህዝቡን ወደ ሌላ ጭንቀት ማስገባት የለብንም ማለታቸው ተገልጿል። ይቅርታ፣ ህዝቡ ላይ ጭንቀት መዝራት ሳይሆን ህዝቡን ማስጨነቅ ሳይሆን አሁን ኃይላችንም የተዘጋጀው ለምርጫ ስለሆነ ሙሉ በሙሉ ተዘጋጅቷል፣ ይህን ሁኔታ ነው ማስኬድ ያለብን። የመከላከያ ሰራዊቱ የጦር ካምፖች ያው አላማቸውን መሳት የለባቸውም። አላማቸው የመከላከያ ሰራዊቱ የጦር ሰፈር እንጂ ለምርጫ ቅስቀሳ የሚሆን መልእክት ማስተላለፊያ አይደሉም፣ የምርጫ ቅስቀሳ ዘመቻ የሚካሄድባቸው ቦታዎች አይደሉም በማለት እንግዲህ ተችተዋል። ጠቅላይ ሚኒስትሩም ያለውን የደህንነት ሁኔታ መለሳቸው ማስታወቃቸው ተገልጿል። እንግዲህ ነገር ብዙ ሊያነጋግር ይችላል፣ አወዛጋቢ የሆነ ጉዳይ ነው። ለማንኛውም የተለያዩ ፖለቲካ ፓርቲዎችም ለምሳሌ ጋዲ አይዘንኩት ያሻር የተባለው ፖለቲካ ፓርቲ ሊቀመንበር የለም ብለዋል። አሁን በእስራኤል ላይ ጥቃት ሊደርስ ይችላል የሚባል የሚያስብል ምልክት የለም ማለታቸው ታውቋል። ትናንትና ይህ ሀሳብ የቀረበው ሆን ብሎ ትኩረት ለመሳብ ነው፣ ህዝቡ እዚህ ላይ እንዲሆን ትኩረት ለመሳብ እንጂ ጠቅላይ ሚኒስትሩ እንዳሉት አይነት ሀሳብ የለም የሚሉ አካላት አሉ። በሌላ በኩል የጸጥታ ጥበቃ አካላቱ የመረጃ አካላቱ ሁኔታውን የተከታተሉት እንደሆነ ይነገራል። እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚታወቀው በጉብኝት አጭር ጉብኝት ማድረጋቸው ይታወቃል፣ ከቀናት በፊት በተባበሩት የአረብ ኤሚሬዎት። በዛም እንግዲህ የአረብ ኤሚሬዎት መሪዎችን ብቻ ሳይሆን ከሊቢያ የመከላከያ ሰራዊት አዛዥ ጋር ተገናኙ የሚል ዘገባ ወጥቶ አይተናል። ምናልባት ከዚህ ከሊቢያው ወታደራዊ አዛዥ የተቀበሉት መረጃ ይኖር ይሆን ወይስ? ያው ግልጽ አይደለም፣ ግን ያው መገናኘታቸው ተገልጿል በተባበሩት የአረብ ኤሚሬት በነበሩበት ወቅትና ሁኔታው እንግዲህ በዚህ ሁኔታ በዚህ መጠን አወዛጋቢ ነው፣ ዋና ርዕሰ ጉዳያችን ነው። ሌላው በይሁዳና ሰማሪያ አካባቢ ያለው ሁከት ከቁጥጥር ውጭ የሆነ የመጣበት ሁኔታ እንዳለ እየተገለጸ ነው። ትናንት በተለይ ትናንት ሌሊት የነበረው ግጭት በጣም ከዚህ በፊት ከነበረው ሁኔታ በበለጠ 100 የሚሆኑ በአካባቢው በሚገኙ ስፍራ ጣቢያዎች የሚኖሩ ይሁዳውያን ነው እንግዲህ በአንድ ቤተሰብ ላይ ያን ከባድ እንግዲህ ጥቃት ለማድረስ ተጠራርተው ይህን ከባድ ግጭት የፈጠሩት። እንደሚታወቀው 3 የወሰን ጠባቂ ፖሊሶች ነው እየቆሰሉና መከላከያ ሰራዊቱ ራሱ ሁኔታው አስቸጋሪ መሆኑን ትናንት በተደረገው ምርመራ ሁኔታው አስቸጋሪና ከቁጥጥር ውጭ እየወጣ መሆኑን እንደውም ቀይ መስመር እየታለፈ ነው የሚሉት ዛሬ በዘገባዎች በጋዜጦችም ቀይ መስመር እየታለፈበት ሁኔታ አለ። በይሁዳና ሰማሪያ ትናንት ሌሊት የነበረው ግጭት እጅግ አስቸጋሪ እንደሆነና ያው ስርዓት መከበር እንዳለበት የመንግስት ባለስልጣናቱም እየተቹ ነው። ዓለም አቀፉ ማህበረሰብም እንደሚታወቀው ለዓለም አቀፉ ማህበረሰብ በእስራኤል ላይ ያለውን ትችት ለማጠናከርና ለማባባስ የሚመች ነው እንዲህ አይነት ነገርና ሁኔታው ከስርዓት ውጭ እንደሆነ ከቁጥጥር ውጭ እየሆነ እንደሆነ እየተገለጸ ነው። እንግዲህ እኒህና ሌሎችም ርዕሰ ጉዳዮች አሉ። አድማጮቻችን አብራችሁን ቆዩ፣ ስርጭታችን ይቀጥላል።

0: የተከበራችሁ አድማጮቻችን አሁን ደግሞ ከአቶ ባቤ ንዮ ጋር እንወያያለን። ባቤ ስልክ መስመራችን ላይ ነው። ጤና ይስጥልን ባቤ፣ እንደምን አደርክ?
1: ጤና ይስጥልኝ ወይዘሮ ወርቅነሽ፣ እንዲሁም ጓደኞችሽ የሬዲዮን አሰራጮች በሙሉ፣ እንዲሁም ህዝበ እስራኤል በከርቶ ምላለው ለሁሉም ሀቅ ስኮት ሰሚያ።
0: እናመሰግናለን። ሀቅ ስኮት ሰሚያ ሀው፣ እንዴት ነው? እንዴት እያከበርከው ነው? እንዴት ነው በዓሉ?
1: በዓሉ በጣም ጥሩ በዓል ነው። በእውነት በጉጉት የምንጠብቀው በዓል ነው። በዓሉንም ይዘነዋል። እንግዲህ ይኸው በፌስቲቫሉም በምኑም ስንል የተሯሯጥን ነው ልጁ ጋር ሁላ
0: ልጆች። አዎ፣ ለልጆች በጣም ጥሩ በዓል ነው። አዎ፣ መውጫ ይሆናል።
1: ጊዜ ሰዓታቸው ነው፣ ወቅታቸው ነው።
0: በጣም ጥሩ ነው። እንግዲህ በወቅታዊ ጉዳይ ነው የምንወያየው። ፖለቲካውም እንዴት ነው? እንዴት ታየዋለህ?
1: ፖለቲካው እንግዲህ ያው እየቀጠለ ነው። ከዛሬ እንግዲህ ወደ 27 ቀን እየቀረ ነው መሰለኝ።
0: ባለሳሳት ጥቅምት 27 ከሆነ ልክ ነህ፣ ወር እያለቀ ነው። ዛሬ 30
1: እንግዲህ እየተጧጧፈ ነው። በዚህም አንዱን አንዱን መወነጃጀል፣ አንዱን አንዱን የተለያዩ ምክንያት በመስጠት ስም በመስጠት እየተካሄደ ነው ያለው። ግን እኔ መናገር ብፈልገው አሁን ከኛ ወጣ ብለው ለሚናገሩትና ወይም ደግሞ ይህን መረጃ ሰጠናል ብለው ለሚናገሩ ሰዎች ይሄ ትክክለኛ ነው ወይ ነው እንዲያው ማሰብ ያስፈልገን። 3 ዓመትን ያህል ስንቀመጥ አንድም የመረጃ ክፍል ወይም ደግሞ የውጭ አገሮች መረጃ ክፍል መጥቶ ሲነገር ወይም ደግሞ ይሄ እንደዚህ አይነት አስተላልፈን ነበረ የሚል ነገር ሲነገር አልሰማንም። አሁን በዚህ 2 ሳምንት ውስጥ ግን ከዚያም ቀደም ብሎ እያንዳንዶች አገሮች ይህን አስተላልፈን ነበር እያሉ የሚያደርጉት ይሄ ከእውነት የራቀ ስርዓት ነው። ምክንያቱም ሌላ መንስኤ ሲያጡ በዚህ አይነት አማካኝ ህዝቡን እንዳይ ውጅብር መክተት ነው። ይሄ እንደሚመስለኝ በእኔ በኩል ህዝቡን ውጅብር በመክተት በምን አይነት መንገድ እናውርድ ተብሎ የተሰራ ሴራ ነው የሚመስለኝ፣ በጥቅሉ ማለት ነው። እና እንግዲህ እግዚአብሔር

0: እግዚአብሔር የቀባውን እግዚአብሔር ነው የሚወርደው። ህዝቡም እንግዲህ መምረጥ የሚገባውን ራሱ ለይቶ ያውቃል፣ ተጠንቅቆ ያውቃል። በእኛ በህብረተሰቦቻችን ላይ ስንሄድ
1: እንደው ወደኛ እውነትን ነው ወደኛ እንመጣለን። እንደው ግን በአጠቃላይ ባለው በዚህ ጉዳይ በአንድ በኩል ምናልባት አጋጣሚም ሆኖ ይሆናል ምንም የምርጫ ወቅት ቢቀርብ እንደዚህ አይነት መረጃዎች ወጡ። መቼም የጥቅምት ሰባቱ ጥቃት ከባድ ነው። ዞሮ ዞሮ ስልጣን ላይ የነበረ ሰው በኃላፊነት መጠየቁ አይቀርም። እንደዚህ አይነት ከባድ ጥቃት በአጋጣሚ ነው ብለህ እንደው ሊሆን አይችልም? ምርጫውን ሆን ብሎ አስቦ ነው ብለህ አንተ ታስባለህ? በዚህ ሰዓት መውጣቱ እንደኛ ያለ መረጃ
0: በእኔ በኩል መጣያ ቦታ ሲያጡ በዚህ አይነት መንገድ አውርደን እናስቀምጣለን ይሄን ስንለው ህብረተሰቡ ያምነናል ተብሎ የተሰራ ሴራ ነው የሚመስለኝ፣ እንደ ግምቱ ማለት ነው። እንግዲህ ለምንድን ነው እንደዚህ ያልኩትኝ? ይሄን ያህል አመት ሶስት አመትን ያህል ሲቀመጡ ይህን ያህል መረጃ አስተላልፈናል ብለው ተናግረው አውቁም። አሁን ግን መረጃው ከመጣ በኋላ ወይም ደግሞ ምርጫው ተቀረበ በኋላ እንዲህ አይነት መረጃ እኛ ማስተላልፈን ነበር ተብሎ መነገሩ እስከ ዛሬ ድረስ የት ቆዩ? እንግዲህ ሶስት አመት እኮ አስቆጥረናል ይሄንን ጉዳይ እስከ ዛሬ ድረስ። እንግዲህ በዚያን ሰዓት የደረሰው ችግር ቀላል ነገር አይደለም። ይሄ በጣም ከባድ ነው። ብዙ ነገሮች አሳልፈናል። ሶስት አመትን ያህል ሁለት አመት ተኩልን በለው በጦርነት አገሪቱ በብዙ መሳዊት ከፍለናል። ከኛ ህብረተሰብ ብዙ ልጆቻችን ተሰውተዋል ለአገሪቱ ሲባል እና ግን እኔ እንደሚመስለኝ ይሄ ነገር የተሰራው ጥሩ አይደለም። እስከ ዛሬ ድረስ የት ነበሩ ነው ጥያቄው። ይሄ ነገር የወጣተኛ ነው። ይሄ እርስ በርስ የምንጨቃጨቃቸውና እርስ በርስ የምንነጋገራቸው ወደ ሌሎች ሀገሮች እየተዛመተ እኛን ለጥላቻ ያዳርገናል፣ አገሪቱን ወደ ጥላቻ ያስገቧታል። ይሄ ነገር ጥሩ አይደለም። በእውነት በጣም አስቸጋሪ ነገር ነው። በተለይ ስለ ፖለቲካ ተብሎ የሚሰራው ስራ አገሪቱን ወዴት አቅጣጫ እየወሰድናት እንደሆነ ትንሽ ይከብዳል። ይህን እንዲያው ይህ ነው ለማለትም ትንሽ የሚከብድ ነገር ነው። ሌላው መሄድና ወይም ደግሞ አንዳንድ ነገሮች መግለጽ መፈልገው ስለ እኛ ህብረተሰብ ነው። እኛ ህብረተሰብ እንደምታውቀው ለብዙ አመታት አንድነትን እንፍጠር፣ አንድነትን ይህን እናርግ እያልን ሁሌ እንነጋገራለን። በየሪያውም ሆነ በዚህ በክንሴቱ በምርጫም ሆነ ብዙ እንነጋገራለን። ግን በመጀመሪያ ሶስት አመትን ያህል ስንቀመጥ አንድም ነገር ወይም አራት አመትን ያህል ስንቀመጥ አንድም ነገር ተነግሮ አይታወቅም። እኔ ከለም መፍለጋ መህነኝ እኔ ከዚህ ቦታ ነው ያለው ተብሎ አይነገርም። ሰዓቷ በቀረበችበት ሰዓት አንዱ ታንዱ ሆኖ መደረብ ያ የሚሰጠው ደግሞ እንደምታውቂው እንግዲህ ይሄ አደባባይ ምስጢር ነው። ቀረብ ያለ ቦታ የሚሰጥ የለም። በተለይ አንዳንድ አሁን በመፍለጌታ ወዳ የነበረው ወደ ዲሞክራሲ ተብሎ በሄደበት የዲሞክራሲ ምርጫ አለ። ከዚያም ሊኩድን በተመለከተ የራሱን አባል ያለው ሰው ምርጫ ያካሄዳል። ሌሎች ግን የሚያስቀምጡት ቦታ ራሳቸው ከፈለጉት ቦታ እንጂ ወይም ደግሞ ይህን ያህል ሰው ታመጣልኛለህ ብለው ቀረብ ብሎ እንደ ሌሎች አይመድቡም። መጨረሻ ቦታ ነው የሚሰጧቸው። ለምን አለ ተብሎ ለመናገር ነው የሚሰራ ስራ ነው። እና ስለዚህ ይሄን ነገር በማስታ
1: የሚሰጡም አሉ። ለነገሩ ምልህ ብዙ ባይሆንም የሚሰጡም አሉ። አንዳንዴ ደግሞ ቅርብ ቦታ ሲመደቡ እንዲህ አይነት ሰዎች ቅርብ ቦታ ከተመደበ ያው ማህበረሰቡ በሙሉ ሌላ ምንጊዜም ይገባል በማለት እንግዲህ ይመስለኛል። እውነትም ሊሆን ይችላል ይህ ሀሳብ። ያ ሰው ሊገባ ይችላል። ሁለት ቁጥር ላይ ያለ ሰው መቼም ሊገባ ይችላል በሚገኘው ድምፅ ያ ሰው እና ወደ ሌላ ሊሄድ ይችላል መራጩ። ያን ሰው የሚደግፈው ማህበረሰብ ምናልባት ምንጊዜም ስለሚገባ ተብሎ ሌላ ሊመርጥ አይችልም ብለህ ታስባለህ?
0: ይሄ ነው እኮ ዋናው። ይኸውልሽ ምን አለ መሰለሽ፣ አሁን በተለይ ሁለተኛ ቁጥር ያለች ወይዘሮ ፒኒና ሁለት ቁጥር ላይ ነው ያለችው። እሷ ግን በሚደረገው እንትን አሁዝ ካሲማ በሚባለው አትገባም ወይም አይገቡም እየተባለ እስከዛሬ ድረስ ይነገራል። የሚነገረው ምንድነው? በዚያን ሰዓት በጦርነቱና ወይም ደግሞ ኮሮና በነበረበት ሰዓት ወደዚህ ሀዶ ተደረበ ተብሎ ጥላቻ ተደርጓል። ይሄ ነው። በዚህ በግራ በኩል ያሉትም ባለፈው ስብሰባ አድርገው ሲያካሄዱ እሱን ከዚህ አሳተፉትም። እንግዲህ ለኛ ትክክል አይደለም ማለት ነው። ግን ዋናው እኔም አሁን የምናገረው በክላሌ ነው እንጂ
1: እንደው በአጋጣሚ ነው እንጂ ስም ጠራና አውልከነ በስም እዚህ ሲጠራ መቼም ስም ጠርቶ ለማስተዋወስ አይደለም። በአጠቃላይ የኛው ማህበረሰብ ምን ይጠቅመዋል? ማን ያዋጣዋል? ምን ያዋጣዋል? አስቀድሞ መታሰብ አለበት። ብዙ አልቀረም ጊዜው።
0: አሁን ምን አለ መሰለሽ፣ በቀደም ከዛሬ ስንት አመት አካባቢ ላይ ነው እንትና እኔ አልፍ ያለው ብላ በከዲማ አስቀድማ ተናገረች። እንትኑ አቁዙ የሱ ይበልጣል ተብሎ የመከላከያ ሚኒስተር የነበረ ማን ነበር ስሙን ዘነጋውት እንጂ እሱና ከሷ ጋር ተወዳድረው በአንድ መፍለጋ ለረሹት እንትን ኪሩ ለልቀ መንበርነት በመፍለጋው ሲወዳደሩ በጋዜጠኞች እሷን በጣም ዲሲፕሊን ካዋት በጣም አዝ ለምንድን ነው ያሚደረገው? እንግዲህ ከዚያ በኋላ የሚመጣው ሰው እሷን ነው የሚመርጥ። እሷ ተወጣች እሷን እንምረጣት እየተባለ ይደረጋል። አሁን ደግሞ በእኛ ህብረተሰብ ላይ ቀረብ ያለን ነገር ብንመርጥ ወይም ደግሞ ይህንን ነገር ይረዳናል ብለን ማስተዋወስ ነው ያለብን እንጂ ገና ከቅርብ ነው ያሉ እነሱ ይገባሉ የኛን ድምጽ አያስፈልግም ማለቱ ጥሩ ነገር ላይ መጣ ይችላል። ለምን ሁሉንም ልናጣ እንችላለን? ከዚያ ሁሉ ነገር ቀረብ ያለውንም ሆነ መቼም የመሰለውን ህዝቡ መምረጥ ይችላል። ግን ዝም ብለን ተምናንጨበጭበው ይዘን ብናንጨበጭም ይሻላል ነው በእኔ በኩል የሚመስለኝ። ለህብረተሰቡም እንትን ማድረግ የሚችለው እንግዲህ አንደኛ ምንድን ነው የሚባል፣ አሁን የኛ ህብረተሰብ ብዙ ሰዓት የሚመርጠውን ያውቃል፣ እንደ ድሮ አይደለም። አሁን የሚፈልገውን ያውቃል፣ ጠንቁቆ ያውቃል ማንን መምረጥ እንዳለበት። ግና እስካሁን ድረስ ስናደርጋቸው የነበሩት እና አሁን ያለው ሁኔታ በእኛ ህብረተሰብ ላይ እኔ እንጃ፣ በአሁኑ ሰዓት ላይ ብዙ የመከፋፈል ሁኔታ አለ። የተለያዩ ሰዎች በየመፍለገው ገብተው የዚያ ወገን ወደዚያ ሲሄድ፣ የዚያ ቅርብ ወዳጁ ወደዚያ ሲሄድ፣ እኛ ነጻ ሁነን ሶስት የነበሩትን ሀበረክነሴቶች ልናጣ እንችላለን ነው አሁን በእኔ አባባል የሚሄደው። መቼም ሰው ሆኖ አንድ ነገር ከዚያ ሲኖረው ከሌ እኮ አለች ለሱ እናማክረው ወይም ደግሞ ከሌ እኮ አለ ለሱ እናማክረው የሚባል ይኖራል። ካጣነ ግን እንኳን ልናማክር ቀርቶ ዞር ብሎ የሚያን ሰው እንኳን አይኖርም። ተመራጭ ኑሮንም ያን ያለው እንኳን ተመራጭ አጠን።
1: እውነት ነው። ማህበረሰቡ እንግዲህ መሪ የለውም የሚሉ አንዳንድ ሰዎች ሀሳብ ይነሳል። መሪ ሲባል እንደው አጠቃላይ በፖለቲካም ሆነ በእንደዚህ አይነት ወሳኝ ጉዳዮች ቅደም ተከተል የሚያስዝ አሁን እንዲሁና ተሰሚነት ያለው አጠቃላይ መሪ ቢኖር መልካም ነው የሚል ሀሳብ እየተነሳ ነው። እንደው ምን ትላለህ ባጭሩ ባለን ጊዜ?
0: እንግዲህ እኔ መሪ ቢኖረን ብለን የምንለው እኮ ባበቃ ሰዓት ስለሆነ ነው። መሪ የምናደርገው እኛው ነን። ህብረተሰቦች ሁሉንም ማድረግ የምንችለው የነበር እኛ ነን። ተራ ቀደሙነን ይዘን ይህን ነገር አድርጉልን ብለን ታላላቅ ሰዎችና ካህናቶችም ይህን ነገር አድርጉ ወይም ካህናቶችን እንተውና ካህናቶች የራሳቸው የግል ስራ አላቸው። እኛ ታላላቅ የተባሉ አዋቂ የተባሉ ሰዎች ይህን ነገር መስመር ማስያዝ ይችሉ ነበር። ለምን እናንተ በአሁኑ ሰዓት ካልተደራጃችሁ እኛ ይህን ነገር ማድረግ አንችልም፣ በኋላ ይህን ነገር ጥያቄ እንዳትጠይቁን ብለው በህዝቡ ላይ ይኸው በእናንተ በመገናኛ አውታር ላይ ይሄንን ተጽዕኖ ቢታደር ኑሮ አራት ሰው እኮ ማስገባት እንችላለን እኮ። አንድ ከሆነ አራት ሰው ማስገባት እንችላለን።
1: በቂ ድምፅ
0: ያን አራት አዎ ይበቃናል። እግዚአብሔር ይመስገን አሁን ደህና ነው፣ ማስገባት ይቻላል። ግን ይሄ እያንዳንዱ በእያንዳንዱ መፈለጋ ሲገባ ቁጥራችን እየተለያየ ጀርባችን እየዳሰሱ አይዟችሁ አለ ይሄው የእናንተ ሰው እኮ ተዚህ አለ እየተባለ የሚደረገው ነገር ለኛ ማከፋፈያ እንጂ ማጠራቀሚያ ነገር አልተገኘም። አሁን ይሄን ማጠራቀም ከዚህ ጀምራለን ለወደፊቱ በዚህ አይነት ነገር ተጠናክሮ ይሄ ነገር ቢሄድ በኔ በኩል አስቀድመን ከዛሬ ጀምረን ጥንቃቄ ማድረግ ያስፈልጋል። ካለፈ በኋላ ምን እንደጋገሩ ምንም ትርጉም አይሰጠው። አሁን ምን እንደጋገሩ ያለፈ ነገር እንዳለፈ አድርገንም ወጣ።
1: ያው ግዜው አጭር ስለሆነ
0: ምንም እንትን የለም ግዜው አጭር ነው። ግን ለወደፊቱ ግን ይሄን ነገር አስተካክለ ነው ብንቆይ ምን አለ መሰለሽ ወጭም አንዱ እንወረደረል የሚሉ ሰዎች በዙ ላይ አንደኛ ሁለተኛ ደረጃ ተብሎ ተመርጠው ቢቀርቡ ልክ እንደዚህ ካልፒ አድርገን እንደምንመርጠው አሁን እንደዚህ አይነት ቢደረግ ከከለ ሳልን ነገሩ በትክክል እናወጣዋለን። ከዚያም በኋላ ያንን ይዘን ወደዚያ ብንሄድ ለኛ ይጠቅማናል። አራት ማንዳት ማስገባት እኮ ቀላል ነገር አይደለም። ብዙ ችግሮች አሉን። እነዚያ ችግሮች ምንድናቸው? በቤተሰብ ችግር አለ።
1: አዎ
0: በተለያዩ ምክንያቶች ችግሮች አሉ። ያን ነገር በተለይ አሁን ልጆቻችን ወጣው በእስር ቤት ላይ ማንም የማይጠየቅ ምክንያት ነው ያለው።
1: ብዙ ችግር አለብን ባበይ ጊዜያችን ያለቀ ነው ተመሰናበት አለብን። እንወያይበታለን ወሳኝ ጉዳይ ነው ለወደፊቱ ቢያንስ እንድንዘጋጅ። በጣም እናመሰግናለን።
0: አመሰግናለሁ።
1: መልካም ቀን ይሁንላችሁ። አድማጮቻችን ስርጭታችን ተጠናቀቀ። ለቴክኒክ ባለሙያው ለናቲ ብላንኬት ምስጋና ይድረሰው። ቀን አንድ ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም ጊዜ ይሁንላችሁ። ማአዲም ለሲምካ

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ተነስተለን ክቡራትና ክቡራን አድማጮች እንደምን አላችሁ? እለቱ በዕብራውያን ዘመን አቆጣጠር ዮምዳሌት ዩጤት በቲሽሬ ታፍሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ሴፕተምበር 30 ቀን 2026 ዓ.ም ተመረተ። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 20 ቀን 2019 ዓ.ም ነው። የቴክኒክ ባለሙያችን ሮኒና ኦር ሲሆን የፕሮግራም አጠናቃሪ ሃናስ ፈራው፣ የስቱዲዮ ተረኛ ተረጋጆች ወርቅነሽ ሸቴ፣ ሻያው ደጉና ራህሚን ማላዛናን በቅድሚያ ማስተዜና። ዛሬ ጠዋት ከዱባይ ወደ ቴላቪቭ በበረራ ላይ የነበረ የዱባይ አየር መንገድ በአብራሪዎች መካከል በተፈጠረ ጸብ ምክንያት አቅጣጫውን ቀይሮ ወደ ሳውዲ አረቢያ ለማረፍ ተገደደ። ኢታማጆር ሹም ኢያል ዛሚር በወቅታዊ ተጨባጭ ሁኔታ ምክንያት በሚቀጥለው ሳምንት ወደ አሜሪካ የሚያደርጉትን ጉዞ ለሌላ ጊዜ ማዛወራቸው ታወቀ። ጠቅላይ ሚኒስትር ቤንያሚን ነታንያሁ ከምርጫ በፊት ጠላት እስራኤልን እንዲያጠቃ እንደሚችል የሚታዩ ምልክቶች አሉ ማለታቸው አነጋጋሪ ሆኗል። በአሜሪካና በእስራኤል መካከል ድርድሩን ለማስቀጠል ሙከራው እየተደረገ ነው ይባላል። ይሁዳና ሰማርያ አካባቢ ስለ ሰላሙ ስላለው የሰው ልጆች መብት ጉዳይ የቀረበውን ሐሳብ የአሜሪካ ኮንግረስ ውድቅ አደረገው ተባለ። የሚሉት ለሰዓቱ ከለዘና መካከል ዋና ዋናዎቹ ናቸው። ዘርዘሩን ወርቅ ነሸዴ።
0: አመሰግናለሁ ከሽራሚ። ዛሬ ጠዋት ከዱባይ ወደ ቴላቪቭ በረራ ላይ የነበረ ፍላይ ዱባይ አየር መንገድ በአብራሪዎች መካከል በተፈጠረ ጸብ ምክንያት አቅጣጫውን ቀይሮ ሳውዲ አረቢያ ለማረፍ ተገደደ። በአይሮፕላኑ ከመቶ በላይ እስራኤላውያን መንገደኞች የነበሩ ሲሆን ረዳት አብራሪው የአይሮፕላኑን ጠልፎ ለመከስከስ ሲሞክር ዋና አብራሪው ተቆጣጥሮታል የሚለውን ግምት በእስራኤል የደህንነት አካላት በኩል ውድቅ አላደረጉትም። አይሮፕላኑ የአደጋ ጊዜ ምልክት ካሳየ በኋላ በሳውዲ ያረፈ ሲሆን በእስራኤል በኩል የተፈጠረውን ችግር ለመረዳት የሳውዲ ባለስልጣናት የሚያደርጉትን የምርመራ ውጤት እየጠበቁ መሆናቸው ተገልጿል። ምክትል አብራሪውን ለማስቆም በመገልገል እገዛ ያደረጉ መንገደኞች ልብሳቸው ላይ የደም ነጠብጣብ ምልክት እንዳለ ከላኳቸው ፎቶግራፎች መመልከት ተችሏል። ከመንገደኞች መካከል የአንዷ ልጅ የሆነው ኦፈር ፕሪንግል ከእናቱ ጋር ባደረገው የስልክ ውይይት በአብራሪው ላይ ጉዳት ለማድረስ የሞከረን ግለሰብ መንገደኞች ባደረጉት እገዛ ማስቆም መቻላቸውን ነግራኛለች ሲል በረሸት ቤት ሬዲዮ በተደረገለት ቃለ መጠይቅ ያሰማው ንግግር እንዲህ ይሰማል።
3: דיברנו איתה וזה בשורות טובות לכל הנושאים הישראלים למיטב הבנתי שלום, וזה אולי הדבר הכי חשוב ביותר, ונתחיל מזה. אירוע מאוד לא נעים, אני מבין שהיה פגיעה בטייס, באחד הטייסים, ושהטייס השני הנחית את המטוס. חבר'ה שהיו על המטוס השתלטו על לא רוצה להשתמש במילה חוטף כי אני לא יודע, אבל על הבן אדם שנקט באלימות, והם נמצאים כרגע על הקרקע בסעודיה.
0: היא אמרה לך איך מתרגמים במטוס את אירוע האלימות
3: הזה? לא, זאת הייתה שיחה קצרה שבה שמענו שהכל בסדר, וזה באמת מה שהכי חשוב.
0: ከእናቱ ጋር እንደተነጋገረና አብዛኞቹ መንገደኞች እስራኤላዊ እንደሆኑ የከፋ ችግር ባለመፈጠሩ ደግሞ የሚያረጋጋ መልእክት ነው በማለት የተፈጠረው ክስተት በጣም ጥሩ አይደለም፣ ከባድ ነው፣ ከአብራሪዎች መካከለም አንዱ እንደተጎዳ ገብቶኛል። ሁኔታው በግልጽ ስላልታወቀ በቃሉ መጠቀም ባልፈልግም የመጥለፍ ሙከራ ያደረገው ሰው መንገደኞች መቆጣጠር ይችላል። አሁን ሳውዲ አረቢያ እንዳረፉ ነው የሚታወቀው ብሏል። አውሮፕላኑ በአራት ደቂቃ ውስጥ 7 ኪሎ ሜትር ዝቅታ እንደወረደና አደገኛ ሁኔታዎች እንደነበሩ የተገለጸ ሲሆን ጠቅላይ ሚኒስትር ቢንያሚን ናታንያሁ ከሚመለከታቸው አካላት ጋር ምክክር እንዳደረጉና ሁኔታውን እየተከታተሉ የተፈጠረውን ችግርም በቁጥጥር ስር እንደሆነ መስሪያ ቤታቸው ባወጣው መልእክት ገልጿል። ኢታማጆር ሹም ኢያል ዛሚር በወቅታዊ ተጨባጭ ሁኔታ ምክንያት በሚቀጥለው ሳምንት ወደ አሜሪካ የሚያደርጉትን ጉዞ ማዘግየታቸው ተገለጸ። ዛሚር ከአሜሪካ የተለያዩ የጦር ክፍሎች ዋና አዛዥና ማዕከላዊ እዝ ኃላፊው ጋር ለመወያየት አስቀድመው ቀጠሮ ይዘው እንደነበር የተገለጸ ሲሆን በአመታዊ የኤግዚቢሽን ምሽት ላይም ሊሳተፉ እንደነበር ተገልጿል፣ ግን ጉዟቸውን ማዘግየታቸው ታውቋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከመርጫ በፊት ጠላት እስራኤልን ሊያጠቃ እንደሚችል የሚታዩ ምልክቶች አሉ ማለታቸውን ተከትሎ ባሳለፍነው ሌሊት ከተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጋር ተገናኝተው ተወያዩ። በውይይታቸው ከመርጫ በፊት በእስራኤል ላይ ሊደርስ ይችላል ስለተባለው ጥቃት ያሉ ዝርዝር ማስጠንቀቂያዎችን በሚመለከት የተወያዩ ሲሆን ከጠቅላይ ሚኒስትሩ ቢሮ በወጣው መልእክት እንደተገለጸው ያኢር ላፒድ በደህንነት ላይ የሚቃጡ ዛቻዎች በባለሙያና ኃላፊነት ባላቸው ሰዎች ክትትል ሊደረግበት ይገባል እንጂ በመከላከያ ሰራዊቱ የጦር ካምፕ ለምርጫ ቅስቀሳ የሚሆን መልእክት ማስተላለፊያ ሊሆን አይገባም ማለታቸውን በማለት ጠቅላይ ሚኒስትሩ መተቸታቸው ተገልጿል። ላፒድ በተጨማሪም ህዝቡ ላይ ድንጋጤ መፍጠር እንደማይገባና ናታንያሁ በርግጥም የደህንነቱ ሁኔታ ካሳሰባቸው 15000 ያረዲ ማህበረሰብ ወጣቶችን በመከላከያ ሰራዊቱ ውስጥ እንዲዘምቱ ማድረግ አለባቸው ብለዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት በቅርቡ የሚካሄደውን ብሔራዊ ክነሴት ምርጫ ተከትሎ በጠላቶቻችን በእስራኤል ላይ ጥቃት ሊያደርሱ ይችላሉ የሚል ማስጠንቀቂያ መልእክት ማስተላለፋቸው ይታወቃል። ናታንያሁ በቴል አቪቭ በሚገኘው የአየር ኃይሉ ካምፕ በጎበኙበት ጊዜ ባስተላለፉት መልእክት እንደገለጹት የምርጫውን ወቅት ተከትሎ ጠላቶቻችን ጥቃት ሊያደርሱብን እንደሚፈልጉ የሚያሳዩ ምልክቶች አሉ በማለት ከአየር ኃይላችን ካምፖችና ከእስራኤል ረጅም ክንዶች ላይ ሆኜ ይህን መልእክት አስተላልፍላችኋለሁ። መልእክቴም አሁንም ሆነ ሌላ ጊዜ ጭራሽ አትንኩን፣ ከኛ ጋር አትግጠሙ። በማንኛውም ጊዜና በማንኛውም ቦታ የእስራኤል ረጅም ክንዶች ካላችሁበት ይደርሳል የሚል መልእክት ነው ማለታቸውን ከደረሰን ዘገባ መረዳት ችለናል። በአሜሪካና በኢራን መካከል ድርድሩን ለማስቀጠል ሙከራ እየተደረገ ነው ተባለ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በዶሃ ከኳታር አደራዳሪዎች ጋር ተገናኝተው አሜሪካ ስለ ድርድሩ የሰጠችውን ምላሽ መቀበላቸውን ሮይተርስ ዘግቧል። እንደ ዘገባው አሜሪካ በሰጠችው ዝርዝር ሐሳብ በሁለቱ ሀገራት መካከል የጋራ መተማመን ለመገንባትና ሁለቱ ሀገራት ወደ ቀድሞ መግባባት እንዲመለሱ የሚያስችል በሰባት ቀናት ውስጥ የጊዜ ገደብ እንዲያስቡበት የተሰጣቸው መሆኑ ተገልጿል። ኢራናውያን አሜሪካ ባስተላለፈችው ሐሳብ ዙሪያ እየተወያዩበት መሆኑንም ከደረሰን ዘገባ መረዳት ችለናል። በይሁዳና ሰማርያ አካባቢ ስላለው የሰው ልጆች መብት ጉዳይ መንግስት ሪፖርት እንዲያቀርብ ኃላፊነት ሊሰጠው ይገባል በማለት የቀረበውን ሐሳብ የአሜሪካ ኮንግረስ ውድቅ አደረገው ተባለ። ባለፉት ቅርብ ዓመታት በይሁዳና ሰማርያ ፍልስጤማውያን ላይ ስለሚደርሰው ጥቃትና 9 የአሜሪካ ዜጎች መገደላቸው በጥያቄው ተጠቅሷል። 51 ሴናተሮች ለውሳኔው የተቃውሞ ድምጽ ሲሰጡ 47 የሚሆኑ ደግሞ ድጋፋቸውን ሰጥተዋል። ሐሳቡ በአብዛኛው የተቃውሞ ድምጽ ውድቅ መሆኑ ታውቋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ07 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ46 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ዛሬና ነገ ሐሙስ ቀዝቃዛማ ይሆናል። በተለይ በሰሜን እስራኤልና በባህር ዳርቻዎች አካባቢ በአንዳንድ ቦታዎች ዝናብ እንደሚኖርና አረብ በመካከለኛውና በደቡብ እስራኤል ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴል አቪቭ 28፣ በሃይፋ 27፣ በቤት ሻአን 32፣ በበኤርሸባና አካባቢዋ 27፣ በኢላት 34 ዲግሪ ሴንቲግሬድ ይደርሳል። ጋሽራሃሚም ዜናው አበቃ።
2: ወርቀነሽ ሸዴ

0: ክቡራትና ክቡራን አድማጮች እንደምትታወቁ ዛሬ እንግዲህ የስልክ ውይይት እናደርግበት ቀን ወረው ቅርሽ
1: ዛሬ እንግዲህ ያው ታውቀናልና
0: ስልክ ቁጥራችንን አስተዋቃቸዋል።
1: ጥሩ።
0: የስልክ ቁጥራችን የተለመደው ነው 0723940555 ነው። ደግሞ አለው 0723940555

0: እሺ ወርቀነሽ
1: አው ጋሽራውም ስርጭታችን እንደቀጠለ ነው እንኳን አደረሳ አላልንም እኮ
0: ካልተባባልን ነው
1: እዚህ ስቱዲዮ ማለት ነው በስልክማ ተባብለናል እንኳን አደረሰ ማዲም ለሲምሃው እንዴት ነው
0: እንኳን አብሮ አደረሰን እኛ ገደና ነው እንደ
1: ቴላቪቭ እኛ ጋር ማየሩሳሌም ይደስ ባል ይታወቃ አይደል ሁሉ ሰው ወደ ኢየሩሳሌም ነው የሚመጣ ሰሞኑን ያው
0: አገሪቱ ከተማዋም የመንፈሳዊ ከተማረለች
1: አዎ
0: እና ስለዚህ ያው ከአዊ በተለይ
1: አዎ
0: ቴላቪቭ ግን ቅልቅል ነው ዝም ብሎ ያለንም ዝም ብሎ
1: ሁሉ ማይነስ ወታ ይበታል
0: ለቀረ የለለ ነገር የለም እዚህ
1: ጥሩ ነው ለነገሩ ቀለል ብሎ ቀለል ያለ ህይወት ለመኖር
0: አዎ እንደው የታው ነው እና ለማንኛውም
1: ሰው እንደፈለገ ሆኖ መኖር ይችላል
0: አዎ አዎ
1: ጥሩ ነው አዎ የሚገርም ነው ዛሬ እንግዲህ ህዝብ እስራኤል ሱኮትን በዓል ያከበረ ነው ሆላሞይድ ዛሬ ከዱባይ በኩል ምን ሰማው ዜና ጋሽራሚም እስካሁን ድረስ በጣም እንግዲህ ግልጽ የሆነ ነገር ባይኖርም ከመቶ በላይ የሚሆኑ እስራኤላውያን የተሳፈሩበት የዱባይ አየር መንገድ ውስጥ ግጭት እንደተፈጠረና አውሮፕላኑ አቅጣጫውን ቀይሮ ወደ ሳውዲ ሄዶ ሳውዲ አረቢያ እንዳረፈ እየሰማን ነው እንደው ምን ይመስላል መጀመሪያ የሚያስቅ መስሎ ነበር እየቆየ ግን ብዙ መረጃዎች እየወጡ ነውና እንዴት ነው ያለው ሁኔታ
0: መጀመሪያ እንግዲህ ተገምቶ የነበረው ይሄ ወሬ ሲሰራጭ ከዱባይ ወደ ተላቪቭ መንገደኞችን አሳፍሮ የተነሳ አውሮፕላን ሾፌሩ የሆነ ይሄ የድንገተኛ አደጋ ጊዜ ማሳወቂያ ቁጥር አለ ያን ቁጥር ነክቶታል እና የታሰበው ምንድነው አውሮፕላኑ ሱር ያ ቁጥር ሲነካው እንግዲህ ሌሎቹ አየ በረራ የሚወረተው ባሮች መቆጣጠሩ ክፍል ሲጠይቁ ሲጠሩ መልስ የለም በዚያ በኩል አሁን የተገመተው ምንድነው ሽብርተኞች ጠልፈውታል ብለው ነው እንግዲህ የተገመተው መጀመሪያና ሽብርተኞች ጠልፈውታል ያንም የዘጉት እነሱ ናቸው ሆነ ብለው ለመነጋገር እንዳይቻል ተብሎ ነበር የተገመተው ከዚያ የአውሮፕላን ወደ እስራኤል አቅጣጫውን ቀይሮ ወደ ከእስራኤል የነበረው መስመር ቀይሮ ወደ ሳውዲ አረቢያ አቅጣጫውን ቀይሯል የሚባል ነገር ያው ተሰማና ያን ክትትል ተደረገበት ከዛ እንግዲህ እስከዚያ ድረስ ታስቦ የነበረው ሽብርተኞች አልፈውታል የሚል ነው አሁን የእስራኤል ጦር አውሮፕላኖች ከእስራኤል ወደዚያ ወደ አውሮፕላኑ ሄዱ በረው ለመከታተል በቅርቡ አሁን ያን አውሮፕላን እንግዲህ ሰዎችን ያሳፈረ መንገደኞችን እንዳሳፈረ ወደ ሳውዲ አረቢያ አቅጣጫውን ቀይሮ ሲሄድ ከዚያ ሳውዲ አረቢያ መንግስትም የሚያርፍበትን ቦታ ወስደው እዚያ እንዲያርፍ በመንገድ ላይ ያሳለ የተባለው ምንድነው እንግዲህ አውሮፕላኑ እንግዲህ የተወሰነ ከፍታን የሚበረው እንግዲህ አሁን ከሆነ ቦታ ላይ ባንዴ ወደ ታች ወደ መሬት ወረደ ተባለና አሁን የተገመተው እንግዲህ እዚያ ተሳፋሪዎች መካከል ሽብርተኞች አሉ ሽብርተኞች ይህን አውሮፕላን መሬት ወድቆ እንዲከሰከስ ነው አላማቸው እዚያ ያለው ሰው እንዲያልቅ በሙሉ የሚል ፍርሃት ደግሞ ደረሰ በሁሉም በኩል እና ያኔ ምን ተፈጥሯል መሰለሽ የሁለት ፓይለቱ ራሱ አብራሪውና ረዳት አብራሪው አሉ እዚያ ውስጥ እያሉ ከኮፕኬት ይሉታል የጫፉ ላይ የሚቀመጡበት መሪውን የሚቆጣጠሩበት እዚያ ጋር ጸብ ይፈጠራል የሚባለው እንግዲህ በሁለቱ መካከል በፓይለቱና በረዳቱ መካከል ጸብ ተፈጥሮ እዚያ የሆነ መጥፎ ነገር ሲሰማ ሲደመጥ ከተሳፈሮች መካከል ያን በራፉን ከፍተው የነሱ የፓይለቶች በራፍ አሉ ራሳቸው በራፍ ያን ከፍተው ሲገቡ ይተጣሉ ሁለቱ ሹፌሮች ማለት አብራሪዎች ያኔ አንዱን ይዘው ወጥተው ወደ ውጭ ወጥቷል ያኛው አውሮፕላኑ ወርዶ መከስከሶ በፊት እንደገና ተቆጣጥሮ አውሮፕላኑን አቅጣጫውን ወደ አልነ ወደ ሳውዲ አረቢያ አመራ በዛ አይነት ሳውዲ አረቢያ ለማረፍ ቻለ ሰዎቹም ያው ካደጋ ሳይደርሱ እና ያን ያሁን የተለያዩ ሰዎችም እንደሚያወሩት ከሆነ በተለያየ መገናኛ ብዙሃን ምንም እንደነው እኛ ከዚህ ያለቀነ መሰለን አንደኛ መጀመሪያ የተሰማን ጠልፈውና ሽብርተኞች እንግዲህ አለቀልን ከተጠልፈን እንግዲህ እኛ በህይወት መጠረፍ ያን ያህል አስተማማኝ አይደለም ከዚያ ደግሞ አውሮፕላኑ ባንድ ወደ መሬት ሲወርድ
1: ያኔ ደግሞ
0: ተከሰከሰ ነው ለነከሰከሰ ወለቀ ደግሞ ብለው ያኔ ደግሞ ተሰማቸውና ከዚህም ድነው አሁን ሰዎቹ አውሮፕላኑ ወዚያው ሳውዲ አረቢያ አልፎ የዱባይ ሌላ አውሮፕላን ወደ ሳውዲ አረቢያ ሄዶ እነዚህን ሰዎች አሳፍሮ እንደገና ወደ ዱባይ ከዚያ ወደ እስራኤል ለማምጣት የተዘጋጀ ነው ይባል ነገር ነው ያለው።
1: አው ጋሽራሚን በመጀመሪያ እንደልከው ሁለቱ ፓይለቶች መካከል እንዲህ ተባለ የቆየ ብቻ የተለያየ ነገር ይወጣል ምናልባት አንደኛው አብራሪ ፓይለት ሆም ብሎ ነገሩን ሳያደርገው እንዳልቀረ ይነገራል። አይ በሁለቱ መካከል ነው ይባላል። መጀመሪያ ራሱ የአብራሪዎች ማንነት ከየት ሀገር እንደመጡ ምን ይነገር ነበር የቆየ መረጃዎች እየተለዋወጡ ነው እንደው እርግጠኛ የሆነ ነገር መናገር ይቻላል አሁን በዚህ ሰዓት?
0: አይቻለም። በአሁኑ ጊዜ እርግጠኛ መሆን አይቻለም። ሁሉም አላረ ግምታዊ ነው። ማንዶና አንዶ ያገናዘበ እንደዚህ ሆነ ለሚል መግለጫ ከመስጠት በስተቀር ተመርምረው እነሱ ሁኔታው በተከክል የሚታወቀው ያኔ ነው እንጂ አሁን ዝም ብሎ እያንዳንዱ የተወጣጠሰ ወሬ የሚሰማውን ያንን ነው እያሰራጭ ያለው እንጂ ተጨባጭ የሆነ መረጃ የለም። እንግዲህ በቅርብ ጊዜ ይታወቃል
1: መንገደኞች
0: እና እንደሚባሉት እንግዲህ ፓይለቱ የኦማን ዜግነት ያለው ተወላጅ እንደሆነ ነው የሚነገረው። ረዳቱ ደግሞ የተጣለው አብሮ የአረብ ኤምሬት አገር ተወላጅ እንደሆነ ነው የዱባይ ተወላጅ እንደሆነ የሚነገር ያለው። ያም ወደ እዚያም ተወለዱ እዚህ ወነው ይሄ ድርጊት መፈጸሙ ነው ያለው ወነው። እሱም ባስመለከተ እንግዲህ ያው አሁን ያለውን ጊዜያዊ መረጃ ነው እንጂ
1: ጊዜያዊ ነው
0: የሚለዋወጥ ነገር ይኖራል የሚታደስ ነገር ይኖራል።
1: በእስራኤል በኩል በጣም ከፍተኛ ዝግጅት ተደርጎ ነበረ ያው እንደዚህ አደጋ ሊሆን ይችላል ተብሎ ጠቅላይ ሚኒስትሩ ወደ ስብሰባ እንደጠሩም ተሰምቶ ነበር። አሁን መንገደኞችን በሳውዲና በእስራኤል መካከል መደበኛ የሆነ ዲፕሎማሲ ግንኙነት የለም እንደምናውቀው። እንግዲህ እዛ አብዛኛው መንገደኞች እስራኤላዊ ናቸው እንዲመለሱ እየተደረገ ሂደት ላይ እንደሆነ ነው ያለውና ምናልባት በዚህ በእነሱ እንዲመለሱ ሰው ማድረጉ ሂደት ችግር ይፈጠር ይሆን?
0: ያ ይፈጠር ምንም መሰለሽ እኒ ሰዎች በዱባይ ኃላፊነት ነው የዱባይ አየር መንገድ ነው እዛ የተሳፈሩ እና ኃላፊነቱ የሚወስደው የዱባይ መንግስት ነው እንጂ እስራኤል አይደለም። ከእስራኤል አይደለም በረው ወደዛ ሄዱ። ስለዚህ የዱባይ መንግስት ከሳውዲ አረቢያ ጋር መጣላት ወይም ሳውዲ አረቢያ ከዱባይ መንግስት ጋር መጣላት አይፈልጉም እና እነዚህን ዜጎች ወደ ያገራቸው ወደ ፈለጉት አቅጣጫ በሆነ መንገድ እንዲደርሱ ማድረግ እንጂ ሳውዲ አረቢያና እስራኤል ዲፕሎማቲክ ግንኙነት ያላቸውን በዚህ ምክንያት እነዚህ ሰዎች ይዟቸዋል ማለት አልደፍርም።
1: ጥሩ። ሌላው ርዕሰ ጉዳያችን ኢታማጆር ሹሙ ወደ አሜሪካ ጉዞ ሊያደርጉ በሚቀጥለው ሳምንት እቅድ ይዘው ነበር ተብሏል። ግን በወቅታዊ ተጨባጭ ሁኔታ ምክንያት ጉዟቸውን እንደሰረዙ ለጊዜው እንዲዘገይ እንዳደረጉት መረጃዎች እየወጡ ነው። እንደው ጉዟቸው እስከምን ጋር የተያያዘ ይሆን? ለምን ሰረዙት?
0: እንግዲህ የሰረዙበት ምክንያት ይኸው በአካባቢያችን ሰሞኑን ምናልባት እነዚህ እስራኤል ጠላት የሆኑት የምርጫው ጊዜ አለ የተቃረበ ነው በአሜሪካም በእስራኤልም በኩል እና ይህን አጋጣሚ መጠቀም አደጋ ለማድረስ ይሞክራሉ ለመጉዳት ይሞክራሉ የሚል ጥርጣሬ አለ። ይህን ባስመለከተም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጻ ሰጥተዋል። ጠላቶቻችን አደጋ ለማድረስ የሚዘጋጀሉ መሆናቸው ምልክቶች አግኝተናል አሉ ሲሉ ተናግረዋል። እና ይሄ በዚህ እንዳለ የኢታማጆር ሹሙ ወደ አሜሪካ የሚሄዱትም ለመከከር ነው። ለምሳሌ አሁን አሜሪካ እና የኢራን ጉዳይ ተንጠልጥሏልና ከደራደር መጥፎ ሁኔታ ነው እያሳየ ያለው። ይነጋገራሉ አይነጋገሩም፣ ተነጋገሩስ ተስማሙ አልተስማሙ የሚለው ሁሌ እንደቀጠለ ነው ያለ። እና አሁን ታስቦ የነበረው ሳውዲ ማለት ኢራን ይሁን ውስጥ የኢኮኖሚ ማነቆስ ገብታለች የሆርሞዝ ጉዳይ የምናውቀው ነው። ከተለያዩ በዓለም በሚገኙ ባንኮች በብዙ ቢሊያርድ የሚቆጠር የኢራን ገንዘብ ተይዟል፣ እንዳይንቀሳቀስ ተብሎ ተይዟል። በዚህ ምክንያት ኢራን በኢኮኖሚ በኩል እየተዳከመች ስለሆነ ይህንን ለማጠናከርና እንዲያውን ለማጥቃት የሚቻልበት መንገድ በዚህ ነው። ጥይት በመተኮስ ሳይሆን በዚህኛው በኩል ነው ለማጥቃት የምንችለው የሚል እምነት በአሜሪካ መስራኤልን በኩል እያደረነ ያለው። ይሁንና እንግዲህ ደግሞ ተስፋ ሲቆርጥ አንድ ሰው ያው አልሞተ ተጋዳይ መጥፎር መጀለስ ይችላል። ስለዚህ ራሮቹ እንደዚህ ሆነን ታንቀን ታፈነን ከመናልቅ እንወጋና የዛኔ ይለይልናል ይለይላቸዋል የሚል ስሜት ወይም ውስጥ ያደረባቸውና ተኩስ ይጀምራሉ የሚል ጥርጣሬ ስላለ ጠቅላይ ሚኒስትሩም ተናግረዋል። ኢታማዦር ሹም እንደዚሁ በአሁን ይሄ ሁኔታው ተረጋጋ ጊዜ ባለውበት ሰዓት ወደ አሜሪካ መሄዱ ይቅርብኝ ብለው እንደወሰኑ ነው የሚነገር ያለው። ወደ አሜሪካ ሲሄዱ ይሄዱ ኑሮ የነበራቸው ተልእኮ ከሴንትኮም የሚባለው ወይም በዚህ በአካባቢያችን የሚገኘው የአሜሪካ ጦር እዝ አዛዥ ከሆኑትና ከአሜሪካ ጦር ኃይሎች ኢታማዦር ሹም ጋር ለመገናኘት ነበር እቅዳቸው። ተገናኝተው እንግዲህ አሁን እሱ እንግዲህ የሚነጋገሩት መቼስ ያው የተለያየ ጉዳይ ነው ሊሆን የሚችለው በደህንነት ጉዳይ
1: በነሱ ኃላፊነት
0: እና እንደዚያ ነበር። አሁን ላልተወሰነ ጊዜ አዘግይተውታል የሚባል ነገር ነው አሁን የሰማነው።
1: እንግዲህ አሁን ያለን ጊዜ መበርግጥ ዙ አይደለም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠላት ጥቃት ሊፈጽም ይችላል ከመርጫው በፊት የሚል መልእክት ማስተላለፋቸው ያው ብዙም የማነጋጋሪ ጉዳይ ነው። እንደው ምናልባት የኢታማዦር ሹሙ ጉብኝታቸው ማራዘማቸው እዚህ መልእክት ጋር የተያያዘ ሊሆን ይችላል ይሆን?
0: ያው ይሆን ይችላል። አዎ ምክንያቱም ጥቂት እንትን ነው አሁን ያለው ይሄ እንዳልነው የመርጫው ጊዜ እዚህም አሜሪካም ያለው መርጫ ጊዜ ሁሉም ትኩረት የሚያደርገው ወደ ምርጫ ቅስቀሳው ጉዳይ ስለሆነ ይሄን አጋጣሚ በመጠቀም ድንገተኛ አደጋ ለማድረስ ይፈልግ ይሞክራሉ ጠላቶቻችን የሚል ጥርጣሬ ነው ያለው። ሆቲሞች አሉ፣ ሐማስም አለ እዛው ሆኖ ይሞክራሉ አለ፣ ሂዝቦላም እንደዚሁ፣ ኢራንም በዛ በኩል ሆና እነዚህ በተቀናጀ ሁኔታ አደጋ ለማድረስ ይሞክራሉ የሚል ጥርጣሬ ነው ያለ። ስለዚህ ነው ሁሉም ነቅቶ ያለ መንግስትም መከላከያ ሰራዊቱም ሁሉም መረጃው ሁሉም በተቀላይና ይሄ ጊዜ ይለፍ የምርጫው ጊዜ ማለት ነው ይለፍ በሰላም ይለፍ የሚል ነው እንግዲህና ከመከሩም ተዘጋጅተን ተጠብቃቸዋለን የሚል ሁኔታ ነው በእስራኤል መንግስት በኩል ያለ። አሜሪካ ጋርም እንደዚሁ ብዙዎች ነገር እንደምመካከሩ ወጭ መገመት አያቅተንም።
1: አዎ እውነት ነው። እንግዲህ ጥሩ ዛሬ ያድማጮች የምንቀበልበት ዕለት ነው ብለናል። ሀና መስመር ላይ አድማጭ እንዳለ የነገረችን ነው። አድማጭ መስመር ላይ አለ።
0: እሺ እንግዲህ እንቀበላለን። እናመሰግናለን ወርቄ።
1: እሺ አመሰግናለሁ። እሺ
0: ሄሎ
2: ሄሎ
0: ያላስልኝ
2: እንደናችሁ እንደናችሁ ሰላም ናችሁ?
0: ሰላም ነን ሰላም ነን ማለባችሁ?
2: እንጉዳይ ነኝ።
0: የማን
2: እንጉዳይ?
0: እንጉዳይ ሰላም ናችሁ?
2: ደናም
0: ሰላም ነበር መነጋገር የፈለጉ?
2: መነጋገር የፈለግኩ እንድንነጋገር የፈቀዳችሁልኝ በጣም አመሰግናለሁ። እድሉን ስለሰጣችሁ ሁላችሁን በጣም አመሰግናለሁ። እና የምናገረው ማንን ያው በኢትዮጵያ ባሉት በቀሩት ነው። ያው በአዲስ አበባና በጎንደር ባሉት የተሰቃጁ ልጆቻችን ከዛ ሆነው እኛ ከዚህ ሆነን በጣም ተሰቃጀን። ራሳቸው ወንድሞቻቸው ከዚህ ያመጣናቸው ትምህርት አልማርልን አሉ። በቃ አይናቸው ጥርሳቸው ያለ ታህታቸው ከወንድሞቻቸው ጋር ነው 3 አመታችን ነው የመጣን ጥለሻቸው የመጣሽ ምንድነው ይያሉኝ። አሁን ዝም ብልብል እንዲያሪ በቃ ትምህርትም ሄደው ማይማሩ ጥርሳቸው አይናቸው ያለ ታህቶቻቸው ነው።
0: ምንድነው የቀረባቸው እናት አባት ናቸው የቀሩባቸው?
2: የኔ እናት አባትም እህትም ወንድምም ቀርቶብኛል። ግን እህቶቻቸው የኔ ልጆች ቀርተው የነዚህ የመጡት 5 ልጆች እየመጣቻለሁኝና እነዛ 3 ናቸው ከዛ የቀሩት ሴቶች ከበቃይናቸው ጥርሳቸው ያለ ከዛ በቃ ተፈታተው ወንድሞቻቸው ጋር ከዚህ የመጡት ትምህርትም ይያሉ በቃ አይናቸው ጥርሳቸው ያለ ከዛ በቃ
0: ለምን እሱ መጣው እነሱ ቀሩ? ለምን አስቀሯቸው እነሱ ርሶን ካመጡ በኋላ?
2: ትልቅ ናቸውና ግብተዋንና ይከተላሉ አብረውሽ ይከተላሉ አብረውሽ መሄድ አይችሉም ባለቤት ናቸው ይው ተገንተ ወልደዋል አሁን እንደዛ ነው የደሙ እንድልወቸን አልባንዴት ይሄዳሉ ብል ወሃንች ተሐሽ ሲከተሙ ሸይላሉ። አሁን እነዚህ ጫውበች ተዛሬ ሪያሉ እንዴት ይደረጋል? ህጅ ዝም ብለሽ እነዛኞች ህጅ ዝም ብለሽ ያሉ መጣነ እነዛኞች ትንሽ ደሞ አነድም ታይዘውሉ በጭንቅ ነው ያመጣነው። ከዛ ደሞ ጉሆነነት የትምህርት የሚባል ነገር ጭራሽ አያስተውም በቃ ልባቸው ያለ ተዛ ነው።
0: ማን ነው እናንተ ሄዱና ይከተላሉ ቀሪዎች ወላችሁ ማን ነው?
2: እሺው ፈዚ ያሉ ሰው የሚሸኝነ ተዞ ከመስሪቱ ያሉትም ስንፈራም ከመስሪቱ ያሉትም ይመጡ አይደል ተነሱ ይመጡላችሁ ለእናንተ ታዲያ ያስፈራሙ ሰዎች ማለት ነው። አምባሲ
0: መቼ ነበር እንደዚህ ያሏችሁ?
2: ያው 3 አመት ያው ጦርነቱ ያው የዛሬ 3 አመት የተጀመረ በሰኔ ነው እኛ የመጣን የገባን እዛ በሶስት ወሩ ጦርነት ተከፈተ ተብሎ
0: እና አሁን ስጠይቋቸው መስሪቱዎች ምን ይሏቸዋል?
2: ታየው ለዚህ ዝግኖን ሲከፈት የታዝኝ ስንጠይቅ ዝግኖን አንይውልና ታዛኝም አንጠየቅንም ታዚህም ይጠየቅ እንጂ ታዛኝም ታዚህም እንድላለና ያሉና ታዛ ስንጠይቅ ታስሮም ተማሙ እንጂ ታዚህም እንድላለና
0: ይያ ዘለቀሶ ማለት እስራኤል ነው
2: ከጎንደር ታዚህም ተማሙ ታዚህም እንድላለና ጎንደር
0: ከዚህ የተሟላላ የለም እንደ ፋይል ያላቸው በዛ
2: ኃይልማ እኔ መጣሁበት 8 ልጅ ተብሎ ተማስተዋቂያው 8 ልጅ ተብሎ አለ። ምንድነው በቃ ነዛኛዎች ትልቆች ቀሩ ትንሾችን ይገነጣሉ እንጂ 8 ልጅ ነን ተማስተዋቂያው ለቀፍታምና አባት ላይ ያለ
0: አይደለም። ከሶ ፋይል ያለው አሁን የ8 ልጆች ስም ጭምር ነው?
2: አዎ 8 ልጅ።
0: ይሄን እንደዚህ አርጎ የሞላ የት ነው? ጎንደር ነው አዲስ አበባ ነው? የት ያለው መስሪያ ቤት ነው?
2: ወንደር ሞንጂ ወንደር ካዛው ወጥቶ ነው 8 ልጅ ብለው ወሏቸው። እ?
0: ምን አለ?
2: ካዛው ወንደር ነው ተሟሏቸው።
0: እዚያ ወንደር ነው የተሟሉ?
2: አዎ ወንደር ነው የተሟሉ። ያው ደርሶ ተመልሷን ከዛ ተባለ። ከዚህ ደግሞ ህት የደሞ ስትናገር ደግሞ 3 ልጆች ቀርተዋል 5 ነው ዛም ትገባ ተባለ። ደግሞ ከዚህ ደግሞ ሲጠይቁኛለች
0: እና ጠየቋት እንዲያብለው እና ምን መፍትሄው ምንድነው? ምን አሉ?
2: በጨረሻ ነዛኛዎች ለራሳቸው ነው የሚናጡላት የሚናጡ እንጂ ነዚህኛዎች ነው የሚናጡ አግራዋት ነዛኛዎች ለራሳቸው ነው የሚናጡ ብለው አሉኛ ነች። ከዛ ተጠየቀች በቃ ነዛኛዎች እንዴት ነው ቀሩብን?
0: አሁን በአጠቃላይ የሰው ቅርብ ቤተሰብ የሆኑ ስንት ናቸው የቀሩ?
2: የቀሩ አባቴ የእናቴም የአባቴም ልጅ ወንድሜ ሆነው 2 አባቴ 3 ልጆች 3 የእህቴ ልጆች ደግሞ 2 አሉ። ደግሞ አብረን ስናጠ እንደዚህ ተቋቋ ቀሩባት። እንደዚህ ደግሞ የወንድሜ ልጅ ደግሞ አንድ ቋቋ ቀረ ስናጠ ይዘውን ዘመን እንደገና የአባቴ ልጆች ደግሞ አንድ ትምህርት አለችኝ የአባቴ ልጅ ደግሞ ሌላ ደግሞ የተፋጠች ደግሞ አለች። እዛ የገባች ደግሞ አንድለት ይህን ደግሞ ተየላማሉ
0: አገብተዋል ያሉኝ እዚያው ጎንደር እያሉ ነው ያገቡ።
2: ኖ የኔዎች በገጠር ገና ጨቅላ እያሉ ነው ገና የተጋቡ። ገና ትንሽ ሳሉ የገጠር ግቢ ታውቁታላችሁ። ገና ደቃቃ እያሉ ነው ያገቡ።
0: ስንት ነው እድሜያቸው ነበር?
2: 3 ናቸው የኔዎች ልጆች።
0: ሎሎ እድሜያቸው ሲጋቡ እንጂ ሲጋቡ እድሜያቸው ስንት ነበር?
2: እድሜያቸው
0: በ18
2: ነው
0: ያገቡ። በ18? አዎ። እሺ እንግዲህ እንጃ ምን እንደምላችሁ ማላቀም መታገል አለባችሁ። እንግዲህ ያለው አማራጭ መታገል አንድ ላይ ሆናችሁ እዚህ ያሉ በሙሉ ቤተሰቦች ቀርቡባቸው ሰዎች በአንድ ላይ ሆኖ በመንግስት ወይም በሚመለከተው መስሪያ ቤት ላይ ተጽዕኖ ማድረግ ነው እንጂ ሌላ አማራጭ አለ አይመስለኝም።
2: አሁን እኮ አማራጩ በሌላ ሀገር ያለው ለምን ይመጣል? በጎንደርና በአዲስ አበባ ያለው ለምን አይታይም? ዛሬ እናትና ልጅ ወንድማማች በተማመሽ ተለያይቶ የኔ ብቻ ሳይሆን ሁሉ ደም እያለቀሰ እያለ ለምን የሌላው ሀገር ይምጣ ብሎ አሁን ይሄ አዲስ ድርጅት ተደራጅቶ ማመጣ ምናምን ተብሎ ሰምተናል። አሁን እንደኛ ደግሞ ቤት ምናምን ነገር እየተሰነጋጃ ነው ይባላል። ለምን በአዲስ አበባና በጎንደር ያሉት ምን አድርገው ነው ዋን ስራዎች እንየለንስ ተገደልኩ ዋን ስራዎች ናቸው ያሉ ምንም ምንም ትርጥር የሌላቸው ነው። ይሄ ዘንድ ነው ቸርሚል ክስረው እና ይሄን
0: ጥያቄ እኮ ወይዘሮ እንጉዳይ ይሄን ጥያቄ ባስመለከተ ባንድ ላይ ሆኖ በብዛት ለመንግስት ነው ለመለከተው መስሪያ ቤት በቀረብ ያለባችሁ አንድ ላይ ሆናችሁ ነው እያንዳንዱ በተናጠል ከሆነ ያን ያህል አዳማጭ ላይ ኖሮ ይችላልና ባንድ ላይ ሆኖ ተሰባስቦ ይሄን ያለውን ችግር በሙሉ ለመስሪያ ቤቱ ለመንግስት መስሪያ ቤት አመልክቶ መፍትሄ እንዲገኝለት ማድረግ ነው የሚቻለው። አሁን በተናጠል ብንነጋገርበት ብትነጋገሩበት መፍትሄ ሆኖ አይችልም። መስሪያ ቤቱ ካለበት ጉዳዩ በሚመለከተው መስሪያ ቤት ሄዳችሁ አንድ ላይ በብዛት ማለት ነው መጠየቅ ነው የሚገባችሁ።
2: መስሪያ ቤቱ መጠየቅ
0: መብታችሁ ነው መጠየቅ። እንግዲህ አንድ ላይ ሆናችሁ በተናጠል አይደለም በተናጠል ከሆነ ያን ያለ ይቀበሏችሁ ይችላሉ። ግን በብዛት በርከት ብሎ ካንድ ላይ ሆኖ መንግስት የሚያዳምጥ ያን ነው መንግስት ምን ሊሰማ የሚችለው በብዛት አቤት ሲሉ ነው። እና እኔም ባስመለከተ መደራጀት ነው የሚያስፈልግ መሰለኝ። እንግዲህ ይህን አላቅም በምን እንደሚያመጧቸው። ለማንኛውም ለመጨረሻ ያህል ለእኔ ጋር መነጋገሪያው ይሄ ነው የምመከራቸው። እዚህ ውጭ ሌላ አስተያየት ሊኖረኝ አይችልም። አቤት።
2: አይ ለዛ ሰው ሆነ እንዲሁ እናንተ እናንተ ትሻላላችሁ በእጅሁ ለምን መቼም መብራት ናችሁ እንዲሁ እናንተ ለምን ነው በአዲስ አበባና በጎንደር ያለው ሰው ለምን ነው ብላችሁ እንዲሁ እናንተ ብትታገዙልን ነው እንጂ እናንተ
0: ገባኝ። እኛ መጠየቅ ነው መስሪያ ቤቱ ደውለን መጠየቅ እንችላለን በተናጠል። ግን እናንተ ቤተሰቦች ግን ቤተሰብ ቀርቶብናል የምትሉት በሙሉ በአጠቃላይ ከአንድ ላይ ሆናችሁ በመንግስት ላይ ተጽዕኖ ማድረግ ነው የሚገባቸው። ያንን መፍትሄ ሊሰጠው የሚችል ብዬ የምገምተው እኛ ጠየቅነ መልስ አገኘነ በቃ በዛ ሌላ ለውጥ ላይ መጣ ይችላል። ስለዚህ እኛ ያው ችግር አለብኝ ብለውን ሰው እያዳመጥን በበኩላችን ያው ችግሩ እንድታወቅ ማድረግ ነው ስራችን። እና እናንተ ግን በተግባር ማሳየት የምትችሉት ቅድም ባልኩት መንገድ ስትሄዱ ብቻ ነው። ምክንያቱም መስሪያ ቤቱ ነገ ነው ነገ በስቲያ ነው ዝግ ነው ዛሬ ምናምን አድካሚ ነው።
2: በጣም የሚገርም ነገር ነው አባትዬን እና እንዴት ያለ እድል እንደያዛቸው እንዲሁ ነው። ከዛ ዛሬ ታግተው ተደች እንዳይወጡ እንታገታለን በትምህርት ቤት ተሰራው እንዳይሰር በጣም ዛሬ ችግር ግር ብሎ ስራ ፈጥናታቸው በበላይ እንግዲህ ነው ዛሬ ጦርነት ኖሮ በዚህ ነው። አሁን ደግሞ ጦርነቱ ደግሞ ገፍቶ መጥቷል። ደግሞ እውነተኝ እንዴት እንደሚሆኑ እንጃ እኔ
0: ለዚያ ነው የመቤት እኔ የምሎት። አሁን አንድ ላይ ሆናችሁ በተናጠል እያንዳንድ ወሮሮ ማሰማት ሳይሆን መፍትሄው ቅድም እንዳልኩት በአንድ ላይ ሆኖ በመንግስት ላይ ተጽዕኖ ማድረግ ነው የሚገባቸው መሰለኝ። እና እንግዲህ እስከዚህ ነው። ሌላም በርካታ ሰዎች አሉ መስመር ላይ እነሱን ደግሞ ልቀበል።
2: እሺ፣ በጣም አመሰግናለሁ።
0: አሜን፣ እናመሰግናለን።
2: እግዚአብሔር ይስጣችሁ።
0: ሰላም ሰላም። ሄሎ
3: ሄሎ። ተናስተልኝ።
0: ጤና ይስጥልኝ። ማልበል
3: የኔ ሁን ነኝ። ጋሽ ራሚን እንዴት ነህ? እንዴት ነሽ? ወርቅነሽ መዋዲም ለሲምሃ ሰላም ናችሁ?
0: እንዴት ናችሁ? ሁሉ ሰላም
3: አለን አለን። በስንት ጊዜያችን አንተ ጋር ሬዲዮ ቃለ ምልልስ ለማድረግ ታድያለሁ ማለት ነው። እኔ በጣም ማከብርህ ታላቅ ወንድማችን እና አባታችን ነህ።
0: አመሰግናለሁ።
3: እንደው በሌለህበትም አንተን ማነሳሳት አይቀርምና እንዴት ናችሁ? በዓል እንዴት እየሄደ ነው?
0: እንደ ሀገር ሰላም ነው?
3: አዎ፣ አሁን ወይዘሮቱ ያነሱት ሀሳብ እውነት እሳቸው ሬዲዮ ላይ ወጥተው ስለገለጹት እንጂ በጣም የብዙ ሰዎች ችግር ነው። እናት አባት ተዚህ ናቸው፣ ልጅ ተዚያ ነው፣ ልጅ ደግሞ ተዚህ ሆኖ እናት አባት አክስት አጎት እንዲህ ተለያይቶ፣ ይሄ አዲስ ነገር አይደለም። በጣም ከፍተኛ ችግር ያለው በማህበረሰባችን ላይ ይሄ ችግር መቼ እንደሚፈታ ነው እግዚአብሔር ይወቀው። በእውነት በጣም ነው የሚያሳዝን ነው ይሄ ነገር። ልክ አንተ ያው ትክክለኛውን ነገር ነው የገለጽላቸው ለወይዘሮዋ ሰብሰብ ብላችሁ ያው ምስራት አፒልም ነው የሚሆነው አድራሻው እና የሚመለከተው ቦታ አመልክቱ ነው። ይሄ ደግሞ ሽቢጣ እያልን ስንለው የነበረው ነገር ነው። ያው ዛሬ ራት አይደለም።
0: ምንድን የሚጮህ ነገር አለ? ምንድን ነው አጠገብህ? ሄሎ
3: አቤት አቤት።
0: እሺ ቀጥል።
3: እና በዛ መንገድ ነው የሚጠየቀው ለማለት ነው። ከዛው አሁን በዜናችሁ ላይ የሰማሁት የአውሮፕላን ላይ ጭቅጭቅ በጣም የሚገርምና የሚደንቅ አንዳንዴ የሚያስቅ ነው። በአየር ላይ ሆኖ በኃላፊነት 100-200 ሰው ጭኖ እየተጓዘ ያለ እንግዲህ እነዚህ መሪ ናቸው፣ ፓይለት ናቸው። እንደውም መጨነቅ ያለባቸው ለተሳፋሪው ደህንነት በሰላም ለማረፍና ለመነሳት እንጂ በመሃል ተጨቃጭቆ ተቧክሶ ህዝብን አደጋ ላይ አውሮፕላን አደጋ ላይ ለመጣል አልነበረም። በጣም የሚያሳዝንም የሚገርምም ነገር ነው ስታስበው።
0: በጣም
3: የተሳፋሪውን ጭንቀት አስተውም እዛ ውስጥ ከፍተኛ የሆነ መረበሽ እንደሰማሁት በዜናችሁ ወደ 7 ኪሎ ሜትር ነው ወይ 70 ሺህ ጫማ ምናምን ወርዷል። ወርታች ተምዝግዝጎ
0: 14 ሺህ ጫማው በአንድ የወረደ
3: እግዚአብሔር ያሳይ። እና በዚህ ጊዜ አውሮፕላን ብዙ ጊዜ እንመላለሳለን፣ የአየር እንዲህ ግፊት ሲኖር እንኳን ያስጨንቃል። አየር ላይ ነው ያለ ነው እና
0: የደመና ጋር ስጋጭ እንደረግጣለን
3: ሲጋጭ ከባድ የአየር ክልል አቋርጦ ሲሄድ መረበሻ በጣም በጣም እኔ ማን ነው ጥፋተኛው? ይሄ በደንብ መቀጣት ያለበት። ሌላው እስራኤል ሀገር እጅግም የዲፕሎማሲ ግንኙነት በሌላት ሀገር በሳውዲ አረቢያ ለማረፍ ተገደዋል። በእርግጥ ቅድም አንተ ብለኸዋል፣ ይሄ ኃላፊነቱም ተወስደው መጀመሪያ የጫነችው ሀገር ናትና ሹሆም አይወጋቸው እንቅፋትም አይመታቸው በጣም በሰላም እንደሚመለሱ እርግጠኛ ነኝ። ስታንድ ባይ የሆነ የኢትዮጵያ ማነው የእስራኤል አየር መንገድም ማነው ይሄ
0: ጦር አውሮፕላን
3: ወታደራዊ ጦር አውሮፕላን በፍጥነት ሂዶ አጅቧቸዋል። እዛ ላይ ያው አውሮፕላን ወርዶ ቢከሰከስ ላያድን ይችላል፣ ግን በተአምር ሁኔታውን ለመከታተል ይሄ ነገር መደረጉ ምን አይነት ጥንቃቄ እንዳለ ምን አይነት ኢንፎርሜሽን እንዳለ ድንቅ ነገር ነው።
0: አዎ ይሄ አለ አይደል፣ ይሄ ምንድን ነው የምንለው አዳኝ፣ ይሄ በዚህ በረሃ ወርዶ በዚህ በክር እንትን ምንድን ነው በቀስት እንትን እንደሚያደርጉት ወጥረህ እንደምትለቀው
3: ትክክለኛ ምሳሌ ነው። በቃ በጦር በቀስትም ይሁን በክላሽም ይሁን ወድሮ በተጠንቀቅ የሚሄድ አይነት አዳኝ ወይም የሀገር መከላከያ ሰራዊት እንበለው፣ ሌላ እንግዲህ አማጺ ልክ እንደዚያ ተጠንቅቆ የሚኖር ስታንድ ባይ ሆኖ የሚኖር ነው የእስራኤል መከላከያ ጠላጋነ ለእስራኤል በጣም የሚደነቁ ናቸው በእውነት። ሌላው እንግዲህ እኔ ብዙም አጀንዳ የለኝም፣ ነገር ግን ይሄ ትልቅ በዓል ነው ያለፈው። ያው አንተም ትተነትነዋለህ ይሄ በዓል በተለያዩ በዓላት በመጡ ጊዜ የዮም ኪፑር ሌሎችንም፣ ይሄ ትልቅ ታሪካዊ በዓል ነው እያለፈ ያለው። የፌሳህ በዓል ቀላል አለ ማን ነው የሱኮት በዓል ቀላል አይደለም። በአጋጣሚ ሆኖ ደግሞ የኢትዮጵያው እንቁጣጣሽ ቅዱስ ዮሐንስ እንደገና ደግሞ የዚህ ሀገር ሮሽ ሃሻና አሁንም እንደገና የኢትዮጵያ መስቀልና የዚህ የሱኮት በዓል በአንድ ቀን የሚገባና የሚወጣ መሆኑን ስታይ በጣም ነው የሚደንቀውና በዓል በጥሩ ሁኔታ እስራኤል ሀገር እየተከበረ እያለፈ እንደሆነ እግዚአብሔር ይመስገን የምናየው ነገር ነው። ግን ያው ነገ ምን ሊከሰት እንደሚችል እቺ ሀገር በጠላትም የተከበበች ሀገር ናት። በኃይሏ በጦሯ መክታ እየኖረች እንጂ ለእስራኤል ጥሩ አመለካከት ያለው ዙሪያውን ያለ የአረብ ሀገር ኑሮ አያውቅም። የምንሰማቸው ብዙ ዜናዎች አሉ። ያደጉ ሀገሮችም እንግዲህ ከባድ መሳሪያ ጠምደው ውረድን ውረድ ተቁልቁለቱ የሞተ የሙት ታልቅስ እናቱ እያሉ በቃ ስለ ሰላም የሚዘምር የለም፣ ሰላማዊ መንገድ መፍትሄ ለማምጣት የሚጥር የለም። አሁን ላይ ስናየው ሁሉም ውረድ እንውረድ እየተባባለ ነው። እግዚአብሔር ደግሞ ችን አለም
0: ሰላም የሚባለው ቃልማ ልክ የመረሳት እንዳልነበረ ምንድን ነው እሱ ደግሞ የሚባልበት ደረጃ እየደረስነ መሰለኝ።
3: እግዚአብሔር ይስጥልኝ፣ እንዴት አይነት አገላለጽ ነው! ሰላም የሚባለው ደግሞ ምንድን ነው? ይሄ ነገር ምን ማለት ነው? ሰላም ማለት በጣም የሚገርም አባባል ነው ጋሽ ራቤል፣ የሚገርም ይሄ እየተረሳ እየሄደ ይመስላል። በጣም ነው የሚያሳዝነው። ይሄ በጣም በእውነት በእጅጉ ያሳዝናል። ምክንያቱም ለአንድ ሀገር እድገት ለአንድ ሀገር ህዝብ በሰላም መኖር በኢኮኖሚም በቴክኖሎጂም ለማድረግ የመጀመሪያ ቁልፉ ነገር ሰላም ነው። አሁን ያችን የመሰለች ትልቅ ሀገር ኢትዮጵያውን ሰላም ከራቃት ውላደረች። ይሄ ሁሉ በዚያም በዚህም የሚረግፈው ህዝብ ሳይንቲስት ይሆን የነበረ ፕሮፌሰር ይሆን የነበረ ዶክተር ይሆን የነበረ እንደገና አምራች ገበሬ ይሆን የነበረ እንደገና ያገሪቱ ኢኮኖሚ ወደ ትምህርት ቤት ግንባታ ወደ መንገድ ግንባታ ወደ ሆስፒታል ግንባታ ወደ ኃይል ማመንጫ ይዞር የነበረ ከፍተኛ የሆነ ኢኮኖሚ ካለ መግባባት የተነሳ እንዳለ በሳት እየተቃጠለ ነው። ሰውም ምህረቱ ያገሪቱ እግር መንገዱ አገሪቱን ወደ ኋላ እንደገና 100 አመት እየመለሰ ያለ እንትን ተሰማለ። ይሄ ነገር ባይሆን ይመረጥ ነበር ቁጭ ብለ በክብ ተረበዛ በሰለጠነ መንገድ ዛም በዚህም ያለው በመንግስትም ያለው በሌላም በኩል ያለው ያገሪቱ ዜጋ ነው ይመለከተዋል ያገባዋል። ስለዚህ ቁጭ ብለ በሰከነ መንገድ ተዋይተ ወደ አንድ አገርና አንድ ወደሚያረግ አገር በሰላም ወደምታድርበት ነገር መመለስ ይገባ ነበር። ይሄ ምንድነው ቀድም እንዳልነው ሰላም የሚባለው ነገር አልተፈለገም። ኢትዮጵያን እንደምሳሌ ተቀስኳት እንጂ በየትኛውም ዓለም ዛሬ ያለው ይሄ ነው። በለምሳሌ ዩክራይናና የሩሲያን ስታይ የረገፈ ህዝብ ያለቀ የደቀቀ ኢኮኖሚ እጅግ የሚያሳቅቅ ነገር ነው ሆኖ ያለፈው። ኢራን በገዛ ጥጋዋ ግጭት ጥራጥብጭራ ያየችውን መከራ ዋና ዋና መሪዎቿን ተነጥቃ ባዶዋን ቀርታ ዛሬም እጅ አልሰጥም ብላ ለህዝቦቿ ጠንቅ ሆና ቀጥላለች። እና ደግሞ የዚህ ሀገር መንግስት ደግሞ የእስራኤል መንግስት ለዜጎቹ እጅግ የሚንጨነቅ ቅድመ መከላከል የሚያደርግ አጌን ለእስራኤል ጋሻና መከታ ለህዝቡ ሆኖ ህዝቡን የሚከላከል መንግስትና መሪዎች ያሏት ሀገር ናት። በዚህ ሁሉ ውጥረት ውስጥ ሆና እንግዲህ እስራኤል በአንተ ወይም በእኔ እድሜ ናት የተመሰረተች መልሳ ዛሬ አውሮፓን በልቶ እንደዚህ በኢኮኖሚ በፖለቲካ በወታደራዊ ዝግጅት እንደዚህ ማደግና መንቻረር ይሄ የመሪዎና የመሪዎቿና የህዝቡ መናበብ ይሄ መንግስት ሰራተኞች ከልባቸው ለሀገራቸው መስራት ከልባቸው የመንግስት ሰራተኞች እንዳሁኑ ስልክ ሳይስፋፋ አንዴ የሆነውን ነገር ልንገርህ
0: አጣራርገ በርካታ ሰዎች አሉ
3: ነው ማረጋውራ አጥቶረ መስራ ቤት እጄ ጉዳይ ያፈጸምኩ ስልክ ለመደወል በእጁ ስልክ ይደውላ ሁለት ጊዜ ያቋረጠ ማለት ነው። የቢሮ ስልክ ይወላላል በዚህ አደውል ይሄ ያገር ሀብት ነው አለኝ። በዚህ ለመንግስት ስራ ካልሆነ በስተቀር ለግል ጉዳይ በዚህ አይደወልም ነው አለኝ ማለት
0: ነው። እስከዚህ ነው አየህ
3: እስከዚህ ነው ለሀገራቸው ኢኮኖሚ ጉቦ ሙስና የሚባል ነገር የለም። ያ ደግሞ ለልጆቻቸው ለራሳቸውም በእጃቸውና እንደው እግዚአብሔር አምላክ አገራችንችንም ያችንም ሰላም ያደርግ ኢትዮጵያ ምርስታችን አገራችን ምርጥ አገር ናት እውነት ለመናገር ባንም ያትርፍልን ፈጣሪችንም ሰላም ዙሪያዋን ሰዓት መሃሉ አንገነት አድርጎ ይጠብቅልን። እንክራን አንተንም የበጸጋ ያድል በጣም የምናከብርህ ወንድማችን አባታችን ነህ።
0: ያመሰግናለሁ ወንድሜ ሰላሙን
3: መልካም ቀን
0: ሰላም ይርፍልን። ሄሎ
4: ሄሎ
0: ደህና ስትልኝ
4: ጤና ይስጥልኝ ጋሽ ራሚ እንዲሁ ለወርቅነሽ ለሻያው ደጎ ለአድማጮች በሙሉ አመሰግናለሁ እድሉን ስለሰጣችሁኝ።
0: ለካናም ማልበል
4: ዋኛው አበበ ባላሎ የነቱት ነው አሪኒ
0: እሺ አቶኛው
4: እንደው ስላቀረበች ምስጋና ላቅ ያለ ነው ለወይዘሮ ሃና አስተያየቱን እኔም ገልጠው እንኳን ለዚህ ለተቀደሰው አመት ባላ አክስኮት ለዳስ ባላ ደረሰና ካህኑን ህብረተ መቅደሱ እንዲሁ መንግስታችን ንጉስን ኮምብሮ አይለይብነ ወታደሮቻችን ደግሞ ዘብ የሚጠበብቁትን ሁልጊዜ ሊተከን ተጠላቶቻችንን እንዳይገቡ የሚከላከሉትን አክሎ ደግሞ ብርታቱን ይስጣቸው ነውና ደግሞ መንግስት ያለውን ደግሞ ማክበር ይገባናል። ይሁ በአሜሪካ እንዴት አድርጎ እንደተናገረልን ለህዝባችን ብዙዎቹ እኛ ተጨፍጭፈን እኛን ለተው ያረዱ ይያሉ ያ ተባበሩት መንግስታት ለጥቆ በዛ ጉባኤ ብዙ አገሮች ወደ 120 ወደ 170 የሚሆነ እዛ ንግግር ሲያረከፍለው ሲወጡ እናንተ እኮ አንድ ነገር ያልገባችሁ ነገር አለ እኛ እኮ ሰው ገዳይ አይደለንም እየገደሉና እናንተ ተነስተታችሁ ሄዳችሁትን ኑን እንግዲህ ገልጬ ልንገራችሁ ብሎ ገልጦ በመናገሩ በጣም ትልቅ ደስታ ነው የተሰማን። በጣም ትልቅ ነውና አሁንም ደግሞ ንቁ እንዲሁ መረጃ ደርሶኛል ሲባል አረ ለፖለቲካ መጠቀሚያ ነው እንጂ ይሄ መባል የለብንም ሁላችን ነቅተን ህዝባችን መጠበቅ ይገባናል። እና ሁልጊዜም እኛም በየጊዜው አመት ባል ሲሆን ያው አላረፉልንም በሮሻሻናም ጉዳት አድርሰዋል እንዲሁ በየም ክብርም ጉዳት አድርሰዋል ያው እየመነጠረ ይሄን አጥፎቹን ለይቶ እየመጣልነ ንጉሳችንና ወታደሮቻችን ደሞ ሞራን መስጠት ይገባናል ብዬ ነው።
0: ገባይ በጣም ቆንጆ አስተያየት ነው። አመሰግናለሁ አቶ አኘው።
4: በሰደ ሰላም ለሀገራችን።
0: ሰላም ሰላም። ሄሎ ሄሎ ሙዚቃ ላይ ጀርግዚህ

0: ተዝሏል። ጦርነቱ ግን አለ እና መምሻላችን ይክበር ይመስገን። ደግሞ የምንሰማው አየን ጠልፈው ደግሞ እንዲህ አለ ሆነ። ይኸውላ የሚሆነው ጊዜውና ወቅቱ ዛሬ ያለንበት ዘመን ንብና ንብሳይና ከዝንብ ሳይና ማነው ንብሳይና ከዝንብና ከሳኔ የሚባለው ዘመን ነው እና አሁን ደግሞ መልካሙን አመት በዓልና መልካሙን ዘመን ይስጠን ለእናንተ ለወንድሞቻችን የምታስተላልፉት ለልጆቻችን አርአያ ሆኖ ይች ሀገር በእውነት ወደ ውጭ ሀገር በእጀ በኢትዮጵያ ቀሩብና እንደዚህ የምንለው የእኛ አስተዳደርና የእኛው ንግግር የእኛው አመጣት አንደኛ የውሸትና የብዙ ነገር አለ ለሚያውቀው ቀረቅ ብሎ ይውላ ያለ ነው እና ለቀሩት ወገኖቻችን የሚመጡ ያርጉልን፣ እኛንም ሰላሙን ያስፍንልን። ሁለተኛ ልናገር የምፈልገው ይህ እንግዲህ ምርጫ እየመጣ ነው። አብያርክነት የት ምርጫ እየመጣ ነው። የምርጫው አይነት በጣም ውስብስብ ነው። ውስብስብም አይደለ ከወገኖቻችን የተነሱ ወንድሞቻችን መርዳት መገደብ አለብን። ሁለተኛ በቀደም ተናግሬ ያለው አንደኛ ቤተ እስራኤል የሚለውን ይዞ የተነሳ ወንድማችን ይህን የኢትዮጵያ አንድነት ራሚ እናንተ ጋዜጠኞ መጀመሪያ በዚች ሀገር 45 ዓመታችሁ ሊሆን ነው ሬዲዮን ስታቋቁሙ እንዴት እንደነበረ፣ አሁን ደግሞ የእኛ የቤተ እስራኤል አቋቋምና አካሄዳችን ጥሩ መንገድ እንድንሄድ ይህን ወንድማችን እነሱም አብረው ያሉትን በአንድ እንግዲህ ቀርቧል። በአንድ ሆኖ ምርጫውን በጥሩ ሁኔታ እንዲስተካከልልን እያልኩ ያመሰግናለሁ። የከርሞ ሰው ይበለን፣ የከርሞ ሰው ይበላችሁ። ቻችን በልጽገው አብበው አፍርተው ኢየሩሳሌም አበባ ሁንልን።
1: እናመሰግናለን። አቶ ይርጋ ሰላም ሰላም። ሄሎ
2: አሎ፣
1: ደህና ይስጥልኝ።
2: አብሮ ይስጠን። እንዴት ናችሁ?
1: አለን
2: አክሰም ያህማዲን በስሚሀ እንኳን ለዚህ አደረሰን። ውድ ወገኖቼ አመሰግናለሁ።
1: ማለበስ መሆን
2: አዲስ አለም ወዳይ ፍቅራት መላሄ።
1: እሺ
2: እንዴት ናችሁ? አመሰግናለሁ ለህካና ለተቀበለች በእውነት ውድ እህቴ በጣም አመሰግናለሁ። እንዲሁም አንተ ለምታስተናግድን አባታችን ወንድማችን በጣም አመሰግናለሁኝ።
1: እሺ እኛም እናመሰግናለን።
2: እንኳን ለዚህ በዓል አደረሰን ለኮራ ህዝበ እስራኤል። የዘላለም አምላክ የጀመረውን የሰላም በዓል በሰላም የምንፈጽመው ያርገን። በመጀመሪያ ሲቀጥል ዛሬ የሰማነው በጃሾት የተነገረው የወገኖቻችን አየር ላይ እንዳሉ ሊሰራባቸው የነበረው ስቃይና መከራ ለህዝበ እስራኤል ምን ያህል በዚህ ታላቅ የደስታ በዓል ያው ወርዶ እንትን ቢል ኑሮ ምን ያህል ሀዘን ምን ያህል ጉዳት ነበረ ለኛ። እውነት እንኳን እግዚአብሔር አወጣና ወጣቸው። እኔ እንደሚመስለኝ ምናልባት የተሸረበት ፌራ እነዚህን ህዝበ እስራኤል ጠልፎ ወደ ጠላት ሀገር የመውሰድ እቅድ ይመስለኛል። ምንም ባላውቅም ዜን ያክል ግን እንዴት የአየር ረዳት አብራሪውን ወደ ሌላ ችግር ወይ እንዲከሰከስም ይሆን እንዲጠለፍ እንዴት ጠብ ሊያነሳ ይችላል? የተሸከመው የሰው ነፍስ አይደል እንዴ? የሰው ነፍስ ነው። ሲቀጥል ደግሞ እኔ እንደሚመስለኝ ጠልፎ ለጠላት እጅ ለመስጠት እንጂ እንዲከሰከስ ያደርጋል አይመስለኝም። ለምን ከተከሰከሰ አብሮ ነው እሱም የሚከሰከሰው።
1: ሸብርተኞች እኮ አንዳንድ ለህይወታቸው ማይፈሩም አጥፍቶ መጥፋት ባህር ያላቸው እኮ።
2: እሱም ሊሆን ይችላል። ነገር ግን በብዛት እንደሚመስለኝ ግን አጫቅጣጫውን አስቀይሶ ለወደ ጠላት አገር ወስዶ ያኔ ቢናሜን ናታኔ ወንድም የተሰዋበት ሚብጻ ልክ እንደዚህ አይነት ጠለፋ ለማድረግ ይመስለኛል። ለማንኛውም ግን ቆየም የሆነው ነገር እውነተኛው ይታወቃል።
1: አዎ እውነት ነው።
2: ምክንያቱም ዋናው ሹፌሩ ይሄን ነገር እውነቱን ይናገራል። እሱ እንኳን ባይናገር እሱ ያለውን ምን ብሎ እንደዛ ነገር እንዳደረገ እሱ ራሱ ይናገራል እና እየቆየ ይታወቃል።
1: ይታወቃል። አዎ
2: ሌላው በትንሹ ማለት ነው።

0: የምፈልገው ውድ ወገኖቼ ህዝብ እስራኤል ወንድሜ አባታችን ወንድም ኢርሃሚም ታቃለህ ለዘላለም ይሄን ነገር ያነሳን ያለቀስን ያለን ስንትና ዛሬ መቀነቷን ታጥቃ ብንበላ ሰንበላ እንቅልፍ እንኳን ይታኛን ምነት ለመናገር ስንቃዥ ያድረን ነው ንጋት ላይ እንቅልፍ የሚይዘና በጣም በሚያሳዝን ደረጃ በሐዘን በድካም በብዙ ነገር ያለነ በናፍቆት በስስት እኔ ወገኖቻችን ስተመቼ እንደሚሰቃዩ እኔ ያላቅም ዛሬ ደግሞ ጦርነት የው ግፋ በለው እያለ ነው የሚሆነው አይታወቅም ነገ ዛሬ ያስጨነቀነ ችግራቸውን መከራቸውን ችለው እያሉ ያስጨነቀነ ዛሬ አሁን ደግሞ ይሄ ጦርነት ግፋ ካለ ብዙዎች ልጆች እየታፈሱ ናቸው ወደ ጦርነት የመሄድ እድል ይኖራቸው ይችላል ይህን ያህል ተሰቃይተን እዚህ ያለ ነው ምን በላት ከፍለን ልከን ያሳደግናቸውን ልጆች እዚህ ጋር በእነሱ ናፍቆት በእነሱ ስስት ተሰቃይተን ያደጉ ልጆች አሁን ዛሬ ተስፋ በመቁረጥ ስራ ደግሞ ይገርምሃል ወንድም ኢርሃሚም በጣም የሚያሳዝን ደረጃ ብዙ አይነት የስራ በርሎ አለ እንደፈለጉ ስራ ያገኙም ሴቶቹም ወንዶቹም ስራ የለም ሰርተን ምን በራ ቢሆን እኮ አንጎዳም ነበር ችግሩ ስራውን በሚገባ ደረጃ እናገኝም ነው ህጀ ነበርና እያለቀሱ እጃቸውን እያሹ እጃቸውን እያጨበጨቡ የሚውሉ ወጣቶች አሉ በሚያሳዝን ደረጃ አሁንስ ተስፋ ቆረጥን አሁንስ ሰለቸን ይላሉ እናትና አባቶች ትላልቆች ልብ ያደረጉ ግን ተስፋ እኮ አይቆርጥም የእስራኤል ልጅ አይዟቸው ልጆች አይዞህ ልጅ አይዞሽ ልጅ እያሉ ያታልሏቸዋል እናት አባቶች ግን ልጆቹ ተስፋ ቆርጠዋል አንድ ጦርነት መጣ ቢባል ዘለው የመግባት እድል አላቸው ለምን ተስፋ ቆርጠዋል እናስተመቸኛና አልቀስ እስተመቸኛና አንባ እስተመቸ ልጆቻችንን ከዚህ እስተመቸ እሚታየን እስተመቸ አክስቶችን አጎቶችን ይበሉ ወንድም ኢርሃሚም በጣም ተሰማን እንረዳችኋለን ብሎ የሚቆመው ሁላ ደግሞ በጣም በሚያሳዝን ደረጃ እውነትም ለመርዳት የቆመ እንዳልሆነ እየተረዳ ነው እያየ ነው እየመጣን ነው እና ባንጨካከን ወንድም ኢርሃሚም ወላ ሀዳሹም ሆነ ማንንም እኮ ዛሬ ኮሌጆቻችን እየተጋባን ነው አንድ ነን እግዚአብሔር የፈቀደው ወደኔ ተመለሱ ነው እንጂ እግዚአብሔር የሚፈልገው ወደኔኑ ነው እንጂ እግዚአብሔር እኮ ሀመጡ ወደ ኮሌጆቻችን እየተጋቡ ነው በየትም ቦታ ብለው እየተጋቡ ነው እና ሲጀምር
1: ስለላ ጊዜ እንደጋገርበት ጊዜያችን ያለቀ ተረኞች
0: ደግሞ ስለሆነ እሺ አመሰግናለሁ መልካም ባል እሺ
1: ይቅርታ በጣም አመሰግናለሁ
0: በጣም አመሰግናለሁ ወንድማ
1: ሰላም
0: እንዳይሽ
1: ክብራትና ክብራን አድማጮች ፕሮግራማችን ለማጠናቀቅ 3 ደቂቃዎች አልቀርተውናል እስከዚያ ድረስ አርስተ ዜናውን በድጋሚ ነው ዛሬ ጠዋት በዱባይ ከዱባይ ወደ ተላቪቭ በበረራ የነበረ የዱባይ አየር መንገድ አብራራዎች ጥላቻ ምክንያት አቅጣጫውን ቀይሮ ሳውዲ አረቢያ እንዲያርፍ ተገደደ። የተማጆር ሹም ያልዘሚር በወቅታዊ ሁኔታዎች ለመነጋገር ወደ አሜሪካ ሊሄዱ አቅደው የነበሩትን ሰረዙ ተባለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከምርጫ በፊት ጠላት እስራኤል ላይ ጥቃት ለማድረስ እቅዳለሁ ብለው መነገራቸው ተገለጸ። በአሜሪካና በኢራን መካከል ድርድሩን ለማደስ እንደገና ጥረቱ እንደቀጠለ ነው። የሚሉት ለሰዓቱ ከነበረ ዜና መካከል ዋና ዋናዎቹ ናቸው። ክቡራትና ክቡራን አድማጮች ለዝግጅታችን መስተካከል ለተባበሩኝ ለቴክኒሽያኑ ወይም ለቴክኒክ ባለሙያው ሮኒ ኤናር ለፕሮግራሙ አጠናቃሪ ሃና ስፈራው እንዲሁም ለባልደረቦቼ ወርቅነሽ ሸቴ ሻያው ደጉ ምስጋና ይድረሳቸው አብራችሁ ቆዩ ተራህም መላዘር ነኝ በምሽቱ ክፍለ ጊዜ ባልደረቦቼ ተጠብቋቸዋል እስከዚያ ድረስ ሁላችሁም በያላችሁበት በሰላም አለሁ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

የተከበራችሁ አድማጮቻችን ጤና ይስጥልን፣ እንደምን አመሻችሁ። ዕለቱን ደብረያን ዘመን አቆጣጠር ዩድ ጣልጤት በትሽሬ ታፍሽን ፔዛይን ዳውሮፓ ዘመን አቆጣጠር ሴፕቴምበር 30 ቀን 2026 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ ሮብዕ መስከረም 20 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ኤክስታይን ሞሼ ሲሆን የስቴዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ቃለ ምልልስ ከሃይማኖት ከታዳጊዋ ከልጅ ከሃይማኖት ካሳ ወላጆች ጋር ያደረግነውን ቃለ ምልልስ እዚህ ኢየሩሳሌም በድንኳን ተቀምጠው ጥሪ እያቀረቡ ነው። ከጠፋች እንሆ ልጃቸው ከጠፋች 2 ዓመት ከ7 ወራት አስቆጥሯል። እንደዚህ በዚህ ምክንያት ያደረግነውን ቃለ ምልልስ እናቀርባለን። ወቅታዊ ዘገባ አሁን የሰዓቱን ዜና እናስቀድም። በቅድሚያ ማርስተ ዜና፣ ዛሬ ጠዋት ላይ በፍላይ ዱባይ አየር መንገድ አውሮፕላን በረራ ላይ ድራማ የሆነ የሽብር ጥቃት ሙከራ ከሸፈ። ዛሬ ጠዋት ላይ በሳውዲ አረቢያም አስቸኳይ ማረፍ ያደረገው አውሮፕላን ተሳፋሪዎች ማምሻውን በሰላም ወደ ሀገራቸው እስራኤል መጡ። ተሳፋሪዎች መካከል ጀግኖች የሽብሩን ጥቃት ሙከራም አከሸፉት። ጠቅላይ ሚኒስትር ናታንያሁ ከዱባይ በመጣ አውሮፕላን በረራ ላይ ከፍተኛ ቆራጥነትና ጀግንነት ላሳዩት ጀግኖች ሰላም የክብር ሰላምታ አስተላልፈዋል። የመከላከያ ሚኒስትር እስራኤል ቃጽ ዛሬ ጠዋት በአውሮፕላን

የሽብር ጥቃት ሙከራ መሆኑን አረጋገጡም። ፕሬዝዳንት ኢሳቅ ኤርጾግ የአውሮፕላን ተሳፋሪዎች የተጠለፉት ዜና እጅግ አስጨናቂ ሰዓታትን እንዳሳለፍን ገለጹ። የሚሉት ዋና ዋናዎች ናቸው። ዜና በዝርዝር እንሆ። ዛሬ ጠዋት የተባበሩት አረብ ኤምሬትስን የአየር መንገድ ከዋና ከተማ አቡዳቢ መንገደኞችን አሳፍሮ ወደ እስራኤል በረራ ላይ እንዳለም የሽብር ጥቃት ለመፈጸም ሙከራ ጀግና ተሳፋሪዎቹም አከሸፉት። በፍላይ ዱባይ አየር መንገድ አውሮፕላን በረራ ላይ ድራማዊ የሆነ የሽብር ጥቃት ሙከራ ተደርጓል። ሁከት በጠበጥ እንደተጀመረም ጽቢቃ ማኔስ እና ሌሎች ሁለት ተሳፋሪዎቹ ወደ ፓይሎቶቹ ክፍል ውስጥ በመግባት የአውሮፕላን ካፕቴን ዋና አየር ነጁን በጩቤ የወጋውን የሁለተኛውን ፓይለት ተቆጣጠሩት። ጽቢቃም ለካን ዜና እንደተናገረው አንድ ቡድን አባል ወደ ፓይሎቶች ክፍል ገብቶ እንደነበረና ከዛም መወጋቱን አንዱ ፓይለት እንዳዩ አይተዋል። ወጊውንም ተከታትለው ይዘውታል፣ በቁጥጥር ስር አውለውታል። በጣም ከባድ ክስተት ነበረ። እኛ ሶስታችን ዘለን ገባን። ፓይለቶች ወዳሉበት ክፍል በተሳፋሪዎቹ ክፍል ውስጥ ተቀምጦ የነበረ ሌላ ፓይለት ገብቶ ከሁለተኛው ፓይለት ጋር በመሆን አውሮፕላኑ በእርግጠኝነት አረጋጉት። ታማር አልሞግ ዘጋቢያችን ያንን አጥፊ አሸናፊ እንዴት አደረጋችሁ ነው መቆጣጠር የቻላችሁም ለሚለው ጥያቄ ጽቢቃ ማኔስ ሶስታችን በኃይል ዘለን በመግባት የጆሮ ማዳመጫውን የፊት አካባቢ ያሉትን መሳሪያዎች ገመዶችን በመጠቀም በሩን በመግባትን ፓይለቶች ወዳሉበት ቦታ ደረስንና አጥቂውን አሸባሪ ይዘነዋል ነው ያሉትን። ጠቅላይ ሚኒስትር ናታንያሁ ከዱባይ አውሮፕላን በረራ ላይ ተሳፋሪዎች ከፍተኛ ቆራጥነትና ጀግንነት ላሳዩ ጀግኖች ሰላምታ ክብር ተሰጥተዋል። ከእስራኤል ተሳፋሪዎቹ አንዱ ጋር ተነጋግሬ ነበር አሉ ጠቅላይ ሚኒስትሩ ንግግራቸውን እንዲህ በመቀጠል በልዩ መንገድ ከሰራተኞች አባል የአውሮፕላኑ ሰራተኞች አባል ጋር በመሆን ወደ ፓይሎቶቹ ክፍል ለመግባት እንደቻለና አውሮፕላኑ ሲስተሞች ለማበላሸት በሚሞክርበት ጊዜ አብሮት ከነበረው ፓይለት ጋር በመሆን ተዋጊ ያጠቃው በጩ የተጠቀመን ጥቃት የፈጸመውን ፓይለት በቁጥጥር ስር አውለነዋል። በአውሮፕላኑ ላይ የነበረ ሌላ የአየር በረራ ሰራተኛ ወደ ፓይለቶች ክፍል ገብቶም አውሮፕላን ማረጋጋት ችለዋል። ከነዚህ ጀግኖች ሰላምታ እሰጣለሁ። ብዙም የብዙ ሰዎችን ሕይወት አድነዋል። ታላቅ አደጋን ተሞክሯል፣ ግን የሰውን ሕይወት የብዙ ሰዎችን ሕይወት መንገደኞች ተሳፋሪዎችም ጭምር ትልቅ ስራ የጀግንነት ስራ ሰርተዋል በማለትም አመስግኗቸዋል። ናታንያሁ አክለውም የመከላከያ ተቋም ለተጨማሪ ስጋቶች እንዲዘጋጅም መመሪያ ማስተላለፋቸውን ገልጸዋል። የመከላከያ ሚኒስትር እስራኤል ቃጽ ፍላይ ዱባይ በተባለ አውሮፕላን ላይ የተፈጸመው አሳዛኝ ክስተቶች በጥቂት እስራኤላውያን ተሳፋሪዎችም ጀግኖች ብቻ ሊከሽፍ የቻለ የጂሃዲስት የሽብር ሙከራ መሆኑን ተናግረዋል። እነሱም ወደ ፓይሎቶቹ ክፍል ሰብረው በመግባት አውሮፕላኑን ከተሳፋሪዎችም ያን አውሮፕላኑን ጠርፎ ምድር ላይ ለመጣልና ብዙ ሰዎችን ለማጥፋት ያሰበም ከባድ አሸባሪ ነበረ፣ ግን ተይዟል።
በእስራኤል የሚገኙ የጸጥታን ባለስልጣናት እንደገለጹት ዛሬ ጠዋት በነበረ በረራ የሁለተኛው ፓይለትም ተባባሪ አውሮፕላን ነጁም በሳውዲ አረቢያ ባለስልጣናት ተይዞ እየተመረመረ ይገኛል። እስካሁን ድረስም በአንድ የቴሮር የሽብር ድርጅት ወይም ሀገር ትዕዛዝ መሰረት እንደተቀሳቀሰ የሚያሳይ ምንም አይነት መረጃም አልተገኘም። እስካሁን ባለፈው ሁኔታ ብቻውን እንደተንቀሳቀሰና የአእምሮ ህመምተኛ ሳይሆን ሆን ተብሎ የሽብር ድርጊት በፈጸሙ እየታየ ነው። ጋዜጠኛችን ጊሊ ኮሄን እንደዘገበችው የእስራኤል ባለስልጣናት በተመሳሳይ መልኩ ሊፈጸሙ የሚችሉ መነሳሻ የሽብር ጥቃቶች ስጋትም አላቸው። የሀገሪቱ ፕሬዝዳንት ኢሳቅ ሄርጾግ እጅግ አስጨናቂ ሰዓቶች እንዳሳለፍን ገልጸው በታላቅ ታምር እና በጀግንነት በተጠናቀቀ እጅግ አደገኛም ክስተት ውስጥም አልፈናል ብለዋል። ፕሬዝዳንቱም በይሁዳና ሰማርያም ተብሎ የሚጠራው እስራኤል ክፍለ ጦር ላይ ባደረጉት ጉብኝት ወቅት እንዳሉት ወደ ሀገራችን እህቶቻችን ወንድሞቻችን በሰላም መመለሳቸው ተደስተናል፣ እናበረታታቸዋለን፣ ለጀግኖቹን እናመሰግናለን። ከተባበሩት አረብ ኤምሬትስ አጋሮቻችን ጋር በመሆን ክስተቶችን በጥልቀት ለመመርመር በሁሉም መንገድ እንሰራለን። እንዲሁም አሉ ፕሬዝዳንቱም የብሔርተኝነት ወንጀሎች ላይ አስተያየት ሰጥተው እነዚህ ድርጊቶች የእስራኤል ጥሩ ስም እንዲሁም ስፍራውን እንደሚጎዱ ተናግረዋል። ፕሬዝዳንት ሄርጾግ የፖለቲካ መሪዎች አካላት ደግሞ ይህንን አደገኛ ክስተቶች ለመግታት አስፈላጊ የሆኑትን ሁሉንም መሳሪያዎች እንዲሰጡም ጥሪ አቅርበዋል። የእስራኤል የአየር ማረፊያዎች ባለስልጣን ክስተቶቹ መረጃዎችን ለማግኘት ለህዝብ የሚሆን የስልክ መረጃ ማዕከል ከፍቷል። የስልክ ቁጥሩ ደግሞ ለአስቸኳይ ጊዜውን በተሳፋሪዎቹ አውሮፕላን ተሳፋሪዎችን ቤተሰቦችንም ጥያቄ ላላቸው በስልክ ቁጥር 125-508-1818 በድጋሚ የስልክ ቁጥሩ 1-25-508-1818 መደወል መረጃ ማግኘት ይቻላል። በሚቀጥል የአየር ጸባይ ትንበያም ስንመለከተው ደው ነገ ሐሙስ በአብዛኛው ቀላል የሆነ የአካባቢ ዝናብ ሊኖር ይችላል። በዋናነት በሰሜን ክፍለ ሀገርና በባህር ዳርቻ አካባቢዎች ደግሞ ከሙቀቱ ከወትሮ በተለየ መልኩ ቀዝቃዛም ባይሆናል ተብሎ ይጠበቃል። ከነገ በስቲያ አርብ ዕለት የሙቀቱ መጠን ትንሽ ከፍ ይላል፣ ይጨምራል። የአካባቢ ዝናብ ይኖራል በዋናነት በሰሜኑ ክፍለ ሀገር። ቅዳሜ ዕለት ደግሞ ተጨማሪ የሙቀት መጠን ይጨምራል የሚል ትንበያ አለ። ተከበራችሁ አድማጮች፣ የምሽቱ ዜና በዚሁ በአውሮፕላን ላይ የተፈጸመ የሽብር ጥቃት ሙከራ ከሸፈበት እንጂ በእነዚህ በርካታ እስራኤላውያን ተሳፍረውበት ነበረ፣ ድነዋል፣ ከነፍስ ድነው እነሆ በሰላም ወደ ማምሻውን ወደ ሀገር እስራኤል ተመልሰዋል። በቴሌቪዥንም ስንመለከት በደስታ ከሞት ተርፈው ሲጨፍሩ ሲያንጨበጭቡ እናቸዋለን። በእርግጥ ከዚህ የሰዓት ዜና ዘገባችን በመቀጠል ደግሞ ከዘጋቢያችን የደህንነት ዘጋቢያችን ከጥላው መልኬ ጋር በዚህ ዙሪያ ሰፊ ዘገባ እናቀርባለን። ወደዛው ለመሸጋገር ወደ ሙዚቃ እናልፋለን። አሁን የምናደርገው ደግሞ ቀጣዩን ሙዚቃ እንሆ

0: የተከበራችሁ አድማጮቻችን ከዚህ በመቀጠል ወደ ደህንነት ወቅታዊ ዘገባ ስናልፍ ደግሞ ከዘጋቢያችን ጥላሁን መልኬ ጋር ነው የሚሆነው። እንግዲህ በዛሬ ጧት ላይ በጣም ታምር የሆነ ድራማ በአየር የአውሮፕላን መንገደኞች ተሳፋሪዎች ላይ በሽብር ጥቃት ለመጥለፍ የተደረገ ለመጉዳት ለመከስከስ የተደረገ ሙከራ እንደሆነ ነው። ይህን በተመለከተም በእውነትም በጥሩ ዜና ስናልፍ ደግሞ ጥላሁን ጥናትን እንደምናመሸ
1: ደህና ነን።
0: በጥሩ ዜና ስናልፍ ተጠልፈው የነበረ እንደገና በሰላም ተለቀው ከሳውዲ አረቢያ ወደ ሀገራቸው እስራኤል ማምሻውን ተመለሱ። ይህን ጥሩ ዜና አይተናቸዋል። በአውሮፕላን በረራ ላይ እንዳሉ ከሞት መዳናቸው ተደስተው ሲጨፍሩ ሲያንጨበጭቡ ሁሉ ይታያሉ። እንዴት አየው?
1: አዎ ደስ የሚል ነው። እንግዲህ ከአርባ ደቂቃ በፊት መሆኑ ነው ወደ ቅድስት ሀገራቸው ተመልሰዋልኝ። ቁጥራቸው ወደ 180 የሚሆኑ እስራኤላውያን ከእነዚህ ውስጥም ደግሞ 27 ልጆች ናቸው። ይሻያው ሁሉም በዓሉን ምክንያት በማድረግ ወደ ውጭ ለመዝናናት የወጡና ከዛም ወደ ሀገራቸው ለመመለስ መንገድ ላይ በነበሩበት ጊዜ ነበር። እንግዲህ ዛሬ ረፋዱ ላይ በሚገርም ሁኔታ ያው ልክ ነው ለመግደል ማለት ይቻላል እንግዲህ ጭራሽ አውሮፕላኑን ለመከስከስ ሙከራ ተደርጎ ያው ሽብር ፈጣሪው አልተሳካለትም። እንዴት ነው ተአምር ነው ይሻየው ተአምር። ዛሬ ቀኑ በጣም በጣም ተአምር ሰዎች ማመን፣ ምክንያቱም እንዴት ሊተርፉ ቻለ እንዴት ሊሆን ቻለ ማለት ሁኔታ፣ ምክንያቱም የተወሰኑ ደቂቃዎች ቢቆይና ቁጥጥር ስር ባያደርጉት ኑሮ እነዚህ ወገኖቻችን ጭራሽ እኔ እንጃ ምን አይነት በህይወት ያለመኖር በጣም በጣም አጠያቂ ነበር። ለማንኛውም እንግዲህ ከውስጥ ማለት ነው ሁለቱ አብራሪዎች አሉ። የመጀመሪያው ዋናው አብራሪ እና ሁለተኛው ረዳት አብራሪው። እንግዲህ ረዳቱ አብራሪ በዋናው አብራሪ ላይ በጩቤ ይባላል። አንዳንዶቹ ደግሞ የቆዩ መረጃዎች እንደሚጠቁሙት ከሆነ ደግሞ እዛ ውስጥ ሻያው የአደጋ ጊዜ መስኮቶች መስበሪያ እንግዲህ የሚቀመጣል። ለምሳሌ አውቶቡስ ላይ ባቡሮች ላይ ስንጓዝ የምናያቸው በተወሰነ መስታወት የተቀመጠ ማለት ነው። በዛ ተጠቅሙ በዛ ነው የጎዳው የሚባልም ሁኔታ አለ። እሱ ቆይቶ እንግዲህ በምርመራው ወደፊት እናየዋል። ለማንኛውም በከፍተኛ ሁኔታ ዋናውን አብራሪ ከጎዳው በኋላ ያው አውሮፕላኑ ለመከስከስ ነው ፍላጎት የነበረው። ይህንን የሚፈጽመው ሽብር ፈጣሪ እንግዲህ የኦማን ዜግነት ያለው አውሮፕላን አብራሪ ነው። እንግዲህ
0: ዋናው አብራሪ
1: አሚሪዮት ነው። ይሄ ሁለተኛው ጉዳቱን የፈጸመው ግን የኦማን ዜግነቱ የኦማን ነው። ምናልባት ሌላ ተጨማሪ ድርብ ዜግነትም ሊኖረው ይችላል ይባላል። ምክንያቱም የኦማንን ዜግነት ይዞ በሕግና ደንቡ መሰረት የዚህ እስራኤላውያንን ማጓጓዝ ሁለቱ ሀገራት ግንኙነት የዲፕሎማሲ ግንኙነት ስለሌላቸው አውሮፕላን ማሽከርከር አይችሉም። ለምሳሌ እስራኤል ብቻ ሳይሆን ማንም ሀገር ከሌላ ሀገር ጋር ግንኙነት ከሌለ ማለት የአውሮፕላን አብራሪዎችም እንደፈለጉት ማብረር አይችሉም። አሁን እንዲያውም አንዳንድ ጥያቄ የተነሳ ያለው እንዴት ይህንን የኦማን ዜግነት ሲኖረው የኦማን ደግሞ ከእስራኤል ጋር እንዳልኩ የዲፕሎማሲ ግንኙነት ከሌለ እንዴት እምነቱ ስለማይኖር እንዴት ሊያበር ቻለ የሚል ጥያቄም እየተነሱ ወደፊት እንግዲህ እነሱ መልስ ይፈልጋሉ። እና ድርጊቱን የፈጸመውና አውሮፓ ሊከሰክሰው ሙከራ ያደረገው ዜግነቱ የኦማን ነው። አሁን ከእነሱ ውጪ ከውጭ ደግሞ ከዜጎቹ ከተጓዦቹ አጠገብ ደግሞ ሌሎች አብራሪዎችም እንደነበሩ ምናልባት ሙከራ ልምምድ የሚያደርጉ እንደሆነ እንግዲህ የሚነገርበት ሁኔታ አለ። በቀጣይ ይህን በተመለከተ መረጃ ይወጣል። አሁን እነሱ ናቸው ልክ እነሱ ሁለቱ ምልክት ሲያሳይ ይሄ ከተጎዳ በኋላ ምልክት አለ እንግዲህ ማለት የመጠለፍ ምልክቱን መጀመሪያ 777700 የሚል ቁጥር ነው እሱ ሲጫን ችግር እንደደረሰበት እና ሌሎች ያሉትኝ የአውሮፕላን አብራሪዎችና በዚህ ዙሪያ ያሉት እንግዲህ ያን አውሮፕላን ችግር እንደደረሰበት የሚያሳይ የቴክኒክ ሊሆን ይችላል ወይም ደግሞ ሌላ ችግር። ከዛ ቀጥሎ ደግሞ 7500 ይህንን ቁጥር ሲጨቁን ማለት ነው ይህ ሲሰማ አሁን አውሮፕላን እንደተጠለፈ የሚያሳይ ነው። ይህም በሚያሳይበት ወቅት ማለት ነው እነዚህ ከውጭ የነበሩትኝ ዜጎች ጋር የነበሩትን ሌሎች ሁለት ናቸው ይባላሉ። እነሱ ውስጥ በመግባት ሲያዩ አንደኛው ሌላውን እየወጋውና አውሮፕላኑ ደግሞ ከነበረበት ከፍታ ወደ ታች ማለት ነው በአንድ ደቂቃ ውስጥ ወደ አራት ኪሎ ሜትር ማለት ነው እንግዲህ ወደ ታች ተምዘግዝጎ መውረድ ትንሽ ቢቆይ ኑሮ እኮ ከመድረ ጋር እንግዲህ የመከስከስ ችግርም ሊያጋጥመው ይችል ነበር እና እነሱ ናቸው እነዚህ ከውጭ ነበሩት ሌሎቹ የሚለማመዱ ናቸው ይባላል ሌሎች አብራሪ ናቸው ይባላል እነሱ ለነሱ ሁኔታ እንግዲህ በቅርቡ እንግዲህ መረጃውም ይወጣልኝ እነሱ ጋር ደግሞ ሌሎች የኛ እስራኤላውያን ዜጎች 3 የሚሆኑ ውስጥ በመግባት እነሱም ይሄንን ሽብር ፈጠራ ድርጊት የሚፈጽመውን ማለት ነው እንዲከሰከስ የሞከረውን እሱነንን በመያዝ እንደውም ወዳውኑ በቁጥር ስራ አድርገው እንዳሰሩት እጁንም እግሩም እንዳሰሩና ከዛ ውስጥ እንዳወጡት በእንደዚህ አይነት ሁኔታ እነዚህ ሌሎች አብረው ከውጭ የነበሩት ሌሎች አብራሪዎች ውስጥ በመግባት እነሱ ናቸው እንግዲህ አውሮፕላኑ እንደገና መንገዱን እንዲያስተካክልና እንዳይከሰከስ ከዚያ አደጋ ያዳኑት ይባላልኝ በእንደዚህ አይነት ሁኔታ ወደ አካባቢያችን ለመድረስ እንግዲህ ወደ ቴል አቪቭ ለመግባት ዮርዳኖስ አየር መንገድ አየር ክልል ላይ እንዳለ ነው እንግዲህ ችግር የተፈጠረው እንደገና ተመልሶ ወደ ሳውዲ አረቢያ ታቡክ በተሰኘው የአውሮፕላን ማረፊያ ዛርፎ ያው እነዚህ ዜጎች ማለት ተመልከን እንግዲህ 180 እስራኤላውያን ከነዚህ 27 ልጆች ማለት ነው እንደ አንዳንድ ድምጾችን ቪዲዮዎችን ስናይ በጣም ይገርማል ማመንም ያቀታል
0: በነፍሳደኑ ዘመቻ ጥላሁን በዚህ በነፍሳደኑ ዘመቻ በእውነትም በእስራኤልና በሳውዲ አረቢያ መካከል የዲፕሎማሲ ግንኙነት የላቸው ምን እንዳልከው ይህ አውሮፕላን ከተባበሩት የአረብ ኤሚሬትስ አየር መንገድ ተነስቶ የአውሮፕላኑ የዚች አየር መንገድ ነው የተሳፈሩበት መንገደኞች አብዛኛዎቹ እስራኤላውያን እንደነበሩ ስንት እስራኤላውያን ነበሩ በዚህ ችግር ባጋጠመው አውሮፕላን ላይ
1: 180 መጀመሪያ አካባቢ 174 ይባል ነበር አሁን በትክክል እንግዲህ 180 ወደ ሀገራቸው ከተመለሱ 180 እስራኤላውያን ከነዚህ ውስጥ 27 ልጆች ናቸው ተመልከት እንግዲህ 180 እስራኤላውያን ቢከሰከስሩ እንግዲህ ምን ያህል አብዛኞቹ ቢወጣውና እንዳልከው ከሳውዲ አረቢያም ሆነ አጠቃላይ ከዛው ቦታ ማለት ነው እስራኤል የዲፕሎማሲ ግንኙነት የለም ደውም እስራኤል ድርጊቱ ማለት ከዛ ካረፉ በኋላ በሳውዲ አረቢያ ታቦክ የጦር አውሮፕላን ማረፊያ እንዳረፉ እስራኤል የጦር አውሮፕላኖችን ፈርኩለት ወደ ቦታው በመላክ ዜጎች ፈንዲያውን ለማውጣት በጠየቀችበት ወቅት ሳውዲ አረቢያ አልፈቀደችም ምክንያቱም በራሳችን እኛው ራሳችን በቴን አፈላልጋለን ወይም ደግሞ የአውሮፕላን ባለቤቶች ማለት ነው ሌላ አውሮፕላን በመላክ ወደ ቦታው እንመለሳለን በሚል በእንደዛ ምክንያቱም እንዳልነው ያው እንግዲህ ያለ መተማመን ሁኔታም አለ እንደገና የአየር ክልሉ እንዲገቡ ምስራይ እንድትገባም ስለማይፈልጉ በሳውዲ አረቢያ በኩል መጨረሻ ላይ ያው በራሳቸው ዘንድ እንደሚመለሱ ቃል ገብቷል እንግዲህ እንዳልኩት ከ50 ደቂቃ በፊት መሆኑ ነው ሁሉም 180 እስራኤላውያን
0: በዛው በተመሳሳይ ችግር ባጋጠመው አውሮፕላን አየር መንገድ ያው የተባበሩት የአረብ ኤሚሬትስ አየር መንገድ በዚህ ፍላይ ዱባይ በተሰኘው አውሮፕላን ነው የመጡት አሁን እዛ ላይ ከሳውዲ አረቢያ ካረፉበት ቦታ ይህንን የሽብር ችግር ያጋጠማቸው በዚህ አውሮፕላን አንመለስም ሌላ አውሮፕላን ላኩልን አሉ መንገደኞች ተሳፋሪዎቹ ግን ምንድን ነው የሆነው በዚያው የአየር መንገድ እንዲመጣ ነው የተደረገው ሳውዲ አረቢያ እስራኤል በበኩሏ ለዚህ አስቸኳይ ጊዜ አውሮፕላኖች ለመላክ ያቀረበችው ጥያቄ ሳውዲ አረቢያ ውድቅ አደረገች ግን የመጣው በተባበሩት የአረብ ኤሚሬትስ አየር መንገድ ነው አደለ የሆነው
1: በትክክል ነው ይሻያው ምክንያቱም እንዳልኩት ቀደም ብዬ ሳውዲ አረቢያ የእስራኤል የጦር አውሮፕላኖች ወደ ቦታው ገብተው ዜጎችን እንዲያወጡ ፈቃደኛ አልነበረችም እንዳልከው የዚህ የዱባይ አየር መንገድ ማለት ነው እነሱ ናቸው እንግዲህ እኛው እንደጀመር ነው እኛውንም ዜጎቹን ምንነልስ በማለት በእነሱ በዚህ አውሮፕላን ወደ ቦታቸው ይመጡትኝ የሚገርምህ ይሄ ጦር እነዚህ ዱባይ ማለት ነው እዚህ ላይ አንተ ያልከው የተቆንቆ ነገር አለ ዜጎች በቀጥታ መመለስ ሲባል አይ እምነቱ ስለሌለን ድግግም ችግር ሊፈጠር ይችላል በሚል አንፈልግም እኛ ምንፈልገው የእስራኤል የህዝብ ማመለሻ አውሮፕላን እንዲመጣ ነው የማል ጥያቄን ተነስቶ ነበር መጨረሻ ግን እዚህ ላይ ያው እንግዲህ የውስጥ ለውስጥ ስራም ተሰርቶም ሊሆን ይችላል ምክንያቱም ድርጊቱን የፈጸመው ይሄ አሁን አንዳንድ መረጃዎች እንደሚወጡት ከሆነ እንዲያውም ከጀርባ ምናልባት ሌላ እንደ ኢራንና ሌሎችም ይኖሩበታል የሚል ሁኔታ ነበር ከወዲሁም የሚነገረው ግን ብቻውን እንዳደረገው ነው እንግዲህ መጀመሪያዎቹ መረጃዎች የሚጠቁሙት ሌላው ድርጊቱ ይህን የኦማን ዜግነት ያለው ይፈጽም እንጂ ግን የአየር መንገዱ ባለቤቱና ሀገሪቱ ማለት ነው እነሱ ለእስራኤል ያላቸው አመለካከት ይህን ያህል የጥላቻ መንፈስ የላቸውም ገብቶሃልኝ ምንም እንኳን እንዲያው እንደ ምስክርነት የሚሆነውም ያው ሲጀምር ይህ የዱባይ አየር መንገድ መጣ አጠቃላይ እዚህ አካባቢ ማለት ነው ይሄ የህዝብ ማመለሻ ካምፓኒው 2008 ላይ ነው የተመሰረተው ከእስራኤል ጋር በእንደዚህ በበረራ ማለት ነው ስራ የተጀመረውም ራሱ አራት አመት በፊት እኮ ነው ማለት ህዳር 26 2020 ላይ ነው ለመጀመሪያ ጊዜ በየቀኑ ሁለት በረራዎች በሳምንት ሰባት ቀን ማለት ነው በረራ የጀመሩትኝ ከተወሰነ አመታት በፊት ያም የአብርሃምን ስምምነት ተከትሎ ነው ማለት እነዚህ አሜሪካ አካባቢ ማለት ነው ዛሉት ሀገራት የአብርሃምን ስምምነት ሲቀበሉትና በዛ መሰረት ደግሞ ያው ማለት ከዚህ ወደዛ ከዛ ወደዚህም ዜጎች የማመለስ ሁኔታ የተጀመረው አሁን በየቀኑ 10 በረራዎች ይደረጋሉ እና ይህ ብቻ አይደለም ባሳለፍነው 3 አመት ጦርነት ራሱ ይሻያው ሌሎች ያለም ሀገራት የበረራቸውን ሲያቋርጡ በጦርነቱ ምክንያት ይሄ አሁን ችግር ደርሶበት ሊደርስበት የነበረው ይሄን የዱባይ አየር መንገድ ፍጹም አላቆመም በፍጹም ይሰራ ነበር ያኔ ያለ የሽብር ፈጠራ ድርጊት ማለት ነው እንዲያው እስራኤል በርዋንና ሰነዋን ስትዘጋ ብቻ ነበር ባልሳሳት ወደ 77 ጊዜ ሌሎች ሀገራት ጭራሽ ለተወሰኑ ወራት ያቆሙበት ሁኔታ ነበር ይሄ የአየር መንገድ በፍጹም ሳይሆን ይሰራ ነበር ይሄን ስታይ እምነት እንዳለና በሁለቱ ሀገራት መካከል ነበር በእስራኤልና በነሱ እምነቱ እንዳለ ይተላዛም ነው እንግዲህ ፍራቻው ቢኖራቸውም ተረሻ ላይ ግን ያው በዚህ አየር መንገድ ወደ ቦታቸው ተመለሱበት ሁኔታ አለና ዛሬ በጣም ተአምር እየተሞላበትና እኔ እንጃ በዚህን ሰዓት ያን በጣም መጥፎ የሆነ ድርጊት ይሄ ሽብር ፈጣሪ ድርጊት ተጠምሮ ያለንበት ሁኔታ ምናልባት ወደ ጦርነት መግባት ሁኔታ ተመለከን 180 እስራኤላውያን ማለት ነው በእንደዚህ አይነት ሁኔታ ህይወታቸው መትረፉ ሁሉንም በጣም በጣም በጣም ያስገረመ ነው እንዳልከው እንግዲህ ዜጎችም ወደ አግራቸው ወደ ቅድስት አግራቸው እየዘፈኑ ማለት ነው ምድሯን ሲረግጡ በጣም በመስፈን የገቡበት ሁኔታ መስሎ
0: ያየን ይታያል በጣም ሰበው ጥላውን ሰበው በእውነት እንደዚህ ጋር እንደ ቤተሰብ ሰበው ቆጣት ጀምሮ ይህ ዜና በአየር መንገደኞች አውሮፕላን ተጠለፈ ተባለ በዚህ ዙሪያ ላይ በጀመሪያ ላይ ያው ተጠልፎ ወደ ሌላ ሀገር እንደተወሰደ አይነት መሰል ሌላኛው ዜና ደግሞ በቀጥታ ከአቡዳቢ ወደ በንጎሪዮን ወደ እስራኤል ጠልፈው ለማስመጣት ሞክረዋል የሚል ነገር ዜና ሰማን ኋላ ግን ቆየት ብሎ ግን ተቀያየረ ይሄ ወደ ሳውዲ አረቢያ ተወስዶ በአስቸኳይ ሁኔታ እንዳረፈ ነው የተደረገውና ይህን ዜና ይፋ ከሆነ ከተሰማ ጊዜ ጀምሮ ስናስበው ተመልከት 180 ተሳፋሪዎቹ እስራኤላውያን ቤተሰቦች ወላጆቻቸው ሀገሪቱም በዋናነት የእነዚህ ቤተሰቦች በምን አይነት ውጥረትና ጭንቀት ላይ በምን አይነት ሀሳብ ቆይታ አደረጉ ነው ታስባለህ?
1: እንዴው ምን ይላሉ መሰለህ አንዳንድ ጥያቄዎችን በሬዲዮ ስንሰማ ልክ ጧት ረፋዱ ጀምሮ እንግዲህ እስካሁን ድረስ በዚህ ዙሪያ ነው እዚህ በውጭም እንግዲህ ሽታን ተስጥቶ የተነገረ ያለው አንዳንዶቹ ሚሉት ቤተሰቦቻቸው እንግዲህ ቤተሰቦች ሊዝናኑ ወጥተው በአብዛኛው ልጆች ወላጆች ባልና ሚስቶች ሁሉም ያሉበት ነው አንዷ ስትጠየቅ በጣም በሚገርም ሁኔታ እንዴት ነው ልክ እንደ ምትሰማውን ነገር ስታብሰለስለው በጣም ልጆችን ተሰናበትኳቸው ትላለች ልጆችን በቃ እንግዲህ ወደ የሞትን ነው ወዳቸዋለሁ ቤት ተሰናበትኩኝ ወደ ባሌን ዞር አልኩና ባሌንም እንዲሁ ወዳለው ስለው እሱም ወድሻለሁ ብለ ተሰናባብተን በቃ ሞትን የማለት ዛ ደረጃ ሁሉ ደርሰን ነበር ይላሉ ተመልከት የተወሰኑ ደቂቃዎች ነው በየመኖርና ያለ መኖር ሁኔታ ማለት ነው እና ከአውሮፕላኑ ወደ ታች ሲምዘገዘግ ተመልከት እንግዲህ በአንድ ደቂቃ 4 ኪሎ ሜትር መውረድ ማለት ወደ ታች እንዴት ነገሩ ቢንኮላሽ ኖሮ ወይም ደግሞ እነዚህ ፈጥነው ውስጥ ገብተው ይሄንን ሽብር ፈጠራ አድርገው እንዲከሰከስ የፈለገውን ባይዙትና ባያስሩት ኖሮ የአውሮፕላን ያው ተከስክሷል ማለት ይችላል እና ከመጮ ከመላቀስና ከመሰነባበት እንግዲህ ይሄን ያህል ማለት ይሄንን ስታይ በእውነትም በጣም በጣም እንዴት ነው ተአምር ይሄ ስኮት ወይም ዳስ ባል ማለት ነው ተአምር የተሞላበት ሲሉ አንዳንዶቹ እንግዲህ የጠቆሙት ነገር የእግዚአብሔር እጅ ኑሮበት ነው እና ትልቁ ጥያቄ አሁን እዚህ ላይ ይሻል
0: የጀግኖችን
1: አው እዚህ ላይ እስራኤላውያን እዛው የነበሩት ወደ 3 ሚሊዮን እስራኤል ውስጥ ገብተው እነሱም ተባብረዋል በዚህ በማዳኑ እንደገና ሁለቱም ጉዳቱን ያደረሰውና አውሮፕላኑ እንዲከሰከስ ያደረገው የኦማን ዜግነት ያለውና ዋናው አብራሪም እንዳይከሰከስ ማለት የታገሩ በከፍተኛ ሁኔታ ተጎድቷል ይባላል በተወቅቷልኝ ሁለቱም የህክምና እርዳታ እየተደረገላቸው ይገኛል በሳውዲ አረቢያ እግረ መንገዱን ደግሞ ምርመራም እየተደረገ ነው በይበልጥ ይሄን ጉዳቱን ባደረሰው እሱ ከዛኛው ቀለል ባለ ሁኔታ እንደተጎዳ ነው የሚነገሩ በሱ ላይ ግን ምርመራ እየተደረገ ይገኛል ገኛለኝ እንግዲህ ብዙ ጥያቄዎች አሉ ሻየው ብዙ ጥያቄዎች ሲጀምር ይሄ የአውሮፓን አብራሪ ይሄን ዘይ ኦማን ዜግነት ኖሮት እንዴት ወደ እስራኤል ክልል ሊገባ ቻለ በእስራኤል በኩል ይሄን በተመለከተ ህግና ደግሞ ተከትሎ የሚሰሩ ስራዎች አሉ ምክንያቱም ሁሉም አውሮፕ ለህዝብ ማመላሽ አውሮፕላን እንደፈለገ ወዳጅ ሀገር ከሆነች የፓይለቱ ማንነትም ታውቆ ማን ብዙ የውስጥ የሚሰሩ ስራዎች አሉ። ግን ይሄ ለምሳሌ ተንኮል ሲያስብ እንደሚያስብ ሲታወቅ እምነቱ ከሌለ እንዴት ሊገባ ቻለ እንዴት ሊሰራ ቻለ የሚሉ ጥያቄዎች አሉ። ከሀገሪቱ ጋር ወዳጅነት ቢኖርና ከዚህና የመብረር ሁኔታ ቢኖርም ግን ፓይለቶቹን በተመለከተ የሚሰሩ ስራዎች ነበሩ። በዚህ ጥያቄ በዚህ ዙሪያም ጥያቄ ወደፊት እንደሚያስጠይቅ ነው። ሌላው ዛካባቢ ያሉት እንግዲህ ሀገራት ማለት ነው ቀጣይ ዘላቂ የሆነ ስምምነት ከእስራኤል ጋር የዲፕሎማሲ ግንኙነት ለማድረግ እንግዲህ መንገድ የተጀመረበት ሁኔታ አለ። እምነቱ እስከዚህም ነው። ስለዚህ ከፍተኛ ስራ ይሰራል ማለት ነው። አሁን ፍራቻ ያለው ደግሞ ይህንን ያዩት ሌሎችን አጋጣሚውን በመጠቀም ምናልባት ተመሳሳይ ድርጊት ሊፈጽሙ ይችላሉ የሚል በእርግጥ ከዚህ ተሞክሮ እንግዲህ ብዙ ልንማረው የምንችለው ነገር ሊኖር ይችላል። እነዚህን ጥያቄዎች ይዞ እንግዲህ ወደፊት ብዙ ጥያቄዎችን እያስነሳ ነው። በማንኛውም ወደ 180 የሚጣጉት ዜጎች ከነዚህ ውስጥ ልጆችም ማለት ነው ሊዝናኑ ወጥተው ወደ አገራቸው እንግዲህ ዛሬ በጣም እንዴት ነው እግዚአብሔር ተደምሮበት ማለት ነው ህይወታቸውን ያው ታድገዋቸዋል። እነዚህ ሶስት እስራኤላውያን ውስጥ የነበሩትም እንደገና ሌሎች አጋዥ ፓይለቶችም ከውስጥ የነበሩትኝ አሁን ከዚህ ችግሩን ሊያደርስ የፈለገው ረዳት አብራሪ ጭንቅላት ምን አስቦ ነው? ከጀርባ ሌሎች አሉበት ወይ? በእርግጥ ከወዲሁ የሚወጡት መረጃዎች እንግዲህ ማንም እንደለበት ነገር ግን ነገሩ ገና ትኩስ ከመሆኑ የተነሳ ቆይተው ውሎ አድሮ የሚወጡ ዜናዎችም ሊኖሩ ይችላሉ። እንዴት ነው ከችግሩ ደግሞ መማሩ ይኖራል ብዬ አስባለሁ። ብዙ ብዙ ጥያቄዎች ግን አሉ መልስ የሚያስፈልጋቸው።
0: መሪዎቹ የእስራኤል ጠቅላይ ሚኒስትር ጀምሮ የመከላከያ ሚኒስትር ደግሞ መግለጫ ሰጥተዋል። በዚህ የጀግንነት ስራ ጠቅላይ ሚኒስትሩ እንዳሉት እነዚህ በርካታ እስራኤላውያን ህይወት ያዳኑ ጀግኖች ናቸው ብለዋል። እንግዲህ በዚህ ዙሪያ በእርግጥ በዋናነት የተዋጉ የጩቤ ተዋጊውን በቁጥጥር ስር ለማድረጋቸው ትልቅ ስራ ሰርተዋል። የብዙ ሰዎችን ህይወት ከእግዚአብሔር በታች አትርፈዋል፣ አድነዋል። ምን ይጠብቃቸዋል? ምን ሽልማት ይጠብቃቸው ይሆን? ጥላሁን እየ
1: ይሻያ ሽልማት እንግዲህ እስራኤላውያን የእስራኤል ትልቁን አሁን ሌላው እንዴት ነው እንትን ነው ባህልና ልምዱም አንዳንዴ በሌሎች ዘንድ የምንተችበት ትፈጥናላችሁ፣ እንዴት ነው ብዙ ማውራት ትወዳላችሁ፣ ትከራከራላችሁ፣ ትጣለ ብዙ ነገር አለ። እንዴት ያን ነገር እዚህ እንደዚህ አይነት አጋጣሚ ይጠቅማል። አሁን እንደ ሌሎቹ ቁጭ ቢሎ ኖሮ ማለት ነው እነዚህ ሶስቱ ፈጥነው ውስጥ የገቡትኝ የተወሰኑ የደቂቃዎች ልዩነት ነው የመኖርና ያለመኖር ሁኔታ። በእንደዚህ አይነት ሁኔታ ምናልባት ያው ግን ፈጥነው ወደ ውስጥ የመግባታቸው ጀግንነታቸውም እዛ ላይ ነው ማለት እንዴት ነው በጣም መደንዘር የሌለበትና ንቃታቸውን ነን እዚህ ላይ ስታይ ቆንጆ ነገር ነው። እንደገና እስራኤል ዜጓን ልዩ የሚያደርገው ደግሞ ይኸውልህ እኛ በችግር ተፈትነናልኝ አሁን እዛ ውስጥ ያሉት በወጣት እድሜ በአምሳና በስልሳ ሰባዎቹ እድሜ ክልል እንኳን የሚገኙትኝ በእስራኤል ውትድርና ዓለም ውስጥ የነበሩና መጥፎ ጥሩን ነገር ጥርጣሬ ሁሉ ነገር ያው በችግር ያሳለፍነው ነገር የህይወት ተሞክሮ ልምድም ሆኖናል። የእነዚህ ነገር ተደምረው ያው ንቁነታቸው ወደ ውስጥ ገብተው እነዚህን ወደ 180 የሚሆን ከዛ በላይ ተመልከት እንግዲህ ቢጠለፉ ኑሮ አሁን መሞቱ ኦኬ ይከሰከሳሉ። ራሱን የቻለ እንግዲህ በጣም እልቂት ነው ጥቁር ነጥብ። ግን ተጠልፎ ወደ ጠላት ሀገር ቢሄዱ ደግሞ የሚያሳድረውን የፖለቲካና የዲፕሎም ተጽዕኖ ደግሞ ተመልከት። ምክንያቱም አካባቢው ጠላቶቻችን ያሉበት ነው እና ሽልማቱ የእነሱ ሽልማት ይህንን ህዝብ እነዚህን ዜጎቻቸውን በህይወት መታደግ ለእነሱ ሽልማቱ ነው ያሉ። ሌላው ነገር እኔ እንጃ እንግዲህ ምናልባት ወደፊት በእስራኤል በኩል በህይወት ማዳን ተብሎ ሌላ ክብር ይሰጣቸው ይሆን አይታወቅም። እዚህ ላይ ደግሞ መጠቆም ያለበት ግን ዋናው ፓይለት ዜጎቹ ለመታደግ ሲል ያደረገው እንዲያውም በህይወቱም በከፍተኛ ሁኔታ እንደተጎዳ የሚነገርበት ሁኔታ አለ። ሌላው ከውጭ የነበሩት ሌሎቹ ሁለቱ ተለማማጅ ናቸው ይባላል። በትክክል መረጃው እንግዲህ እስካሁን ይህም በዚህ ዙሪያ የሚወጣ ነገር የለም። እነሱም ራሱ ሊደነቁ የሚገባቸው ናቸው። እነሱም ፈጥነው ወደ ውስጥ በመግባት እሱንን በመተባበር ካወጡ በኋላ ፕሌኑን እንደገና ወደ ታች ወርድ የነበረውን እንደገና ወደ ላይ በማድረግ ዞሮ ህዶ እንዲያርፍ የማድረጉ ሁኔታ ሁሉም እንዳልከው ክብር ይገባቸዋል። አዎ።
0: እሺ፣ በእውነት የደህንነት ዘጋቢያችን ጥላሁን መልኬ ለሰጠው ሰፊ ዘገባ እናመሰግናለን። በዚህ በርግ ፎሎው አፕ ማለት በተከታታይነት የሚዘገብ ክስተት ስለሆነ በዛሬ በዚህ እንቋጫለን። መልካም ለሊት።
1: መልካም ጊዜ። አመሰግናለሁ።
0: ደህና። ወደ ቀጣዩ ደግሞ ወደ ቃለ ምልልስ እንሆ። ወርቅነሽ እህቴ በእውነትም አመጣጣችን በጣም የሚያሳስብ ነገር ነው። እንደምትውልሽ እንደ ወላጅ ሁነን ስናየው እስካሁን ሃይማኖት ከጠፋች ነው 2 ዓመት ከ7 ወራት አስቆጠረች እና ወደ ኢየሩሳሌም ወላጆች ዘመዶች መጥተው ከድንኳን አድርገው በዚህ ያልተመቼ አየር ጸባይ ሁኔታ በድንኳን እያሳለፉ ናቸው እና እነሱን በቅርብ በአካል ተገናኝተን ስንጠይቃቸው እስኪ በፍቃዳቸው እንጠይቃቸዋለሁ ያስባሉ እነሱን በተመለከተ እንዲያው አቶ ስፋሁን ካሰው በፍቃዳቸውን እንዲ ወላጆችን እንጠይቃቸው በቅርብ ርቀት ሁነን ነው እዚህ በድንኳናቸው ሁነን እና እንዴት ነው ምጠይቅ መቼም ትዝታ ስለሆነ ከሀዘን ላይ ሀዘን ስለሆነ ይህን የታዳጊዋ ልጅ ሃይማኖት ካሳው ስለ መጥፋቷ አንተ በዛን ጊዜ ከ2 ዓመት ከ7 ወራት በፊት በኢትዮጵያ ዘመድ ጥየቃ ነበርክ የነበርከው እና ለመጀመሪያ ጊዜ ማን ነበር ደውሎ በስልክ የነገረ ስለ እሷ መጥፋት?
2: አመሰግናለሁ። በቅድሚያ ሱካው ድረስ መጣችሁ በአካል ተገኝታችሁ ለእኛ ጉልበትና አቅም ለመሆን ለህብረተሰቡ መልእክት ለማስተላለፍ ስለመጣችሁ። ደውላ የነገረችኝ ባለቤቴ ናት። እናቴ ታማና ነበር ኢትዮጵያ ሀጅ የነበረው። ደውላ ለመጀመሪያ የነገረችኝ ባለቤቴ ናት።
0: የትውልድ ሀገር ኢትዮጵያ ጉብኝት አላማው ምን ነበረ?
2: ኢትዮጵያ ለጉብኝት ሳይሆን የሄድኩት እናቴ ታማ ሆስፒታል ናት ተብዬ እናቴን ለመጠየቅ ነው የሄድኩት።
0: እናቴ አሁን ምህረት ወርዶላቸው ደህና ናቸው?
2: አዎ ተሽሏታል። ያው ሽማግሌም ስለሆነች ደህና ናት ተመስገን።
0: አሁን በኢትዮጵያ ቤተሰብ የወላጆች ጥየቃ ቆይታ በኋላ ያው ይህን ሰማህ እናስታውሳለን። በዛን ባለሳሳት የነበርከው እንዲህ በወሎ አካባቢ መሰለኝ ካልተሳሳትኩ እና የጸጥታ መጓደል ምክንያት ነበረ በጊዜ ወደ ሳይድ አልተመለስክም አይደል?
2: አዎ እውነት ነው። ወልዲያ ነው አገሬ። በአጋጣሚ ልመጣ ስል የወልዲያ ማዘጋጃ ቤቱን ማን እንደገደለው ባልታወቀ ሁኔታ ተገሎ ስለነበረ መንገድ ተዘግቶ ነበረ በጦርነት ምክንያት።
0: ተመለስክ ወደ እስራኤል በጽፋት በሚገኘው ማርካስ ክሊታ ነው ስትደርስ ቤተሰቦችህ እንዴት ተቀበሉ?
2: ያው ቤተሰቦች አይደለም የተቀበሉኝ፣ ስመጣ ከአየር መንገድ የፖሊስ ኃላፊዎች ናቸው። ኢትዮጵያዊም ትልቅ ባለስልጣን የጻፈር ምክትል ኃላፊና አንድ የእሱ ኃላፊ ነጭ ሆነው ነው ከአየር እንዲወረርኩኝ የተቀበሉኝ። ከዚያ መጥቼ ፖሊስ ጣቢያ የተወሰነ ነገር አናገሩኝ። ከዚያ ወደ ጽፋት መርካስ ክሊጣ ወረርኩኝ። ስገባ እንዳለ ጥልልቅ ብሏል ወታደሩም ፖሊሱም ህዝቡም። በሜት በቃ የሆነ ነገር ሁና ልጄን ወይ ሰው ገሏት ነው ወይ ምን ሁና ነው ብዬ ስለነበረ ልክ ሰውን እንዲያየሁት ራሴ ወድቄ ራሴን ያገኘሁት በኋላ ሆስፒታል ነው ራሴን ያገኘሁት።
0: ቤተሰቦች ባለቤት በምን ሁኔታ ነበሩ? ስትገባ ወደ ጽፋት የሚገኘው ስትገባ እንዴት አይነት አቀባበል ወላጆቿ ባለቤትህም ልጆችም እንዴት ልቅሶ ነበሩ ወይ እንዴት ነው?
2: ለቅሶ የለም። ባለቤቴ የጠበቀችኝ በፖሊስ ጣቢያ ነው። ልጄን ማን ገድሏት ነው ንገሪ ምናምን ስላለ አልገደላት የለም ጠፍታ ነው ነው ያለችኝ። ይሄ ነው የነበረው ሁኔታ።
0: ብዙ የምንጠይቅ ነው በተደጋጋሚ የፊልሙ የፖሊስ ሰራዊት የሰጧቸው ፊልም የተቆራረጠ ነገር ይታያል። ምን ታስባለህ?
2: ያው በመርካስ ቅሪጣ የነበረው 14 ደቂቃ ተሰርዟል። ማን እንደሰረዘው አናቅም። ፖሊስ ነው ወይ መርካስ ቅሊጣው ነው ወይ ብለን ፖሊስን ስንጠይቅ ምንም መልስ አላገኘንም እስካሁን። ግን እዚያ ውስጥ የሆነ ሚስጥር አለ ወይ ይዘዋት ሲሄዱ የነበረውን ሰርዘውት ነው ወይ የሚል ሀሳብ አለን እኛ።
0: ይህን መረጃ የፊልሙ ባለቤት በአካል የቀረጸው ሚስጢረ እስራኤል ከሆነ በደንቡ የተቀረጸውን ማሳየት ስለሆነ የሰው ህይወት ነው የጠፋችው እና ይሄ በጣም የሚያሳስብ ሁኔታ ስለሆነ የሚመረመር ያለበት ሁኔታ ነው። አሁን ከዚህ ጎን ለጎን ደግሞ በምታደርጉት ሰላማዊ ሰልፍ ጥሪ ያላችሁት ምንድን ነው? ሚስጢረ እስራኤል ፖሊስ ሰራዊትም የተሳጠበትን ኃላፊነት ስላልተወጣም ለዛም ጠንከር ያለ ምርመራ በፍለጋው እንዲሆን ሻባክ የመረጃ ድርጅት ብላችኋል። ምን ልዩነት አለው ብላችሁ ታስባላችሁ?
2: እንግዲህ ልዩነቱን በብዛት እኛ አዲሶች ነን፣ ግን ሁሉም ህዝበ እስራኤል ከጎናችን ስለሆነ የሚነግሩን ሻባክ የተለያየ ቴክኖሎጂ እንዳለው በቅርቡም እንዲያየን ነው። የውባልን ሻባክ ገብቶ ወዲያው በ24 ሰዓት አገኘው። እናትና ልጁ አሜሪካ ውጭ ሀገር ጠፍተው ለሳምንት ድራሻቸው ጠፍቶ ሻባክ ዱ አገኘው። ስለዚህ ሻባክ ተላየ መሳሪያና ኃይል ስላለው እሱ ንገባለ ነው ሚስተራ በቂ ፍለጋ አድርጓል ብለን ስለማናምን እስካሁን ምንም ነጥብ አልተገኘም የተጠረጠረም ሰው አልያዝንም ብለው ስላሉን ሻባክ እንዲገባ ነው አሁን እዚህ ቦታ ላይ መተን ሰላማዊ ሰልፍ ያደረግን ያለነው በሶኳ
0: የድንኳን በተመን ኢየሩሳሌም ከዚህ የፍርድ ቤቱም አጠገብ ነው። ከጠቅላይ ሚኒስተሩ ከውጭ ጉዳይ ሚኒስተር ጽፈት ቤት አጠገብ ነው ተቀምጣችኋል። በድንኳን በምን ወንዴት ነው በድንኳን ብርዱ እንዴት የማዘጋጃ ቤት ኢየሩሳሌም ደግሞ ልቀቁ የሚል ጥያቄ አንስቶ ነበረ። ምላሽ አገኘ ወይ?
2: በዚህ በኩል አላገኘንም። ሶስት ወር በሙሉ እንዲሰጡን ጠይቀን ነበር ከዚህ በፊት ድንኳን ለማድረግ። አሁን ድንኳኑን አልፈቅድ ሲሉ በሱኳ ላይ ነው ያለነው። አሁን ድንኳኑ አልተፈቀደም፣ በፍርድ ቤት ላይ ነው ያለነው በክርክር። እንግዲህ ለሰኞ ከጧቱ 9 ሰዓት ላይ በትልቁ ፍርድ ቤት ኢየሩሳሌም በሚገኘው እንግዲህ እሱ ጋር ቀጠሮ አለን ማለት ነው ፍርድ ቤት የሚለውን ለመስማት። እስከዚያ ድረስ ግን ሱኳውን አፍርሱ ብለውናል። አሁን በዓሉ እንዲያለቀ ልናፈርስ ነው።
0: እንግዲህ አሁን ልጃችሁ የሩስ መሰለኝ ባለሳሳት በረሸት ቤት ሬዲዮ ተናግራለች። በዕብራይስጥ ገለጻ ያደረገችው ይህን ያለችው ምንድን ነው? ወደ በሞጼ ሻባት አሊያም ደግሞ ያው እሁድ የሚቀጥለው ድንኳኑን አንስተን ወደ ቤታችን እንመለሳለን ብላለች። ትክክል ናት?
2: ወደ ቤታችን እንመለሳለን ሳይሆን ድንኳኑን እናፈርሳለን ነው። ድንኳኑን ያው ህጋዊ ለመሆን እናፈርሳለን፣ ግን ውጭ ላይ አስፋልቱ ላይ እንቀመጣለን እንጂ ልጆቹን በሚያግዙን ሰዎች በየቤት እንወስዳለን። ብዙ የሚያግዙን ሰዎች አሉ፣ በየቤታቸው ይወስዷቸዋል። እኔና ትልቆቹ ልጆች የሃይማኖት አያት ሆነን ግን ከውጭ ላይ እንቀመጣለን እንጂ አንለቅም። ሻባክ እስካልገባ ድረስ የሚፈልገው መስዋዕትነት እንከፍላለን እንጂ አንመለስም።
0: ቆይታ እናድርግ። በእውነትም ቀላል ነገር አይደለም። ሁላችን ወላጆች ነን። ይህን ሁኔታ በተመለከተ ያው እንግዲህ እዚህ ኢየሩሳሌም ድንኳን ተክላችሁ ከሳምንት በላይ ያው ለመንግስት ጥሪ እያሰማችሁ ነው የምትገኙትና አቶ ተስፋሁን ካሳሁን ይህን በተመለከተ እንዴት ነው ህዝቡ በብዛት እየመጣ እየጠየቀ ነው ወይ?
2: እሺ፣ በጣም አመሰግናለሁ አቶ ሻያውና ወርቅነሽ እዚህ ድረስ ስለመጣችሁ። በሱኳ በእውነት ህዝበ እስራኤል በጣም ነው እየመጣ ያለው። እስራኤላዊ መሆን የኮራንበት ጊዜ ነው። በእውነት ለቃል ለማሳመር ወለሌላ አይደለም። ጽፋት እያለን ብዙም ብቻችን ነን የሚል ስሜት ነበረን። አሁን ግን ኢየሩሳሌም ከመጣን በኋላ በእውነት ምግቡ ምኑ እንዲያውም አታምጡ የበሰለ ነገር እያልን እየተደፋ ህዝቡ አይዟችሁ ከጎናችሁ ነን፣ እናንተ ቋንቋ ባትችሉ አዲስ ገቢ ባትሆኑ እኛ አፍ እንሆናችኋለን እና ጉልበት እንሆናችኋለን እያለ ነጩም ጥቁሩም ኢትዮጵያዊውም እስራኤላዊውም ከእኛ ጋር ነው እና በጣም ፈተናው ብርዱ፣ ዝናቡ፣ ፀሐዩ ቢኖርም ግን ህዝቡ ደግሞ እያጠነከረን ነው እና እዚህ የመጣንበት ነገር ለሁለት አላማ ነው። አንደኛ ሱኳን እዚህ ጸሎት በጸሎት ሃይማኖት እንድትመለስ ለማድረግ፣ በሁለተኛ ደረጃ ደግሞ ሻባክ እንዲገባ በፖሊስ በኩል በቂ ምርመራ አልተደረገም ብለን ስላመን ሻባክ የሀገር ውስጥ የደህንነት ድርጅት እንዲገባና ጠቅላይ ሚኒስትሩ እንዲያዝ በህዝብ ተጽዕኖ ለመፍጠር ነው እዚህ ቦታ ላይ የመጣ ነው ማለት ነው።
0: በጣም ጥሩ። ወይዘሮ ባንቺ እናት ጫቅላ ይዘሽ አዝለሽን ተመልክተሽ በዚህ ላይ ባልተመቸ ሁኔታ በኢየሩሳሌም በሚገኘው ድንኳን ላይ መቀመጥ እናት እንደሆንሽ መጠን እንምልግ በእርግጥ እናት አባት ማለት ሳይሆን እንዴት ይሰማሻል? ለነገሩ ስንት ልጆች ነው ያላችሁ?
3: በጣም ከባድ ነው ያለንበት ሁኔታ። ተስፋዬ እንዳለው ብርዱ፣ ፀሐዩ ለልጆች በጣም በከባድ ነው ያሉት። ያለን ልጆች ከሃይማኖት ጋር ሰባት ነን፣ ስድስት ሴቶች አንድ ወንድ ልጅ አለን። ያው ጽናት አሁን አራት ወሯ ነው። በጣም በጣም በከባድ ሁኔታ ነው ያለ። እንግዲህ ለሃይማኖት የምናደርገው ትግል የመጨረሻ ትግል የምናደርግላት ነገር ወደ ቤቷ እንድትመለስ ይህን ከባድ የሚባለውን መስዋዕትነት ልንከፍል በቃ እስከ ዛሬ ድረስ 2 ዓመት ከ6 ወር ቤታችን ሁሉ ገብተን ቤታችን ሆነን አልቅሰናል። አሁን ግን ከህዝቡ ጋር አብረን መታገል አለብን፣ ህዝቡ ከጎናችን ነው ብለን ወደዚህ መጠናል እና እባካችሁ ኑ። ብዙ ፈረንጆች ይመጣሉ። የእኛ ሰው መምጣት አለበት፣ አንድ መሆን አለብን። ወደ 100 ምናምን ህዝብ ሺህ ህዝብ አለን ይባላል። ግን እባካችሁ ኑ። የት ሄደው ነው የናንተ ተመራጮች የት ሄደው ነው አሏችሁ አይደለ ምናምን ይሉናል እነሱ እኛ ከጎናችንን ግን የናንተ ወገኖች ሴት አሉ የት ናቸው ለምን መጣው እዚህ ሀያዋችሁም ይያሉ እነሱም ይጠይቃሉ ግን ወነትም እስራኤላዊ በመሆናችን የምኮራንበት ህዝቡ ከጎናችን በመሆኑ የመንግስት አካላት ቢተውንም ህዝቡ ግን ከጎናችን ስለሆነ በጣም እናመሰግናለን ሃይማኖት በሰላም እስክትመለስ ወደ ቤቷ እስክትመለስ ድረስ ከጎናችን እንዳትለዩ ነው ምለው አመሰግናለሁ
4: እስኪ አሁን ደህዚ ኢየሩሳሌም ዳስ ጥላችሁ ከተቀመጣችሁ የተወሰነ ቀናት ነው በዚህ በዳሱ ባል ወቅት ነው የተጀመረው ዛሬም ነገም ነገም ወዲያ ፕሮግራም አላችሁ የተያዘ ፕሮግራም ከመንግስት አካላት ጋር እንዳላችሁት ከአሽቀሎን ድረስ የመጡ ሰዎች አግንተናልኛ ነጮች ማለት ነው ለኛ ማህበረሰብ እንግዲህ ዛሬ ምሽት ጀምሮ ባለው ዝግጅት እንዳላችሁት እንዲሳተፍ ምን አይነት ጥሪ ነው ምንድነው የምታስተላልፉት መልእክት ነገም ነገም ወዲያ ላለው ዝግጅት
3: እኛ ለሁሉም ህዝብ የምናስተላልፈው ኑ ሃይማኖተኛ ብቻ ልጅ አይደለች ነው ይሄ ፈተና ለኛ መጣ እንጂ ለህዝብ እስራኤል የተሰጠ ፈተና ነው ይሄን ፈተና እኩል አብረን መዋጣት አለብን ሃይማኖት ካልተመለሰች ያንዳንዳችን በየቤታችን ነገ ምን ሊገጥመን እንደሚችል ማሰብ መቻል አለብን እና ህዝቡ ከኛ ጋራ ነው እናንተ ማብራችሁ ኑ ነገ ጻዳ አለ ለኢየሩሳሌም ወደ ኮቴል አማሃራቢ ከዚህ አንስተን ወደ ኮቴል አማሃራቢ ጉዞ እናደርጋለን የኛ ሰው በተለይ ህዝብ የኛ ኢትዮጵያውያኖች ባካችሁ ኑና አንድነታችን አጠናክረን ሃይሚን ወደ ቤት እንመልሳት ይሄን የመጨረሻ ጊዜ ዘረኝነት የሚባለውን ነገር ማቆም አለብን ለሌሎች የተደረገው ምርመራ ለሃይማኖት አልተደረገላትም በጣም ሊሰማችሁ ሊያማችሁ ይገባል ልጆቻችን የልጅ ልጆቻችን ነገ ምን ይሆናሉ ብላችሁ አስባችሁ ሁላችንም ባንድ ላይ ሃይማኖትን ወደ ቤቷ መመለስ አለብን
4: ይሄ ዳስ አሁን እንግዲህ ዳስ ባል ሲያልፍ ምናልባት ሊፈርስ ይችላል የከተማው ማዘጋጃ ቤትም የተለያዩ ጥያቄዎችን እየጠየቀ እንደሆነ ነግራችሁናል ከዚህ በፊትም በስርጭታችን ከዳሱ ቢፈርስ ምንድነው ቀጣይ የናንተ ፕሮግራም ከዚህ በኋላ ሃይማኖት እንድትመለስ ለማድረግ ቀጣይ እንቅስቃሴያችሁ ምንድነው ትቀጥላላችሁ እዚሁ በመቀመጥ ወይስ እንዴት ነው
3: እኛ ከዚሁ ነው የምንቀጥለው የሚገርመው ሁሉም በዳስ ባል ሁሉም ቤተሰቡን ይዞ በዳስ በደስታ በጥሩ ሁኔታ ሲያሳልፍ እኛ እዚህ ጋር መቀመጣችን ለሃይማኖት የሚደረገው መስዋዕትነት ነው ብለን ህዝቡ ከኛ ጋር እንደሆነ አውቀን ተጽናንተን እግዚአብሔርን አምነን ጸሎት ልናደርግ በዚህው ነው የመጣ ነው እና ዳሱ ቢፈርስም እኛ የትም አንሄድም አሁን በዓሉ ሲወጣ እናፈርሰዋለን ብለዋል እኛ ግን እነሱ ቢያፈርሱትም እኛ ህዝቡ ከኛ ጋር ስለሆነ እንዳትለቁ እኛ ለነላችሁ ከጎናችን ነን እያለ ስለሆነ እኛ እንለቅም እዚሁ ነን ሁላችሁም ወደዚህ መጣችሁ ትግሉን እንድትቀላቀሉ
4: ጥሩ አያቷ የሃይማኖት አያትም አሉ ሚተዋዚ ስሞትን ቀድም ያስተውሰው ነበር ማነው ስሞት እንደገና እስኪ ያስተውሱን
5: ሙጭ ማንጠቦሽ እንግዲህ በኢብሪት
4: ወይዘሮ ማንጠቦሽ ሙጭ እስኪ እንደው ስለ ሃይማኖት ስሜቶትን እርሶ የሚያካፍሉን ምን ይሰማዎታል ህዝቡስ ምን አይነት መልእክት ነው የሚያስተላልፉት
5: ለሃይማኖት ቃላት ያንሰኛል ለመናገርም ያቅተኛል ነው ሃይማኖት ልዩ ናት ምኞቷ ተኔ ጋር ለመቀመጥ ነው የነበረ ምኞቷ መቼ ቤት ገዝተን መቼ ታንቺ ጋር ለመቀመጥ ምትለኝ ነበረ ግን እግዚአብሔር እሱ ያለው በለጠ እንግዲህ ለመምጣት ቢያበቃት ለሷ ብዙ ነገር አለ ብዙ መስዋዕት ለሷ ስል ለምን የፈለገም አይሆን እና ህዝቤ እስራኤል ልጅ እባካችሁ የኛ ሰዎች እባካችሁ አንድ ንሁን እባካችሁ አሁን መጣ ድሮ መጣ ተበሉ በኢትዮጵያ አብረን በልተን አብረን ጠጠን ይሄ እንደዚህ ነው ይሄ እንደዚህ ነው ብለንም አናውቅም አሁን እናንተ ጥግ ጎንስት ሆኑና ነጮችም ያከብሩናል እባካችሁ እስራኤል አምላክ እባካችሁ አንድ እንሁን ሃይማኖት ተቤቷ ስትመለስ ድረስ እባካችሁ ተጎናችሁ ቁሙ የታለ ጋዜጠኞች የታለ ባለ ስልጣኖች ይያሉ ነጮች ይነግሩና ሲጠይቁን እናፍራለን ለምንድን ነው ጉዞ ተማረምር ሞልቷ የለም ለምንድን ነው እባካችሁ እባካችሁ እስራኤል አምላክ ስለ ባንዲራው አምላክ አንድ ሁኑ እባካችሁ ተጎናችሁ ቁሙ እባካችሁ ወገኖች እና ምንም መናገር ያቅተኛል ቱዳራባ እናታለ
4: እሺ መልክታቱ ተስፋ የሚያስተላልፈው ነው
0: እንግዲህ ከዚህ ጋር ወርቅነሽ በተከታተል በጋዚች በጓድራጊ ኢሻ በሽም ምትናደብ ቤት ታሚ ኮሪምላ የሲፕራል የሳቸው አንዲት በጓድራጊ ሰራተኛ ወይዘሮ ታሚ ያሉት ምንድነው በነገ ማምሻውን አካባቢ የጉዞ ከዚሁ ፍለጋ ጋር በተያዘ በዚህ ከድንኳን አሁን ካሉበት ቦታ ከተክላይ ምሰሩ ቢሮ አቅራቢያ ከሚገኘው ነገ ማምሻውን 5 ሰዓት ተኩል አካባቢ ህዝቡ ከዚህ ተነስተው ወደ ኮቴል አማራቢ የእግር ጉዞ ያደርጋል። ከዛ በኮቴል አማራቢ ጉዞ ጸሎት ካደረጉ በኋላ እንደገና ወደዚህ ወደ ድንኳኑ ተመልሰው እንደገና የምሽቱ ጸሎት ያደርሳሉ ብለዋል። ተስፋው አይደለም ፕሮግራሙ
2: ተከከል ነው። ነገ እንግዲህ ከቀኑ 5 ሰዓት ጀምሮ ከዚህ ከጠቅላይ ሚኒስትሩ ቤት ፊት ለፊት ላይ ወይም ከፍርድ ቤቱ አጠገብ ማለት ነው ወይም ከሲኒማ ሲቲ ፊት ለፊት ድስኳችን ያለው እዚያ ነው ድንኳናችን። ከሱ ተነስተን ቀጥታ ወደ ኮቴል የእግር ጉዞ እናረጋለን። ያው ይሄ ሁለት አላማ ነው ያለው ይሄ ፕሮግራም። አንደኛው ጸሎት ለማድረስ ነው ለሃይማኖት፣ ሁለተኛው ደግሞ የኢየሩሳሌም ኤሪያ ድንኳኑን አልፈቅድም አፍርሱ ስላለ በዚያውም ድምጽ ለማሰማት ነው ማለት ነውና ዛሬ አበሾችን ብዙ ከአሽቀሎን ከሀደራ ከተለያየ ከተማ የመጣችሁ ሰዎች አሉ። በጣም ጥሩ ነው። የሩፋኤል አዲያን አባት ራሱ ዛሬ ዝህነ ይዋለው እና ሁላችሁም አሁን ጥሩ እንቅስቃሴ ነው ያለው። ለውጥ አለ። አሁንም ቢሆን ግን በቂ አይደለም። ሁላችንም
0: የሩፋኤል አባት ስትል የናታዲያ
2: የሩፋኤል አዲያን አባት ይሄ በመኪና ተገጭቶ የሞተው የሱም አባት እዚህ መጥቶ እንደዚህ ያለውን ችግር ራሱንም ታሪክ አሳትፎ በቅቡሳ ሁሉ ነጮች በብዛት ይመጣል።

0: ሆነውናል። አሁንም በጽናት በጥንካሬ ህዝብ እስራኤል ጠንካራ ህዝብ ነው። ጥቅምት 7 የተጠለፉትን እንዴት ብሎ በየሁሉ ሰላማዊ ሰልፍ አድርጎ መንግስትን አሳምኖ ጦርነቱን አቁሞ እንዲያስመጣው ሃይማኖትንም ሻባክን አስገብቶ መንግስት እንዲያመጣ ኃይልና ጉልበት እንድትሆኑን። ህዝብ ከመንግስት የበለጠ ኃይልና ጉልበት አለው። ኃይላችንን ጉልበታችንን እንዲያርገን ሃይማኖትን እናስመልስ። ሃይማኖት የኛ ልጅ ብቻ አይደለችም፣ የሁላችሁም ናት እና ነገ በጻዲያው እንድትመጡ ስለ ትብብራችሁ እናንተንም አመሰግናለሁ። ሁሉም ህዝበ እስራኤል ከኛ ጋር ነው። ስላገዛችሁን ሁሉ አመሰግናለሁ።
1: ማጠቃለያ፣ በጣም ከልብ እናመሰግናለን። ፈጣሪ አምላክ ይሰምቶ እንዲያዊችን ለጋ ልጅ ሃይማኖት ከካሳው የምትገኝ በህይወት ተገንታ ሁላችን የምንደሰትበት ጊዜ ነው የምንጠብቀው እና አይዞን፣ ተጠናከሩ፣ አይዞን በርቱ።
2: ያው እንግዲህ ምናልባት ብዙ አንዳንድ ደግሞ አዳዲስ ሰዎች ሲመጡ ያለሁ እዚህ የሚጠይቁ በተለይ ታዳጊ ልጆች፣ ገና ልጆች ታሪኩ የማያውቁ ሃይማኖት እንግዲህ ከጠፋች 2 ዓመት ከ7 ወር እየሆናት ነው። ያው የበለጠ እስኪ የነበረው ሁኔታ ባጭሩ ለአዲስ ለሚያዩ ሰዎች አቶ ተስፋዬ።
0: ያው እንግዲህ ምርመራውን በተመለከተ ስናገር ፖሊስ ያደረገው ምርመራ በቂ አይደለም። ምክንያቱም የውባልን እንግዲህ መምጣቱ ደስ ቢለንም የአሽቅሎም የጠፋው ልጅ በ24 ሰዓት ውስጥ መንገዱ ተዘግቶ ሻባክ ገብቶ ሁሉ ህዝቡ ሁሉ ኑ ተብሎ ጥሪ ተደርጎለት ነው ተፈልጎ የተገኘ። እናትና ልጁ ደግሞ ውጭ ሀገር ከእስራኤል ውጭ የጠፉት ሁሉም ህዝበ እስራኤል በአንድ ላይ ሆኖ ስለ ጮህባቸው በኢንተርኔቱ በምኑ ወዲያውኑ ሂደው 300 መርማሪ ሂዶ ሻባክ ገብቶ ይዟቸው መጣ። ሃይማኖት ግን 2 ዓመት ከ9 ወር ድረስ እስካሁን ዘወር ብሎ ያያት የመንግስት አካል የለም። ምክንያቱም እኛ አንድ ስላልሆን ጥቁር ስለሆን ጉልበት ስለሌለን ነው። እኛ ግን ጉልበት አለን፣ አቅም አለን። ያጣ ነው አንድ መሆን ነው። ስለዚህ አንድ እንሁን፣ እንተባበር። ሁልጊዜም ቢሆን የሃይማኖት ችግር ብቻ ሳይሆን ለማንኛውም ችግር አንድ ሁነን ካልተባበርን መብታችንን ስለማናስከብር ነገ በሚደረገውም ጻዲያ፣ ነገ ያልተመቸው ደግሞ በሌላም ጊዜ ቢሆን ሻባክ እስካልገባ ድረስ ወደ ቤታችን ስለማንመለስ ኃይልና ጉልበታችን ሁሉም ህዝበ እስራኤል
1: የነገ ጠዋት የነገ ጉዞ ላይ በዛሬ ምሽት ስርጭት ላይ በአድማጮች ጆሮ ይደርሳልና የሚጀምረው እንዲያው ባጭሩ የነገው የጉዞ የጻዳ ከዚህ ከድንኳኑ ወደ ኮቴላ ማራቢ።
0: እሺ፣ ነገ 5 ሰዓት ላይ ከዚህ ከድንኳን ካለንበት ከጠቅላይ ሚኒስተሩ ቢሮ ፊት ለፊት ማለት ነው፣ ወይም ከውጭ ጉዳይ ፊት ለፊት ከሱኳው ተነስተን ጻዲያ እናደርጋለን። ሰላማዊ ሰልፍ ስለምናደርግ ወደ ኮቴል ስለምንሄድ ሁላችንም ኃይላችንና ጉልበታችን ለመንግስት የምናሳይበት ሰላማዊ በሆነ መልኩ ረብሻንም አንፈልግም፣ ምንም አንፈልግም። ሰላማዊ በሆነ መልኩ ድምጻችን እንድናሰማና ከዚያ ተመልሰን ደግሞ ትልቅ የሆነ ጸሎት ስለምናደርግ ከስኳው ሁላችሁም በዚህ ሰዓት ላይ እንድትገኙ። እግዚአብሔር በደቂቃ ነገሮችን መቀየር ይችላልና ሁሉም ማድረግ ስለሚችል በአንድ ሁነን ጸሎታችን እንድናደርስ እንድትመጡ ስል በእግዚአብሔር ስም ጥሬን አስተላልፋለሁ። አመሰግናለሁ።
1: አመሰግናለን። በእውነት በዚህ መልእክቱን እናደርሳለን። በሚቻልበት መንገድ በዚህ በቃ ምንል አይደለንም፣ እንደ ጋዜጠኛ እንጠይቃለን እና እግዚአብሔር ይርዳ። እናመሰግናለን። በማጠቃለያ የምትሆን ካለ ወይዘሮ ባንቺ።
3: እንደ ማጠቃለያ ሁላችሁም ኑ ነው የምለው። ይሄ ጉዳይ የኛ ጉዳይ ብቻ አይደለም፣ የሁላችሁም ጉዳይ ነው። ያገባና ሊመለከተና እኛ ልጆቻችን የልጅ ልጆቻችን ለነገ የምናስረክባቸው ሀገር ዘረኝነት የሌለበት አንድነት የተሞላበት ሀገር እንዲሆን ሁላችሁ መጣችሁ ለአንዴና ለመጨረሻ ጊዜ። እኛ የምንፈልገው ሻባክ እንዲገባ ነው። ሻባክ እስከሚገባ ድረስ እኛ እዚህ አለን። ህዝቡ ከጎናችን እንዳይለይ ሁላችንም በአንድ ሁነን ሀይሚዬን እንመልሳት።
1: እሺ፣ እግዚአብሔር ይስማ። እናመሰግናለን።